0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ተናስተልኝ የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የለተሐሙስ የጧት ስርጭታችን ይዘን ቀርበናል። ዛሬ ለቱ እንደብራን ዘመን አቆጣጠር የሚዮም 5 ዩዳሌት በኤሉል ሄይ ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ኦገስት 27 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 1 2018 ነው። የቴክኒክ ባለሙያችን ዩራይ ፒከር ስቱዲዮ ተረኞች ሰጠኝ ዘመናና ይቾባይን እንደተለመደው ስርጭታችን እስከ ጧት 7 ሰዓት ይከተላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦችና አንባቢያንም ይዘው ቀርበው ሚሉን እንመለከታለን። በማከታተልም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ በሰጠኝ ዘመነ
3: አመሰግናለሁ። ኃይቸው አርስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ የፓርቲያቸው መራጮች እየሸሹ መሆኑን በዝግ ስብሰባ ወቅት ተናገሩ ተባለ። የመጪው ዓመት የትምህርት ዘመን ሊጀምር ከዛሬ ጋር 6 ቀናት ያክል ብቻ ቀሩ። ሩሲያ በኔቶ አባል ሀገራት ላይ ጥቃት እንዳትፈጽም አሜሪካ አስጠነቀቀች ተባለ። በጎርፍ መጥለቅለቅ ለተጎዳቸው ኔፓል እርዳታ ለማቅረብ የተባበሩት መንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች ጥረት መጀመራቸው ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ የፓርቲያቸው መራጮች እየሸሹ መሆኑን በዝግ ስብሰባ ወቅት ተናገሩ ተባለ። የካን የዜና ክፍል እንደዘገበው ጠቅላይ ሚኒስትሩ ከፓርቲያቸው አባላት ጋር በዝግ ስብሰባ ወቅት ባሰሙት ንግግር 10 የሆኑ የክኔሴት መቀመጫዎችን ድምፅ ልናጣ የምንችልበት ሁኔታ አለ። መራጮቻችን እየሸሹ ነው። እንዴት እንደምንመለሳቸው እኔ አላውቅም ማለታቸው ተገልጿል። ቃል አቀባያችን ሻሃር ግሊክ ካደረሰን ዘገባ መረዳት እንደቻል ነው በሊኩድ ፓርቲ ለውጥ ካልተደረገ በምርጫው እንሸነፋለን የሚል ስጋት በናታንያሁ በኩል አለ። ግን በየትኛው መንገድ እርምጃ መውሰድ እንዳለባቸውም እንደማያውቁ ገልጸው ከህዝብ ላይ ከሚደረገው ግምገማ ይልቅ በትክክለኛ ሁኔታ ያለው የፓርቲው ገጽታ መጥፎ መሆኑን ናታንያሁ ገልጸዋል ተብሏል። የሊኩድ ፓርቲ በጉዳዩ በሰጠው ምላሽ ዘገባው ከእውነት የራቀ ነው፣ እናንተ የተመለከታችሁት ያለው ትክክለኛ ያልሆነ የህዝብ ግምገማ ነው። ናታንያሁ የሚመሩት የሊኩድ ፓርቲ በምርጫው አሸናፊ ይሆናል ብሏል። ይህ በእንዲህ እንዳለ ከህዝብ ላይ የሚደረጉ ግምገማዎች እንደሚጠቁሙት የሊኩድ ፓርቲ ከአሻር ፓርቲ ጋር የተቀራረበ ድምፅ የሚያገኝ መሆኑ እየታየ ነው። የመጪው ዓመት የትምህርት ዘመን ሊጀመር ከዛሬ ጋር 6 ያክል ቀናት ቀሩ ተባለ። በዕብራውያን ዘመን አቆጣጠር የታፍሽን ፔ ዛይን የትምህርት ዘመን የሚጀምረው ፊታችን ማክሰኞ መስከረም 1 ቀን 2026 ዓ.ም ነው። የትምህርት ሚኒስትርና የመምህራን ማህበራት ትምህርት በተያዘለት የጊዜ ሰሌዳ ይጀምራል ብለው በይፋ ቢያስታውቁም በመጪው የትምህርት ዘመን በርካታ መምህራን፣ ርዕሳነ መምህራን፣ የሙያ ለህፃናት ተንከባካቢዎችና የልዩ ትምህርት ክፍል ባለሙያዎች ያንሳሉ። በትምህርት ስርዓቱ ለመምህራን የሚከፈለው ደሞዝ ማነስና በመማር ማስተማሩ ያለው አስቸጋሪ ሁኔታ ለመምህራን ከስራ መልቀቅ አይነተኛ ምክንያቶች መሆናቸው ይገለጻል። የካታር ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር መሐመድ አልቲያኒ ለስራ ጉብኝት ወደ ኢራን ተጓዙ ተባለ። በኢራንና ካታር መሪዎች መካከል የሚደረገው ውይይት በመካከለኛው ምስራቅ መረጋጋት እንዲፈጠር ለማድረግ ነው ተብሏል። የካታር ውጭ ጉዳይ ሚኒስትር ቃል አቀባይ ከዶሃ እንደገለጸው ካታር በመካከለኛው ምስራቅ ያለው ግጭት በዲፕሎማሲያዊ መንገድ እንዲፈታ ትፈልጋለች ብሏል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ውጥረት ዛሬም እንደቀጠለ ነው። አሜሪካ በኢራን ላይ የጣለቻቸው የኢኮኖሚ ማዕቀቦች ሀገሪቱን መፈናፈኛ ማሳጣቱ ይገለጻል። ኢራን ከዚህ የኢኮኖሚ ጫና ለመውጣት ግጭት ልትፈጥር የምትችልበት ሁኔታ ሊኖር ይችላል የሚልም ስጋት አለ። በኢራን ላይ የተካሄደው የአንበሳው አገሳት ዘመቻ 6 ወራት ቢሆኑትም ለችግሩ መፍትሄ የሚሆን ዲፕሎማሲያዊ መንገድ አልተገኘም። ጦርነቱም የተፈለገውን ያክል ውጤት አላመጣም። ሩሲያ በኔቶ አባል ሀገራት ላይ ጥቃት እንዳትፈጽም አሜሪካ አስጠነቀቀች ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው የአሜሪካው የመረጃ ድርጅት ሲአይኤ ኃላፊ በሩሲያ ዋና ከተማ ሞስኮ የስራ ጉብኝት አድርገው ተመልሰዋል። ዋና ላማቸውም ለሩሲያ ማስጠንቀቂያ ለማቅረብ ሳይሆን አይቀርም ተብሏል። የሲአይኤ ኃላፊ ጆን ራክትላይፍ በሩሲያ የሥራ ጉብኝት ሲያካሄዱ ለመጀመሪያ ጊዜ መሆኑ ተገልጿል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኔቶ አባል ሀገርን በማጥቃት የአካባቢውን ሀገራት ሁኔታ ለመፈተሽ ጥረት ያደርጋሉ የሚል ስጋት አለ ተብሏል። ሩሲያ ባሳለፍነው ለሊት ዩክሬንን በባሊስቲክ ሚሳኤሎች ማጥቃቷ ተገለጸ። ጥቃቱ በማዕከላዊ ዩክሬንና በዋና ከተማዋ ኬቭ ላይ ትኩረት ያደረገ ነው ተብሏል። ይህ በእንዲህ እንዳለ ከአራት ዓመታት በላይ የሆነውን የሩሲያና ዩክሬንን ጦርነት የሚያስቆም ዓለም አቀፍ ኃይል እስካሁን አልተገኘም። አሜሪካ የሁለቱን ሀገራት ጦርነት ረስታለች። የአውሮፓ ህብረት ለግጭቱ መፍትሄ ከመፈለግ ይልቅ ለዩክሬን የጦር መሳሪያ መግዣ የሚሆን ከስድስት ቢሊዮን በላይ ዩሮ ለመስጠት ሰሞኑን ወስኗል። የተባበሩት መንግስታት ድርጅት የተቋቋመበትን ዋና ዓላማ ረስቷል። የዩክሬንና ሩሲያን ግጭት ለማስቆምም ጥረት እያደረገ አይደለም። በጎርፍ መጥለቅለቅ ለተጎዳችው ኔፓል እርዳታ ለማቅረብ የተባበሩት መንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች ጥረት መጀመራቸው ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ለኔፓል እርዳታ ለማቅረብ ከተባባሪዎች ጋር እንቅስቃሴ እያደረጉ መሆኑን በይፋ አስታውቀዋል። በኔፓል ሰሞኑን የጎርፍ መጥለቅለቅ ተከስቶ የ160 ሰዎችን ህይወት አጥፍቷል። በመቶዎች የሚቆጠሩ መዳረሻቸው እንደጠፋ ነው። ያሉበት ሁኔታ ከማይታወቀው ዜጎች መካከል ሀገር ጎብኚዎችና የአደጋ ጊዜ ሰራተኞች ይገኙበታል። አንድ እስራኤላዊ ሀገር ጎብኚም እስካሁን ያለበት አይታወቅም ተብሏል። ባለሙያዎች እንደገለጹት የበረዶ ግግር ቀልጦ የጎርፍ መጥለቅለቁን ሳያስከትል አይቀርም ብለዋል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ በሚያካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቅል ከ97 ሳንቲም ይለወጣል ተብሎ ይጠበቃል። አንድ ዩሮ በ3 ሸቅል ከ47 አጉሮት ይመነዘራል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሞቃታማ አየር ጸባይ ይኖራል፣ ነገ አርብ ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 34፣ በቴላቪቭና አካባቢዋ 32፣ በአይፋና አካባቢዋ 31፣ በብኤርሸባና አካባቢዋ 38፣ በኤላትና አካባቢዋ 43 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ስጠይ እናመሰግናለን።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላንባቢያን ይዘው ቀርመልስን እንመለከታለን። የዲዮት አረኖት ማሪብ ሃሪትስና እስራኤላዮም ሲፍልፍት ላይ ይገኛሉ። በየዲዮት አረኖት በመንጀምርበት ሰዓት በተለይ ሀገራችን አሁን በቅርቡ የፖለቲካ የምርጫ ከሄዳል በምርጫው ዙሪያም ጊዜው እየጣበበ ነው። ሁለት ወር ቀርቷል። አሁን ትናንሽ ፓርቲዎች የሚዋሃዱበት እንዲሁም የትኛው ፓርቲ ከማን ጋር እንደሚሄድና እያንዳንዱ ፓርቲ አቋም ለአስመራጭ ኮሚቴ የሚያሳውቅበት ጊዜው ደርሷል በማለት ጽሑፉን ይጀምራል። ከዛም የመከላከያ ሰራዊት አቃቤ ሕግ የነበሩት ኢፋት ኢየሩሳሌም በሳቸው ዙሪያም የነበረው ጣ ውረድ መናስተውሰውን በሳቸውም በአሁን በተለይ መከላከያ ሰራዊት እንዲሰናበቱ ከተደረገ በኋላ የሚደርሳቸው የተለያዩ ጥቅማ ጥቅሞች ገንዘብ እንዲሰጡ ምንም እንኳ የኢታማጆር ሹሙ ቢፈቅዱም የገንዘብ ሚኒስትር ግን ያሉበት የህግ ሂደት ከሚፈጸም ድረስ ማቆየት እንፈልጋለን በማለት እንዳዘገዩት በዚሁ ጋዜጣ ላይ በሰፊው ተጽፎ ይታያል። ከዛም ወደ ባለፈው ሳምንት ወደ አስክሬኑ ወይም አጽሙ ወደ እስራኤል ቀብር የመጣው በተለይ የይሁዳ ካትስ እና የተለ ሁለት ባልደረቦቹ ጽቪ ፌልድማን እንዲሁም ዘካሪያ ቦማል የነሱ ሁኔታ በዛ በመጀመሪያው የሊባኖስ ጦርነት ሰዓት በተደረሰው ክስተት ምን እንደሆነ እንዴት እንደሆነ በአንድ ታንክ ውስጥ ነው አስክሬናቸው ተጠልፎ እንደሄደና የት መዳረሻው እንደተጠፋ ያን አስክሬናቸው ነው ማጽማቸው አግኝቶ ለመመለስ የተደረገው ሂደት ቀላል እንዳልነበረና ከፍተኛ እልህ አስጨራሽ እንደነበር በሰፊው እዚህ ከስተር የተገርጾ እናያለን። ወደ ቱርክ በመንሄድበት ሰዓት ቱርክ ከእስራኤል ጋር እንግዲህ ቅሬታ እንዳለ ለመግባባት እንዳልሆነላችሁም እናቆ ነው በተለያዩ ዜና መድረኮችም የተቀሰሙት ያየንበት ሁኔታ አለ። ማንኛውም ዛቻ ቱርክ ከመትራመድበት ወይም ከመትሄድበት መንገድ ሊያቆማት አይችልም በማለት ፕሬዚዳንቱ ኤርዶዋን የጸጡት ቃለ ምልልስ አለ ሲል ይታያል። በአለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሳወቁት በአንዱ ልጅ ላይ ኢራን የግድያ ሙከራ ወይም ለመግደል ሙከራ ነበር ብለው አስመስተውቃቸው ይታወሳል። ለዚህም የትኛው ልጃቸው እንደሆነ በዚህ ጋዜጣ ላይ ይፋ ሆኗል። ያይር ኔታንያሁ ማያሚ አሜሪካ ውስጥ ይኖር የነበረው ማለት ነው በአስቸኳይ ወደ ሀገር እንዲመለስ መረጃ ከተቀበለ በኋላ በአስቸኳይ ወደ ሀገር እንዲመለስ ጥሪ ተደረገለታል። እንዳውም ይላሉ እንደገሰው ዘገባ ከሆነ ሻንጣ የማዘጋጀት ጊዜ እንኳን ነበረውም በማለት የተጻፈው ሁኔታ አለ። ከዛም የከፍተኛው የእስራኤል ኢታማጆር ሜጀር ብሪጋዴር ጄኔራል ኢያል ዛሚር የሳቸውን ውሳኔ በማጠፍ መንግስት ምስራዳ ሆትሳር ወይም የገንዘብ ሚኒስትር ለቀድሞዋ አቃቤ ሕግ ለነበሩት ኢፋት ኢየሩሳሌም ቶሜር ኢየሩሳሌም ኬን ገንዘብ አንሰጥ ማለታቸው እጅግ በጣም እንዳስቆጣቸው የተናገሩበት የመንገድ አለ። ምክንያቱም የሕጉ የፍርዱ ሁኔታ ይሄድ አይሄድም ዋናው ኃላፊው እኔ ነኝ ቃል የመጠበቅ አለበት ሲል የተናገሩበት ሁኔታ አለ። ወደ ማሪብ በምንመጣበት ሰዓት ማሪብ በተለይ በጩቂታን ጦርነት ጊዜ ጠቅላይ ሚኒስትር ቢናሚን ኔታንያሁ ከአንድ ሐማስ ባለስልጣን ከፍተኛ ባለስልጣን ጋር ቀጥታ በሳቸው ወዳጅ በመላክ ቀጥታ ድርድር እንዲያደርግ አዘው እንደነበር ይሄም ራሱን የቻለ ሌላ ኮሚቴ ተቋቁሞ ኮሚቴው ድርድር በሚያደርግበት ሰዓት እሳቸውን በበጎን ይህን ሲያደርጉ ነበር በማለት የሚያሳይ ጽሑፍ በሰፊው ተጽፎ ይታያል። ናፋል የተሰኘችው ሀገርም በጎርፍ መጥለቅለቅ የሚያሳይ ጽሑፍ አለያም እስከ በዚህ ጋዜጣ ላይ ወደ 95 በላይ የሚሆኑ ከዛ በላይ የሚሆኑ ሰዎች እንደተሰዉ በዚህ ጋዜጣ ላይም ተጽፎ እናያለን። ከዛም በመከታተል ሐማስ እንደገና ራሱን ያደራጀ ነው በአንድ በኩል መሳሪያውን አስረክባለው ይላል ነገር ግን በአንድ በኩል ደግሞ ራሱን ያጠናከረ
እየተደራጀ እየመጣ ነው በማለት የተጻፈ ጽሑፍም አለ። የእስራኤል ኢታማጆር ሹም ከፊንላንድ ኢታማጆር ሹም ጋር በሀገር እስራኤል ውስጥ ተገናኝተው እንደተወያዩ የሚያሳይ ጽሑፍም ዚያለ። ፊንላንድ የጦር ኃይሎች ኢታማጆር ሹም እስራኤል ውስጥ መጥቶ ጠይቀዋል። አዛን በተመለከተ አዛን መልሶ ለመገንባት በሚደረገው ሂደት የሰላም ኮሚቴው ፕሬዝዳንት የሆኑት ማልድኖቭ በተባበሩት መንግስታት ተገኝተው ሲናገሩ ሐማስ መሳሪያውን ሊያስረክብ ፈቃደኛ ነው ብሎም መሳሪያው ማስረከብ ብቻ ሳይሆን ሙሉ በሙሉም ወደ አዛን ለሌላ ግለሰብ ለሌላ ለሚያስተዳድረው ለማስተላለፍ ውሳኔ ላይ ደርሷል ይላል። ምን ያህል ሁለት ሊዮችን የምናቀው ጉዳይ የለም። ሲጋ መከላከያ ሰራዊት አሁንም በጥቅምት 7/2023 የተሳተፉት ሽብርተኞችን እያደነ መምታቱ እንደቀጠለ ነው ይላል እዚህ ጽሑፍ ላይ እንዳለው። ከዛ ወደ ውስጥ ገባ ብለን ብንመለከት የሃይማኖት ካሳውን ሁኔታ በተለይ በትናንትና ሁለት እንደተገለጸው ሻባክ ገብቷል፣ ምርመራውን ጀምሯል፣ ፍለጋውን ጀምሯል የሚል ዜና ተሰራጭቶ ነበር። ይሄም ትናንት እንዳስታወቅ ነው በጠዋቱ ስርጭታችን ከሃይማኖት ካሳ አባት ከቶ ተስፋዬ ጋር ቃለ ምልልስ አድርገን ነበር። ይህ ዜና ሐሰት እንደሆነ ተናግሯል። እስከ ትናንትናው ሰዓት ድረስ ሻባክ እንዳልገባ ተናግሮ ነበር። እዚህ ጋዜጣ ላይ ደግሞ ሻባክ ገብቶ አሁን ስራ እንደጀመረ ተጽፏል። የሚገርም ሁኔታ ነው። ወደ ሐሬት በመንመጣበት ሰዓት ሐሬት መከላከያ ሰራዊት የተወሰኑ ፍልስጤሞች ታጣቂዎችን በማዘጋጀት አዛ ውስጥ ያሉ ፍልስጤሞችን ወደ ሌላ ሀገር እንዲሰደዱና እንዲባረሩ ከፍተኛ ጥረት እያደረጉ ነው። ይህ ደግሞ ፍልስጤሞችን ከቦታቸው ከቀያቸው ለማፈናቀል የሚደረግ አንደኛው ዘዴ ነው በማለት መከላከያ የሚያደርገውን ድርጊት በመንቀፍ በሰፊው ጽሑፎች እናያለን። በማከታተልም በትምህርት ሚኒስቴር በተለይ ተአስተማሪ እጥረት እንዳለ ትምህርት ቤት ሊከፈት በአንድ ሳምንት እንደቀረው እዚህ ላይ ማለን የተማሪዎች የአስተማሪዎች እጥረት እያለ እንዴት ነው ትምህርት ገበታ የሚከፈት የሚችለው በማለት እየተነገረ ይገኛል። ሌላ ስንመለከተው በተመሳሳይ መልኩ የተጻፈ ጽሑፍ ነው ያለው እዚህ ላይ። ወደ እስራኤላዊውን በምንመጣበት ሰዓትም እስራኤላዊውን በሰፊው መጀመሪያ ሽፋኑ ላይ ያስቀመጠውም መከላከያ ሰራዊታችን አለሞ ተኳሽ ወይም እነኚህ እያደነ የሚመታቸውን ዙሪያ በከፍተኛ ሁኔታ አጠናክሮ እየቀጠለ ነው። ምክንያቱም ይላል ወደ ውስጥ እንድናየው ተደርጓል። መከላከያ አሁንም ከአዛ ሰርጽ የሚለቀቁትን እነኚህ ሰው አልባ የሚንቀሳቀሱ የሚንሳፈፉ ፊኛዎችን ቦምብ የጫኑ ወይም ፈንጂ የያዙ ሁላችንም እናስታውሳለን። ከጥቅምት 7 በፊት ሲከሰት ነበር ክስተት ነው እንደገና ያደሱ እንደመጡ እንደሆነና መከላከያ ደግሞ በዚህ ላይ ያለ ጥርጥር ማንንም ይሁን ማንንም ይሄን አካባቢ በሚለቁበት ወይም ፍኛውን በሚለቁበት አካባቢ ጥቃት እንደሚያደርሰና ስካውን ድረስ የነበረውን ምናልባት ኃይሉን ስልቱን ቀይሮ ወደዚህ ለመግባት እቅድ አዲስ እቅድ አቅዶ እንደተነሳ ያሳውቅ ይገኛል። ሐማስ በበኩሉም በዚህ ዙሪያ ልጆችን ህፃናቶችን እያሳተፈ ነው። ይህን አፊፊዮን የሚባል አብዛኛውን ጊዜ የምናውቀው የልጆች መጫወቻ ነው። እሱ ግን ፈንጅ ጠምዶ ለልጆች ሰጥቶ ልጆችን እንዲልኩ ያደርጋል። በዚህ ላይ እንግዲህ መከላከያም ጥቃትም ላይ ያደርስ ለማለት ነው። ዞሮ ዞሮ በልጆች ላይ መጠቀሙን እንደቀጠለ ነው። ከዛም በማከታተል በተለይ በዚህ ሳምንት መጨረሻ ላይ ኃይለኛ ዝናብ እንደሚኖር እየተነገረ ነው። ከወዲሁ ቅድመ ዝግጅት ያስፈልጋል በማለት ይሄዱ ነው። የፖለቲካው የምርጫው ሁኔታ 61 ቀናት ቀርቶታል። በእነዚህ 61 ቀናት ውስጥ በተለይ በቀኙ ርዕዮተ ዓለም ተከታዮች ዙሪያ ያለው ሁኔታ በተለይ ስሞትሪች ፓርቲ ወደ ክነሴት የሚያስገባውን ድምፅ ላያገኙ ይችላሉ የሚል ሁኔታ አለ። እንደገና በተለይ ደግሞ አሁን በትናንትና ሁለት የተቋቋመው አዲስ ፓርቲ የበለጠ ድምፅ ይቀበላል የሚል ሁኔታም እንዳለ እየተነገረ ይገኛል። ክብራትና ክብራን ተመልካቾቻችን አሁን በናፓል ቀደም ሲል እንደተናገር ነው
በተወሰኑ ሰከንዶች ብቻ ቤቶች መንደሮች እንዳልነበሩ ሆኗል። ስካውን ድረስ ከ400 በላይ መደረሻቸው የጠፋ ሰዎች እንዳሉ ከነዚህ ውስጥ እስራኤላውያን ዜግነት ያላቸው እንዳሉ የተነገረው ስካውን ድረስ ከ157 በላይ በጎርፍ መጥለቅለቅ አደጋ ህይወታቸውን ያጡ እንዳሉ የተገለጸ ነው። እቺ ሀገር የምትገኘው ደግሞ የቻይና ጎረቤት ሀገር ናት። ክብራትና ክብራን አድማጮቻችን በጠዋቱ አድማ ለገስቶች ለአንባቢያን ምን ይዞ ቀረቡ የሚሉት የስካውኑ ነበር።

0: ወደ ወቅታዊ ዘገባ ነው የምናልፈው። እንግዲህ በአዲሱ የሆነ የበላይ ዜማ ነው እንግዲህ ወሎንም ወጃምንም ያነሳል። አይቸው ባዬ እንዴት
1: ማው በቅድሚያ እንደምናደርግ
0: ደህና ነኝ ሰላም ነው
1: አቸር ያናግር። እንግዲህ
0: ሳምንቱ መጨረሻ ቀናት ቀላል አይደለም። አረብ ቅዳሜ ሲመጣ አብዛኛው ሰው ረፍት ስለሚሆን ደስ ይላል። ምን ሰራማለን እንግዲህ ይሁን
1: እውነት ነው። ዩኔበላ ያዲሱ ዜማው ጥሩ ነው እንግዲህ የቆየ ሲዲ ለመዳል ለየት ያለው ተቀደም ስለንት የተናገርከው ነገር አለ። ብዙ ግጥሞች ይደረደሩ ተደርድሮበታል በሙዚቃው ላይ። ግጥሞቹ መደርደር ደግሞ አሁን ደግሞ የተለመደ አይደለም። ያው ለብ አድርገው ተሎ የሚወጣ ነገር አይደለም። ምንድን ነው የሚሉት በነጮች ያነጋገር ፈጣን ምግብ
0: ያው እንግዲህ አልበሙ ሲወጣ ደግሞ እናያለን። በነገራችን ላይ አንጋፋው ድምጻዊ መሐሙድ አህመድም የመጨረሻውን ታሪክ የተሰኘ አልበም ይፋ ሊያደርግ ነው ሰሞኑን ተብሏል። ደስ የሚል ነው። ምንም ባለጸጋ ነው እንግዲህ ጥሩ ነው።
1: አንድ ፕሮግራም ይዝለታለን።
0: አዎ መደም
1: ወደ ወቅታዊ ሁኔታስ እንሂድ። ወደ ወቅቱ ወደ ሁለት ወር የቀረው እንግዲህ ብሔራዊ ምርጫ አለ። ብሔራዊ ምርጫ ሊካሄድ ነው። ያው 61 ቀን ቀርተውታል ከዛሬ ጋር። ፓርቲዎች እንግዲህ ለአስመራጭ ኮሚቴ ደግሞ የራሳቸውን አቋም የሚያሳዩበት ጊዜ ገደብ አለ። እሱም መስከረም 7 ድረስ ነው። መስከረም 7 ሁሉም ፓርቲ የራሱን ከማን ማን ጋር እንደሚሄድ እንዴት ነው ማሳወቅ ያለበት ሁኔታ አለና ብዙ ሽኩቻ አለ እዚህ ውስጥ እና እንዴት ነው የምታየው ይህን ሁኔታ?
0: እዛ በፊት ግን አንተ መቼ ነው ወደ ክኔሴት የምትሄደው ነው?
1: ግድ የለም አንድ ቀን
0: አንድ ቀን አይቀርም ሁላችንም። ጥሩ ነው እንግዲህ ያው ፓርቲዎች ከአሁን በፊትም ደጋግመን እንደምናገረው አሁን በእስራኤል ያው የምርጫን ሁኔታ ነው ሁሉም ምርጫ ነው እየሸተተ ያለ እና አዳዲስ ፓርቲዎችም ነባሮችም ራሳቸውን የተሻለ ደረጃ ለማድረስ የሚያደርጉት ጥረት ጥሩ ነው። ዲሞክራሲያዊት ሀገር በመሆኗም ደስ ይላል። ውጤቱንም በጥሩ ሁኔታ ለመቀበልም ያው የብሔራዊ ምርጫ ቦርድ አስፈላጊውን ዝግጅት እያደረገ ነው። እንግዲህ ትልቁ ማን ነው ውጤት የሚያመጣው ብቻ ሳይሆን ማን ነው መንግስት የሚመሰረተው የሚለውም ትልቅ ጥያቄ ነው እና አሁን በሊኩድ ፓርቲና በአሻር ፓርቲ መካከል በህዝባዊ ግምገማ ተቀራራቢ ድምጽ ነው። ያንድ የሁለት ልዩነት ነው በየጊዜው እነሱ የተሻለ ድምጽ ያገኛሉ። እኛ እንግዲህ ያንን መሰረት እያደረግን ነው የምንነጋገር። አዳዲስ ፓርቲዎች እንደ ኦፌር ቪንተር ያቋቋሙትም ራሱ የሌሎችን ድምጽ ይወስዳል። በተለይ በቀኝ ክንፍ በኩል በዮዳና ሰማሪያ ቀበሎች የሚኖሩ ዮዳንን ድምጽ ይወስዳል የሚል አለና ሁሉም ውጤታማ ለመሆን ጥረት እያደረገ ነው። ግን በእስራኤል አንዱ ችግር ምንድን ነው? የትንንሽ ፓርቲዎች መብዛት ለጥምር መንግስቱ ችግር ይፈጥራሉ። ከዛ ምንድን እንቅፋት ይሆናል። ብዙ ፓርቲዎች አንድ ላይ ይሆንና አሁን መንግስት ከተመሰረተ በኋላ የህዝቡን አጀንዳ ሳይሆን የፓርቲዎች አጀንዳ ብቻ ነው የሚራገብ።
1: እዚህ ላይ አንድ ነገር ትኩረት ሊሰጠው የሚገባ ጉዳይ አለ። እነኚህ ትናንሽ ፓርቲዎች ትላልቅ ፓርቲዎች ላይ በመደገፍ በመንጠላጠልም ወደ መንግስት ከተቀላቀሉ በኋላ አብሮ መንግስት ከመሰረቱ በኋላ መንግስት የራሱን አጀንዳ እንዳያካሄድም እንቅፋቱ ነው የሚሄዱበት ሁኔታ ነው። ለዚህ ሁሉ ጥፋተኛ ደግሞ ትላልቅ ፓርቲዎች ናቸው። ምክንያቱም አንዱ በአንዱ ላይ እኔ ከገሌ ጋር አልቀመጥም፣ እኔ ከገሌ ጋር አልመሰረትም በማለት በግል ጥላቻ የሚሆን አይታወቅም፣ ወይም ደግሞ እነሱ ከህግ በላይ በመሆን እንደ ምሳሌ አድርገን መውሰድ እንችላለን። ባለፈው ምርጫ በነበረበት ሰዓት ስንት ጊዜ ነው ወደ ምርጫ ዙሪያ ሄድኩት? ምክንያቱም አንዱ ከአንዱ ላይ አብሬ አልሄድም በማለት ከጠቅላይ ሚኒስትሩ ጋር ለማሳል ጠቅላይ ሚኒስትር ቢናሚነት ነው ግን ከእሱ ጋር መንግስት አልመሰረትም በማለት ወደ 405 ጊዜ የሚሆን ምርጫ ሄደናል። የዚህ አይነት ነገሮች እስካልቀሩ ድረስ እስካልቆሙ ድረስ አሁንም ነኝት ጥቃቅን ፓርቲዎች ለትላልቅ ፓርቲዎች ጫና መሆናቸውን ጉዳት ማድረሳቸውን እንደ እኔም ጉዳት አድርጌ እመለከታለሁ። ምክንያቱም አሁን ወደፊቱ ምርጫ አለ። በዚህ ምርጫ አሁን ሁለት ከፍተኛ ፓርቲዎች የሚባል ነገር አሁን አዲስ ቀደም ሳንቲ ያስተናገርከው ያሺር የተሰኘው የአይዝንኮት ያወጡ የቸው ፓርቲና የሊኩድ ፓርቲ አለ። ትልቅ መቀመጫ ይቀበላል። ሁለቱ ባንድ ላይ ተዋህዶ መሄድ የሚችሉበትን መንገድ የሚፈጥሩ ካልሆነ በስተቀር አሁንም እንደኔ አመለካከት አንደኛው አንደኛውን የማቸነፍ ሁኔታ ማለትም በተደጋጋሚ ወደ ምርጫ እንዲዳለን በየነው
0: ፖለቲካ ጨዋታ ነው። ምንም እንኳን ወደ ፖለቲካው ገብተን እኛ ፖለቲከኛ ባንሆንም ግን ከምናያቸው ከልምድና ከምንመለከተው በፖለቲካ ጨዋታ ውስጥ ገብተህ በጥምር መንግስት ስትመሰረት ይሄን ታደርግልኛለህ ይሄን አደርግልሃለሁ በዚህ ተቆማለህ ነው። እነዛ ውሎች አልከበር ሲሉ ፓርቲዎች ከሆነ አካል ጋር አብረናን ይሄድም የሚሉበት ሁኔታ
1: አለ። ከሚገባው በላይ የሚጠይቋሉ
0: እኮ
1: አንዘን አንድሳ ካሁን በፊት አሁን ከነበረው መንግስት ጋርም የነበረ ብዙ ክስተቶች ነበሩ
0: እኮ። እንግዲህ ይኸውልህ እያንዳንዱ የየራሱ ምርጫ አለው የየራሱ የሚስማማበት ሁኔታ አለ። በዛም የመቆም ሁኔታንም አላየንም። አብረውም በአመራር የነበሩትም አንዱን ብቻ ሳይሆን የጥያቄ መብዛት ብቻ ሳይሆን አብረው የተፈራረሙ አካላትም አብረ ያንን የተፈራረሙበትን ሁኔታ ያለ መፈጸም ሁኔታ ስላለ በዛም ምክንያት ነው። በአጠቃላይ ግን አሁን ህዝቡም ይፈልገው ነገር እንዲሆን ነው። በተለይ በደህንነት በኢኮኖሚ በሌሎችም ዘርፎች ጥሩ ውጤት እንዲመጣ ነው ህዝቡም ይፈልግ። 6 ጊዜ 7 ጊዜ 10 ጊዜ ምርጫ ብታደርግ
1: ስለዚህ ነው እነኚህ ተወዳዳሪ ፓርቲዎች መሪዎቻቸው ሁሉም ያላቸውን ያለመግባባት ሁኔታ በጎንተው የህግ ሀገር ቻል በህግ ነው የምትገዛው ሀገሪቱ ሁሉም ለህግ ሰጠው ለሀገራቸው በእውነት አስበው ለዛም በተለይ እዚህ 4 አመት ወዲህ ሀገራችን በከፍተኛ ጦርነት ላይ የደልችበት ሀገር የምትተሳልፈው ቀላል ህይወት አይደለም ያሳለፈን ያለ ሁላችንም ቢሆን የዚህ ተቃማሽን በቀጥታም በተዘዋሪምና ለዚህ ሂሳብ በማድረግ ቦታ ሰጠው ሀገሪቱን ወደ ተካከለ ቦታ ለመምራት የሚጥሩበት ዘዴ ቢፈጠር ጥሩ ነው። ነገር ግን አንዱ አንዱን ጥላቻ ያመጣና አንዱ ላይ እንደዛ
0: ላይ ነርሳው አሁን ሁሉን ነገር እንተውና ለሀገራችን ባንድ ላይ እንቆም ሁሉም ሚል እርግጥ ለሀገራቸው የሚሰሩ ፖለቲከኞች አሉ ብዙ። ግን ደግሞ በቃ የግላችን የፓርቲውን ሁኔታ እንተውና ለሀገራችን ሁሉንም የሚበጀው እናድርግ ምን
1: እንተውና ማለት ሳይሆን አለ አንተ የምታስተካክለው ነገር አለ።
0: ባለፉት ጊዜያት በተመለከት ነው ለምሳሌ ዘመቻ የጦር ዘመቻ የሚሄዱ ሀረዲም ፓርቲ የሀረዲም ወጣቶችን ላለመያዝ ህግ ወጣ። ከዛ በኋላ ደግሞ ህጉን እንሽረዋለን ተባለና ጨዋታው ፖለቲካዊ ጨዋታውን አናውቀውም በጣም በየጊዜው የሚለዋወጥና የሚሆነው እና ያለን ለማንኛውም ግን ያው ለማጠናከር ራሳቸውን እየጣሩ ነው። ወደ ሁለተኛው ርዕሰ ጉዳያችን ስናልፍ አይቸው ሩሲያ በኔቶ አባል ሀገራት ላይ ጥቃት ልትፈጽም ትችላለች በሚል ስጋት የአሜሪካው የመረጃ ድርጅት ኃላፊ የሲአይኤው ኃላፊ በሩሲያ ጉብኝት አድርገው አስጠንቅቀዋል ይባላል። እንዴት ነው
1: አያጅቦጅቦ ሳታማኝ ብላኝ የሚባል አባባል አለ። እንደኔ ምልከታ አንደኛ ሩሲያ ከአሁን በፊት በተለይ ከነኚህ የሩቅ ምስራቅ የጦር ቃል ኪዳን ሀገር አባላት ከሆኑት መካከል እነሱንም ታጠቃለች የሚል ስጋት ከአሁን በፊትም ነበር። ዞሮ ዞሮ የዩክሬን እና የሩሲያ ጦርነት የተጀመሩ በዚህ ምክንያት ነው። ዩክሬን ወደዚህ የጦር ቃል ኪዳን አባል ለመቀላቀል ፍላጎት ስለነበራት አትቀላቀል ምክንያቱም የራሷ ስጋት ስላለባት ነው። በዚህ ምክንያት ወይ ጦርነት የመጣና ይሄም በዚህ መንገድ ከሄደ ላይቀር ይችላል ይሄ ሁኔታ። ደግሞ ሩሲያ ይሄን ነገር ካደረገችው ያለምንም ጥርጥር ወደ ሶስተኛው ዓለም ጦርነት እንንቀላቀልበት ሁኔታ ነውና ይሄ አደገኛ ነው የሚሆነው። በርግጥ ራሻ በአሁኑ ሰዓት ሩሲያ ራሷን እዩኝ ተመልከቱኝ ለማለት ምናልባት በዚህ በዩክሬንና በሩሲያ ጦርነት ውስጥ የተከሰቱ አንዳንድ ክስተቶች አሉ። ሩሲያን ማን ነው ይሄን ያህል ጊዜ ከዩክሬን ጋር ጦርነት ትቆያለች ብሎ አስቦ የነበረው? ሩሲያ እንዳለ ዩክሬንን ትውጣታለች የሚያመልከታ ነው ነበር። ግን የምናየው ተገላቢጦች ነው ያገኛው።
0: አዎ በአንድ በኩል አልሆነም በሌላ በኩል ደግሞ አስበው ሩሲያ ብቻዋን አውሮፓንንም አሜሪካንንም ነው በዩክሬን አማካይነት የተዋጋች ማለት ይቻላል። እነዚህ የአውሮፓ ህብረት አባል ሀገራት ባግዙ አሜሪካ ባታግዝ ኖሮ ዩክሬን ሳምንትም ሁለት ሳምንትም አትቆይም ነበርና በሌላ በኩል
1: ያም እንዳለ ሆኖ ዩክሬን በጣም ከሚጠበቀው በላይ ራሳቸውን እየተከላከሉ የሚገኙ ናቸው። አንድ ዘንጋ ባለፉት 30 አመት ወዲህ እኮ ነው ዩክሬን ራሷን ችላ እንደ ሀገር የቆመች እንጂ የራሻ አንድ ክፍል አንድ ሀገር ከተማ ሆና የነበረች ሀገር ነች። ስለዚህ

0: የከበራችሁ አድማጮቻችን እንግዲህ በዚህ ሰዓት አድማጭ መስመር ላይ ያሉን ሐሳብ መግለጽ የሚፈልጉ
1: ፖለቲካውና ተባበኝየው ጤና ይስጥልን።
2: ሰላም ጤና ይስጥልኝ እንደምን አደራችሁ? ጓደኞች ሬዲዮን አስተናጋጆች
0: እናመሰግናለን።
2: አድማጮቻችን
1: እኔ አሁን ብቻዬን ያለው ጓደኞች የለኝ ለጊዜው
2: አኔ ሆሸራይቸው ማብሮህ መሰለኛል።
0: ናው እንግዲህ መካድ ነው እሱ እየካደ ነው እንግዲህ። እስቲ እናመሰግናለን። እንዴት ነው
2: እንዴት መሰለህ ቀድሞ በኢትዮጵያ ባለሳሳት ፋናም ይባል መሰለኝ የረዶን ስርቂት ነበር።
0: እውነት ነው
1: አላውንም።
2: እናንተ እንደምትነጋገሩት ቀልዶችን ይያደበላለቁ ነበር የሰውነን እንትን ሲስቡት የነበረ እና ያን ያስታውሳል አሁን እናንተ እንደተነጋገሩት።
0: እናመሰግናለን። ይሁን የሀገራችን ፖለቲካ ወዴት እየሄደ ነው? እንዴት ይመለከቱታል?
1: አራንተ በለው እንዴ ለአንተ ምንል
2: አንተ ነው ዋናው አንተ ነው እንጂ አንተም ይባለው ነገር
0: እንዲፈቅ መቼ ባህላችን ነው።
1: አይቼው አማቱን እንኳን አንተ ብለው አውቅም አሁን እዚህ ሬዲዮች አለ
2: አራቀርቷል አንተም ይባል ነገር የዚህ ሀገር ልጅ አማቱን አንተ አባ አባባ ይያለ ነው አባ እንኳን በእንትኑም የለም
1: ስም ነው
2: እና ወደ ዋናው ጊዜውን አለሻማ መቼም ፖለቲካ ሲመጣ ሁላችንም እያንዳንዳችን እየወሰርነ አንዱን ታንዱ ማጋጨት አንዱን ታንዱ መወሳሰር ነው ሆኖ ያለ ነገሩ። ግን ይሄ ነገር ተወዳዳሪ የማንሆን ሰዎች ከሌን ምረጡ ከሌን ያድርጉ ብለን የመናገር መብት እንደሌለን ማወቅ አለብን። እኔ ተወዳዳሪ አይደለሁም ያነ ተወዳዳሪ ነው እንጂ ያነን መናገር የሚችለው እኔ በመብቴ ተነስቼ ከሌን ወንድሜ ነው ያክስቴ ልጅ ነው የሚያጎቴ ልጅ ነው ብዬ ከሌን ምረጡልኝ ብዬ መናገር አልችልም። ያነ የዛኛው የፖለቲካ ድርጅት ያኛው ሊከሰው ይችላል ወይም ደግሞ የዛኛው ገዳፊ ደግሞ እንዲህ ያደረገ ነው ብሎ ሊናገር ይችላል። ይሄንን አውቀን ነው መሄድ ያለብን። በተለይ ሰሞኑን በሃይማኖት በኩል ያሉ ሰዎች እንዲህ አይነት ነገር አዋቂ ነን የሚሉ ሰዎች እንዴት አይነት እናውቃለን ብለው መናገራቸው በዚህ በኩል ወይስ ተመራጮች የተወዳደሩትን ሰዎች አንድ ላይ አድርገው አልጠይቋቸው?
0: እግዚአብሔር አንዳንድ የሃይማኖት መሪ ሆኑተኝ እገሌን ምረጡ እገሌ ነው የኛ ተወካይ ብለው መወሰናቸው አንደኛ እንደው የሃይማኖት አባት ያለስራቸው እየገቡ አይደለም ወይ?
2: አንደኛው እንግዲህ ራሳቸውን አቋቁሞ የፖለቲካ ድርጅት አድርገው እንትን ማለት ይችላሉ። እንግዲህ በሃይማኖቱ ደረጃ ላይ ይሄንን አይፈቅድልንም እኛ አስተምናውቀው ድረስ ሃይማኖት በሃይማኖቱ ለምን በሃይማኖቱ የሄዱትን ሰዎች አንድም ቀን ወጥተው ወይም ደግሞ አንድም ቀን ሲያወግዙ ሰምተን አናውቅም። ይሄ አንዱ ነው። ታዲያ ያንን ያላደረጉ ሃይማኖት ማለት ምንድን ነው ብለን በምንጠይቅበት ሰዓት ነገሩ ወደ ላይ እኛን ሁሉ ጊዜ ሄጅ የተደረገ ይባላል። እኔ ቄሶችን በጣም ማከብር እንደው ለመናገር መፈራ ነኝ። ግን በዚህ ደረጃ ላይ የደረስንበት እነዚህ ሰዎች ሁሉችን ካህናቶች ይወስናሉ ወይ ነው? ሁሉን የኢትዮጵያ ህብረተሰብ ይወስናሉ ወይ ነው?

0: እንዴት አንድ ሰው ሁለት ሰው ተነስቶ በዝምድና የሚሆንም እንጂ አላውቅም በምንም የሚሆን አላውቅም ከሌን ምረጡልኝ ብሎ መናገር ሃይማኖቱን ፈቀቅ አድርጎ ሮሮ ጥሎ ይሄንን ብሎ መናገር ሃይማኖቱ ይፈቅዳል ይሄን ሃይማኖት አላፊ ከሆነ ሃይማኖቱ ይፈቅዳል ወይ ነው ይሄ አንዱ ጥያቄው ሃይማኖት እኮ አንድነን ወገን ወግኑ አይደለም ይሄን አድርግ ብሎ የሚወስነው ሃይማኖት ማለት በትክክል ፍርዱነን በትክክል የሚያስቀምጥ ነው ሃይማኖት ማለት እንጂ አንድ ግድ ማዘን ብዬ ልክ እንደ ፍርድ ቤት አንዳንዴ ገንዘብ ተቀብሎ ፍርድ እንደሚፈርደው አይደለም አጣሞ መፍረድ ወይም በወገን መፍረድ አይደለም በእኛ ቤተሰቦች ህብረተሰቦች እንደሚፈረደው ፍርድ አይደለም ስለዚህ ይሄን ነገር እንዲያው በእውነት ልናጤነው የሚገባ ሁኔታ ነው እኔ ሃይማኖት ሲባል እንደዚህ አይደለም በሃይማኖት ምን አምንበት የነበረው ሃይማኖት ይሄ አይደለም እምነታችን ይሄ አይደለም ካህናት በስራው አንድን ወገን የተጣላን ሄዶ ማስታረቅ ይሄ ነገር ጥሩ አይደለም ሃይማኖቱም አይመለከተንም በዚህ ሃይማኖት እንትን አትበሉ በዚህ ጠብ ምን ያደርግላችኋል ይሄ ጥሩ ነገር አይደለም ብሎ ሁለቶችን የተጣሉትን ወይም ደግሞ ያንን ማስታረቅና ሃይማኖታችን እንዳይሸረሸር በዚያ ነው የሥራ ሂደታቸው እንጂ ያን ደግሞ እንደፈለገው ይሁን ይሄንን በዚህ በጎን አድርገን ይሄንን እናስተካክላለን ካሉ ራሳቸው መፍረቅ አቋቁመው እኛን ምረጡን ማለት ይችላሉ እንጂ አንድ ሰው ከዚህ ሁላ ተተወዳደረው መርጠው ፈሌን እኛ ፈልገናልና ይሄን ምረጡልን ብሎ መናገር እነሱ ናቸው የኛው ራሴ አሁን እያንዳንዳችን የወለድኩት ልጅ እንኳን ከሌን ምረጡልን ብዬ መናገር ይችላሉ የፈለገው ነው የሚመርጥ እና ይሄ ነገር በተለይ በአሁኑ ሰዓት ላይ ያለው የምርጫ ሁኔታ እኔ ተሞትኩ ሰርዶ አይብቀል የሚሆን ሁኔታ ነው ያለ እንጂ ያንድ የፖለቲካ ድቃቃ ፖለቲከኞች አሁን እኔን ምረጡኝ እኔን ምረጡኝ ይላሉ ህብረተሰቡ ይሄንን ማወቅ አለበት
1: ችግር ነው እንግዲህ
0: ለተላላቆቹ
1: ፖለቲከኞች እንግዲህ በኦቬድ መዲና ሆኖ ደሞዝ የሚቀበል አካል ከሆነ ወደ ፖለቲካውም ለመሄድ ቢያንስ 3 ወራት የሚያስፈልግበት ጊዜ አለ ብዙ ሂደትን ማለፍ የሚያስፈልግበት ነውና አንዳንዴ እንዳላችሁት እንደተማለውም ፖለቲካው ውስጥ ማነው ጣልቃ የሚገባ በምን መልኩ የሚለውን ማጤኔ ያስፈልጋል አንድ ወገን ደግሞ ከሌ የተሻለ ነው ከሌ የተሻለ አይደለም የሚለው እንግዲህ በህብረተሰቡ መነጋገር ይሆናል እና ያለ ለወደፊት አጥባብ
0: ዋናው አሁን ያልከው እንግዲህ አንድ ሰው የመንግስት ሰራተኛ ሆኖ ለመወዳደር ከቻለ የሚችል ከሆነ ከሶስት ወር በፊት የመልቀቂያ ደብዳቤ ወስዶ ማስረከብ አለበት አንደኛ የመንግስት ሰራተኛ ደግሞ በመንግስት የተወከለ ሰው ከሌን ምረጡልኝ ብሎ መናገር አይችልም ክልክል ነው አስገድደዋል እና ይሄ አይነት ነገር አለ እኔ አሁን የምናገረው ታናናሽ ፓርቲዎችን እነሱ ታሁን ቀደም ያየነው ነበር በጦርነቱ ምክንያት ለምን እኔ ከከሌ ጋር አልጨመርም እኔ ተከሌ ጋር አልጨመርም ብለው ለራሳቸውን እንትን አድርገው ራሳቸው የነበሩ ሰዎች ነበሩ ግን ከዚያ መሃል አሁን አንዳንድ ፓርቲዎች ግና ተጨምረው አገራችን ነው ብለው የተጨመሩ ፓርቲዎች ነበሩ በኋላ ያው ያሰቡት ሐሳብ ከአለቀላቸው በኋላ እንደገና ተመልሰው በራሳቸው እንትን ብለዋል እነዚያም ደግሞ አሁን ለምን ተጨመራችሁ ይሁን ለምን እኛ ያላችሁ ሳታረጉ ቀራችሁ ይሁን አሁን ካሲሞን አትወጡም እየተባሉ ይባላሉ ግን ያንንም ሆኖ መራጭ ነው የሚያውቁ እንጂ በአሁኑ ሰዓት ማንንም ሰው ለመለየት አይቻለም ስለዚህ ዋናው እኔ ከሌ ምረጡ ከሌን አትምረጡ አይደለም እኔ መናገር መፈልገው ፖለቲከኞችም ሆነ ህዝቦችም ሆነ መምረጥ የሚችል ሰው የፈለገውን ብሎ መምረጥ ይችላል እንጂ ከሌን ምረጡልኝ ብዬ የመናገር መብት እንደሌለኝ እንደሚያስቀጣይ ማወቅ አለብኝ ነው አንዱ
1: ጥሩ
0: ሁለተኛው ስለ በሰፈር አሁን በእግዚአብሔር ዳታ የሚመጣው ሳምንት በእውነት ያገር ተረካቢዎች አገሪቱን ተረክበው የሚያስተዳድሩ ልጆቻችን በቤተሰፈር እንግዲህ እየተከፈተ ነው። ሁለት ወሩን ጨርሰን ወደ ትምህርት ገበታ እየተዘጋጀ ነው ያለ ልጆች ሁላ። ስለዚህ ቤተሰቦች የቤተሰፈር ያልተስተካከለ ካለ ልጁ የት ቤተሰፈር እንደተመዘገበ ያንን ሁሉ በአሁኑ ሰዓት ማጠናቀቅ ያስፈልጋል። ልጄ የትኛው ቤተሰፈር ነው ሁሉ የሚማረው? አማ የትኛው በቤተሰፈር ውስጥ ደግሞ እያንዳንዳቸው አንድ ቁጥር ሁለት ቁጥር ሶስት ቁጥር የሚባል አለ? ያን ደግሞ ከየትኛው ቦታ ነው ተመድቧል ብሎ ይሄን ነገር መከታተል ያስፈልገናል ብዬ ነው ማስተላልፈው። በጣም አመሰግናለሁ ወንድሞቼ። መልካም አመሰግናለሁ። ይሁንልን ሶፍ ሻቧናይም ትዳራባ
2: ይስጥልን። እሺ ያላ ተጨማሪ አድማጫ መስመር ላይ
1: ሙሉውቅጣው
2: አቶ ሙሉ ሰላም ተነስተልን።
3: ተነስተልኝ እንዴት አደራችሁ? አቶ ሰጠኝ
2: አስከን እርሱስ መልካታ እንዴት
3: ናችሁ? ሰላም ናችሁ?
1: አይቸው ኮስሚ ሳይጠራ ብሎ አቆረፈ።
3: አዎ አይቸው ካለቀይቸው እንዴት ነህ? ሰላም ነህ?
2: ደህና ነኝ እግዚአብሔር ይመስገን። እንዴት ነው የርሶስ ምልከታ? እንግዲህ አንተ የባ
3: አንተ ነው ብሏል አቶ እንተናየ።
2: እሺ እንዴት ነው አንተ ፖለቲካ ምልከታ ምን ይመስላል? እግዚአብሔር ይመስገን።
3: በመጀመሪያ ደረጃ እድሉን ስላገኘው በጣም አመሰግናለሁ። የኔ አመለካከት በዚህ በፖለቲካው ጉዳይና ትንሽ ስለ ቴሌፎን ደግሞ ማወራዋለኝ።
2: እሺ አጥር አድርገን ቻታችን ስለነቻው
3: አሁን በዜና ስትገልጹት እንደሰማሁት ናታኔው ወደ ንኩድ ለምርጫው ያሰጋኛል ብለዋሉ። እንዴት ነው የሚለውን አቅጣጫ ነው እርግጥ በአሁኑ ሰዓት ድርጅቶች ሆነ ፖለቲካ ፓርቲዎች በስተዋል እንደ ድሮ አይደለም። አንዱ አንዱን ማቋቋም አንዱ አንዱን ማቋቋም የተለያየ ነገር ብዙ ለሀገሪቱ ብቻ የሚያስብ ሰው አይደለም ያለው በአሁኑ ሰዓት ያለው። ለሀገሪቱ የሚያስብ ቢሆን ይሄ ፖለቲካ ፓርቲ ሁሉ አብሮ በዚህ አሁን ባሳለፍ ነው ወቅታዊ ሁኔታ ሁሉም ሰው እጅና ጓንት ሆኖ ሁሉም ሰው ለሀገሪቱ አገር ስትጠቃ ህዝብ ሲጠቃ አንድነትን አጠናክሮ መቀጠል አንድነትን ይዞ መቀጠል ሲገባ ነገር ግን ከፍልፍል ሆኖ ያው እንደሚታወቀው ያሳለፍ ነው ሁኔታ ሁሉም ማንኛውም ሰው ያውቃል። ግን ይህ ሰው ይሄ ብርቱ በመሆኑ እግዚአብሔር መቼም የእስራኤል አምላክ እሱ እንደው መከታ ይሆናል ብሎ እንትን ብሎት እንደሆነ እንጂ አንደኛ የእድሜ ገደቡ በጣም ብዙ ነው። ነገር ግን ያለው ችሎታና ያለው አመራር የእግዚአብሔር ጸጋ ነው። በዚህ ሁኔታ ላይ ያው መከራው ለያየን ያለው እስካሁን ድረስ ያም ሆኖ በውጭም ሆነ በሀገር ውስጥም ሆነ የሚደረገው ነገሮች ሁሉ ለሀገር የማይጠቅሙ እሱን ለመጣል ወይም እሱን ለአሳልፎ ለመስጠት ብዙ ችግሮች አሉ። ሰው ማሰብ የሚገባን ምንድን ነው? ለሀገር ነው ቅድሚያ፣ ለሀገር ነው። ሀገር ከሌለ ሰው መኖር አይችልም።
1: አቶ ሙሉ እንግዲህ እኮ በዲሞክራሲያዊ ሀገር እኮ በምርጫ ወቅት አንዱ በማሸነፍ አንዱ ለመመረጥ መጣር እኮ ተገቢነት ያለው እንቅስቃሴ ነው።
3: አዎ ነው፣ ይሄ ዲሞክራሲ ነው። ነገር ግን ሲበዛ በጣም ለህብረተሰቡ ይመራል። ለምን መሰለ? በዲሞክራሲ አቅጣጫ፣ በማሸነፍ አቅጣጫ፣ በስራ ለውጥ የተለያየ ነገሮች ህብረተሰቡ የሚጠቅሙን ነገሮች እዞ ተቀረበ አንድ ፓርቲ አንደኛ በስራ ሁኔታ ሊመረጥ ይችላል። لمن ከዚያኛው ፓርቲ የተሻለ ነገር ከተገኘ ለህብረተሰቡ አሸንፎ መሄድ ነው። ይሄ እኮ የሚደረገው ነገር አግራችን እንኳን ወድቅ እዚህ ወጥቶ ሁኔታ በተደረገው ነገር ሁሉ በዚህ 3 አመት ባሳለፍነው ላይ እንደውም የውጭ ጠላቶች ገብተው አግራችንን ህዝቦች ሌላ ነገር እንዲያደርጉ እየተባለ በሰላም ወይ ሰልፍ እሱም በመቃየም አገሪቱን አሳልፎ በመስጠት የተለያየ ችግር ነገር ነው ሁላችን እንደምናውቀው ያለፈ ግን ይሄ ሰው ያልተበገረው ሁሉንም ችሎ ሁሉንም አገሬ ትቀድመኛለች ህዝቤ ቀድመኛል አገሬን የሚነካ ማንኛውም ሰው ቢሆን
1: እንግዲህ አንድ ሰው ብቻ አይደለም ለዚህ ሀገር እየሰራልና ከሳቸው ጋርም ብዙ የሚሰሩ አሉ። አቶ ሙሉ አጠራ ጥርስኪ ለማድረግ ነው መከም
3: አሉ። ግንሳ አመራር ያስፈልጋል እኮ የመከላከያ ሰራዊት አለ። ሁሉም ባለዘርፎች ሁሉም የሚመለከታቸው አካል አሉ። አባል ግን አመራር ጥሩ አርጎ መምራት ያስፈልጋል። ጥሩ አርጎ ቢመራው ነው ዛሬ ሰላም ሆነን ምንም የተወሰነ ውድቀት ቢደርስብነ ሰላም ሆነን ታሪ ሀገራችን በሰላም ተመልሳ እንደውም ለምርጫው የደረሰሽ በሱ ኃይል ነው። አሁን ደግሞ በዚህ ምርጫ በኩል ላይ እሱ እንዳይገባ
1: ብዙ ምንነሷሉ ጦርነቶችን ገና ያላለቁ ናቸው ብዙ ግንባሮች አሉ። ለማንኛውም ብዙ ጥሩ የተሰራ ነገርም እንዲሁም ደግሞ ትችት የሚቀርብባቸው ነገሮች አሉ። በፖለቲካው አካሄድ ግን ይሄኛውም ያኛውም ራሱን አሸንፎ ወንበር ለመያዝ የሚያደርገው እንቅስቃሴ በዲሞክራሲያዊ ሀገር መብት ነውና ከዛ አንጻርም ቢታይ ጥሩ ነው። ያው እንደ አፍሪካ ጦር መሳሪያ ይዞ አይደለም የሚታገል እዚህ ሀገር ፖለቲከኛ።
3: አዎ ልክ ነው። ግን ቢሆንም መቼም የሁሉ ቢሆን ላይሆንላቸው ይችላል። ታውን ቀደም ታይተዋል። አሁንም ደግሞ ላይሆንላቸው ይችላል። መታገሉ ጥሩ ይታገሉ። ይሄ አንዱ ነው። ሌላው ግን ስለ ተሮፈን ያወራል ያልኩት ምንድነው? በእውነቱ አንድ ቦታ እየሄድኩኝ ነው። ከዚህ ተነስቼ አይፋስ ተመደስ ድረስ ህብረተሰቡ ራሱ አንድ አካባቢ የመጡ ሰዎች አንድ አካባቢ ያሉ ሰዎች ተቀምጠው አንድ ላይ አራት ወንበሮች በዚህ ሁለት ተቀምጠው ሁሉችም ቴሌፎን ይዘው አንድም ቀል ሳይነጋገሩ ከዚህ ተነስተው አይፋ ገቡ። ምንም ወሬ ሳይባል ሁሉ ቴሌፎን ይዘው ማለት ነው። መንገድን ሲሄዱ እንደዚህ ነው። ሰው የኛ ህብረተሰብ በዚህ ቴሌፎን ላይ ተበክሏል። በእውነቱ ይሄ ቴሌፎን ጥሩ ቢሆንም ብንጠቀምበትም እንደው በመጠኑ ብናየው አሁን እኮ ስራ መስራት አልተቻለም በእውነቱ። እና ቢጠቅም
2: ገደብ ሊኖረው ይገባል። ገደብ
3: ሊኖረው እንደገና መንገድ ስንሻገር የመኪና አደጋ ይደርስብናል።
2: ብዙ ጉዳዮች አሉ። አጠቃቀሙን ማወቅ አለብን የግድላል። ብዙ ነገሮች
1: እርስ በርሳችንም ያራራቀን እኮ ነው። አብረን ስብሰባ ራሱ ተብሎ ስልካችን ቁጭ ብለን ምንልኩ እና ትክክ ብዙ ጥሩ
2: ነገሮች አሉ። እና እግዚአብሔር ይስጥልን እናመሰግናለን።
3: እና ስለዚህ ነው ህብረተሰቡ ከዚህ ላይ በእውነቱ እንደው ተመካክሮ በመጠኑ ቢጠቀምበት አስፈልጊ ነው በሚል ሁኔታ ነው እንግዲህ
2: ጥሩ ሐሳብ ነው።
1: ሌላ ጊዜ
2: በሰፊው ነው ወይ በታለለ
3: ነው። ሰላም አሉልኝ። አመሰግናለሁ።
2: እሺ
3: ሰላም አሉልኝ።
2: አቶ አበበ ቢያርግልኝ ከናታኒያ ከተማ መስመር ላይ አሉ። ተነስተኛ አቶ አበበ
4: ተነስተለን። አቶ አይቸው
2: እንደምን አደሩ?
4: ሁላችሁም ላላችሁ።
2: አዎ አንተ በል እኮ ነው የተባልከ አንተ እንደ አንቱ ይላል። አሁን
1: አላልኩም እንደ ገና መች አይቸው ነው ያለ።
4: እናንተም አትባሉ ምን የማልባ ነው።
2: እሺ አይቸው እንኳን ላንቱ ሰሞኑን በእኛ ጣቢያ በዚህ በተለይ በእናንተ አካባቢ የሚኖሩ የናታንያ ከተማ ነዋሪ የሆኑ ግለሰብ ወጣው ህዝቡን ያለ ኮሚቴው ፍቃድ ህዝቡን ለስብሰባ ወይም ህዝቡን በተመለከተ የተናገሩት ንግግር አለና ለዚህ መልስ መስጠት እንፈልጋለን ብለው ነው የደወሉን። እንግዲህ በዚህ ነው የደወልክልን አቶ አበበ ያርግልኝ። ምንድን ነው የምትለው? መልእክቱ ምንድን ነው? ማነውስ እንደዚህ ያደረገው? ኮሚቴውስ ማን ነው? ይወዴት ነው?
4: እንግዲህ በመሰረቱ የግለሰቦችን ስም መጥራት
2: ልቆጥረን ስሙ መጥራት ያስፈልጋል?
4: አዎ አስፈልግም ብዬ አስባለሁ። እንግዲህ በናታንያ እንደሚታወቀው ለረጅም ዘመናት ተቀላላ ቀበሎችን እና ተቀላላ ከተማውን ወከለ ሰፊ ኮሚቴ አለ ስራ እየሰራ ያለ። ስለዚህ በየቀበሌው ወይም በየሽኩናው የራሳቸው አሙታ ያላቸው ሰዎች ኖሩ ይችላሉ። እኔ አካባቢም እንደዚህው አለ ባለውበት ቀበሌ ማለት ነው። አሁን ኮሚቴውን የወከለ ስብሰባ ብለው ጠርተው ከሆነ ትክክል አይደለም። ማንኛውም ሰው የመሰብሰብ
1: የመደራጀት ያናገርናቸውና ችግሮች አሉ፣ በችግሮች ዙሪያ ተገናኝተን እንዋይ ነው ያሉ።
4: አዎ እንግዲህ በህዝብ ደረጃ ሲጠሩ እንደዛ ነው። ህዝቡና ነው
2: ችግሮች እዚህ ላይ። አዎ እዚህ ላይ ደግሞ እንደዚህ አይነት ጥሪ ሲደረግ ማህበረሰብን በተመለከተ ጥሪ በሚደገፉ ሲጀመር ጥሩ ነው፣ ጥሩን ማለት እንችላል። ነገር ግን ባንድ ላይ ተመካክሮ ተወያይቶ ተመካክሮ ማድረግ አይቻልም ወይ? ኮሚቴ የተባለው ታዲያ ስራው ምንድነው? እነኚህ ግለሰቦች ወደ ህዝብ ጥሪ ከማቅረብ በፊት ለምን ከኮሚቴው ጋር አልተነጋገሩም? ለምን ከኮሚቴው ጋር ችግር አለ ወይ?
1: እንደው ለወደፊት ተወበበን እንግዲህ ይቀርታ እንጂ ለወደፊት በዚህ በኮሚቴ አሰራሮች በተለያዩ በየሰፈሩ ያሉ የህብረተሰቡ የኮሚቴ አባላት እንደው ላሰራር አመች ነው ብዬ ማስበው ልክ እንደ ፓርቲዎች ለምሳሌ በፓርቲዎች ቃል አቀባይ አለ። ቃል አቀባዩ ካልፈቀደ የፓርቲው አባል እንኳን መናገር አይችልም። እና እንደዛ አይነት ነገር ቢኖር አንዱ ደርሶ የማይናገርበት ሁኔታ ይኖራል። ሰው
2: ክስተቱን እንስማቸውና ሰዓትም ጭን
4: ይደስ። ለዛ ነው አሁን ለምሳሌ እኔ መልእክት ማስተላልፈው ኮሚቴው በወከለ መሰረት ነው። አጠቃላይ መርካዝ ኮሚቴው በወከለ መሰረት በዚህ በፊትም ታስታውሱ ከሆነ ይሄን በተመለከተ አንድ ሁለት ቀን ተናግሬ ያለው ለሬዲዮ ጣቢያ ተካር። ስለዚህ እኛ በመሰረቱ ሰዎች የመሰብሰብ ስብሰባ የመጥራት በዲሞክራሲ ሀገር የታወቀ ነው፣ መብታቸው ነው። ነገር ግን ኮሚቴው አልጠራም ለማለት ፈልጌ ነው። ይሄ ኮሚቴ መርካዝ ኮሚቴ ህዝቡ ያዋቀረው በህዝቡ አቅጣጫ የሚመራ ኮሚቴ አልጠራም ስብሰባውን በሰላሳ ቀን 8ኛው ወር 2026 የተጠራውን ስብሰባ ህዝቡ እንዳይደናገር ይሄ ኮሚቴ መርካዝ ኮሚቴው አልጠራውም። ሰዎች አትሄዱ አትሳተፉ የሚል መብት የለውም ኮሚቴው። ነገር ግን እንዲታወቅ እኛ መዘጋጃ ቤቱ ጋር ውል እየገባን ስራ እንዲሰራ የተጀመረ
2: እንግዲህ ከእናንተ የእናንተ ኮሚቴ የምታደርጉት እንቅስቃሴ ነው ብሎ በተለይ ከምክትል ከንቲባው አሚር ጠጋ እንዲሁም ሌሎችም ቀሳውስትም ያሉበትኝ ስብሰባ ያደረጋችሁትኝ ተገኝታችሁ ተወያያችሁበትኝ ፎቶግራፉ እኛ ጋር ደርሷል ታይተናል። ይሄን የመሰለ ኮሚቴ ካለ በዚህ በኮሚቴው ስር ምንድነው እንደገና ሌላ ሰው ወጥቶ እንደዛ አይነት ጥሪ የሚደረግበት ሁኔታ ይሄ መከፋፈልን ያመጣም ወይ? ይሄ ነገር መልካም ነው ወይ? ይበጃል ወይ?
4: መልካም አይደለም። በመሰረቱ ችግሮችን ተወያይቶ ፈትቶ የጋራ አቋም ይዞ መሄድ ነው ተቃሚው እንጂ የየብቻ መሮጡ 40 አመት ሆኖ እናልቆ በዚህ ጉዳይ ላይ 40 አመት 30 አመት ሆኗል። በዚህ ምክንያት የራሳችን ችግር በጋራ መፍታት እንችል ከሌላውን የበልጣለሁ ባይነት ነግሶ የሚታይበት ሁኔታ ነው የሚታየው። ጥሩ አይደለም። ሆኖ ኮሚቴው
2: እስከ መቼ ነው ታዲያ እንዴት ነው የምንቀጥለው?
4: እንግዲህ በተቻለ መጠን በእግዚአብሔር እርዳታ አንድ ላይ ሆነን አሁን ይሰራል የተባለው እንግዲህ አንዲት ማዶን የምትባል ነገር አለሽ። አጠቃላይ በህብረተሰባችን በርካታ ችግሮች አሉ። እነዚያን እንኳን
2: ጥሩ እንደዚህ እናድርግ። እንግዲህ አሁን መልእክቱ ባለፈው የተላለፈው መልእክት ኮሚቴው የሚያውቀው አይደለም፣ እኛ ተሰብስበን አንልም፣ ግን ህዝቡ እንዲያውቀው የኮሚቴው ይሄን ስብሰባ ያውቀውም የሚል መልእክት ነው። ባሉን ችግሮች ምክንያት በእነዚህ ነገሮች ወደፊት በእውነት በሰፊው እንወያይበት ይገባል። አንድ ኮሚቴ ካለ በአንድ ኮሚቴ ተመርተን ቅሬታም እንኳን ቢኖር እዛው ቅሬታችን አስቀርተን በአንድ ኮሚቴ ህዝቡን ለመምራት እንጣር እንጂ እንደው በየቦታው የወጣን እንደዚህ ማድረጉ እኔ ኃይል አለኝ ብሎ ማደረጉ አሁንም ማህበረሰባችን ከማራራቅ ቂም ከማያያዝ ውጪ ሌላ ምንም የሚያመጣው ደግ ነገር የለም። ስለዚህ መነጋገር፣ ቁጭ ብሎ መነጋገር፣ መወያየት። ይህ ኮሚቴ ደግሞ ህዝብን ለማገልገል የተመረጠ ነው። ኮሚቴው ስራውን አልሰራም ከተባለ
5: ምርጫ ይኖራል ማውረድ ይችላል ሌላ ኮሚቴ ይመጣል
2: ይሄ ራሳቸው
5: በዛ አይነቱ ነው የ

0: የትኛውን ቦታ ነው እኛ እንደ ምሳሌ አድርገን እንውሰድ እንጂ
1: የራሳቸው አሰራር
0: ነው። የትኛውን ቦታ ነው እንደዚህ መሆን ያለበት?
1: እዚ ላይ አሁን እኛ አሁን ለምሳሌ ወደ ሬዲዮ ሲመጡ በተቻለ መጠን የኮሚቴ አመራር የሆናችሁ እዛው ብትጨርሱ ጥሪ ከማቅረብ እኛ እንደማንኛውም አድማጭ ነው ምንቀበል። ሲትደውላላችሁ እንቀበላለን። ስለዚህ ለወደፊት ቃላቀባይ ብታበጁ በዛ ቃላቀባይ መሰረት ሐሳቦች ቢተላለፉ ጥሩ ነው እንላለን። ችግሮችን ደግሞ በተቻለ መጠን ከሬዲዮ ከመድረሱ በፊት እዛው ብትፈቷቸው ጥሩ ነው። ተባበበ መጨረሻ ብትለንካል።
2: ብዙ ሙከራ አርገናል። ቃላቀባይ ያለው ኮሚቴው መልእክቶችን የሚያስተላልፍ ለህብረተሰቡ ለምሳሌ በቀደም በ25/8/2026
1: ባጭሩ አንድ ደቂቃ ነው የቀረው።
2: ምክትል ከንቲባው ጋር ተገናኝተን ውሳኔ ደርሰናል። ወደፊት የሚሰሩት ማዶን ነው። አሁን መጀመሪያ የምናስቀድመው እሱን ነው።
0: እሺ እንወያይበታለን። በዚህ በሰፊው በእውነት እንወያይበታለን።
2: ችግር የለም መቀራረብ ይቻላል።
0: አዎ
2: የብቻ ስብሰባ መጥራት ግን የህብረተሰቡን ችግር ማስፋት ነው የሚሆነው።
0: እውነት ነው። እናመሰግናለን።
2: አመሰግናለሁ። መልካም ቀን።
0: እሺ ተከበራችሁ አድማጮቻችን፣ ስርጭታችን ተገባደደ ነው ሰጠይ አመሰግናለን። እንዲሁም አድማጮቻችን አብረውን ስለቆዩ
1: ለቴክኒክ ባለሙያዎች
0: ዮራይ ፒከር ዘርስትልን መልካም ቀን።
1: ፕሮግራማችን ለተሳተፉት እናመሰግናለን። እንግዲህ ጊዜው ስላልበቃ አጭር አድርገን ነው ሌላ ጊዜ ለምን እንቀበላለን። እናመሰግናለን። መልካም ቀን። አንድ ሰዓት እንደገና እንገናኛለን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን አላችሁ? ለቱን ደብረያን ዘመን አቆጣጠር ዩዳሌት በኤሉል ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኦገስት 27 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተሐሙስ ነሐሴ 21 ቀን 2026 ዓመተ ምህረት ነው። የቴክኒክ ባለሙያችን ሳሊም ዛሪፍ ሲሆን የስቴዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደቁነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራምና ማህበረሰብን የሚተመለከተ ቃለ ምልልስ ማለን። አሁን የሰዓቱን ዜና እናስቀድም ካዘጋጁም ሰጠይ ዘመን።
2: አመሰግናለሁ ይሻያው። አርስተ ዜና የእስራኤል ደህንነት ጥበቃ አካላት በጋዛ ሰርጥ ሽብርተኞችን እየተከታተሉ መደምሰሳቸው እንደቀጠሉ ነው። የትምርት ቤቶች ርሳነ መምራን በትምርት ሚኒስተር ጽፈት ቤት ላይ ቅሬታቸውን እየገለጹ ነው ተባለ። የሴድሮት ከተማ ከንቲባ አሎን ዳቪዲ እስራኤል ጥላትን ለማንበርከክ ከፈለገች መሬቶችን ይዛ መቀመጥ አለባት በማለት ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር የገንዘብ ሚኒስትር ጽፈት ቤት ጦሩን ያለ ገንዘብ እንዲንቀሳቀስ እያደረገ ነው በማለት ተቹ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ደህንነት ጥበቃ አካላት በጋዛ ሰርጥ ሽብርተኞችን እየተከታተሉ መደምሰሳቸው እንደቀጠሉ ነው። ባዛ የሐማስ ድርጅት ኃላፊ የነበረውና በእስራኤል ጦር የተገደለው ያህያ ሲንዋር የግል ጠባቂና በጥቅምት 7ቱ የተካፈሉ ሌሎች ሽብርተኞችን የደህንነት ጥበቃ አካላት ደምስሰዋል። የያህያ ሲንዋር የግል ጠባቂ ራዛክ ሳሂል ሱሊማን አቡ ሳምኸ የሚባል በኻን ዩኒስ ከተማ ነው እርምጃ የተወሰደበት። ሌላኛው በጥቅምት 7ቱ የሽብር ጥቃት የተካፈለው ኻዘም ሞሳ ደግሞ በደቡብ ባዛ ነው ጥቃት የተፈጸመበት ተብሏል። የትምርት ቤቶች ርሳነ መምህራን በትምርት ሚኒስተር ጽፈት ቤት ላይ ቅሬታቸውን እያሰሙ ነው ተባለ። የመጪው ዓመት የትምርት ዘመን ሊከፈት የተወሰኑ ቀናት ብቻ እየቀሩ ርሳነ መምህራን የትምርት ሚኒስተር ጽፈት ቤት ከኛ ጋር ያለው አካሄድ ጥሩ አይደለም በማለት ቅሬታቸውን ለማሰማት በክኔሴት የትምርት ቋሚ ኮሚቴ ዛሬ ባካሄደው አስቸኳይ ጉባኤ ቅሬታቸውን ለማሰማት ተገኝተዋል። በጉባኤው የትምህርት ሚኒስትር ዮሐብ ኪሽ ተገኝተዋል። ቃል አቀባያችን ሊራን ሁጃይኖቭ ካደረሰን ዘገባ መረዳት እንደቻለው ርዕሳነ መምህራኑ የትምህርት ሚኒስትሩ ካሉበት ሁኔታ ወጥተው እኛን ያናግሩን የሚል ጥሪ አቅርበዋል። በእንዲህ እንዳለ የመጪው ዓመት የትምህርት ዘመን የፊታችን ማክሰኞ መስከረም 1 ቀን 2026 ዓመተ ምህረት ይጀምራል። የትምህርት ሚኒስትርና የመምህራን ማህበራት ትምህርት ቤቶች በተያዘላቸው የጊዜ ሰሌዳ ይጀምራሉ ብለው በይፋ ቢያስታውቁም በመጪው የትምህርት ዘመን በርካታ መምህራን፣ ርዕሳነ መምህራን፣ የሙያለ ህጻናት ተንከባካቢዎችና የልዩ ትምህርት ክፍል ባለሙያዎች እጥረት እንዳለ ይገለጻል። የትምህርት ሚኒስቴር ጽፈት ቤት ዋና ስራ አስኪያጅ መኢር ሽሞኒ የ800 መምህራን እጥረት አለ፣ ባለፉት 4 ወራት ውስጥ 2000 የሚሆኑ መምህራንን ማግኘት ችለናል ብለዋል። በትምህርት ስርዓቱ ለመምህራን የሚከፈለው ደሞዝ ማነስና በመማር ማስተማሩ ሂደት ውስጥ ያሉ አስቸጋሪ ሁኔታዎች ለመምህራን ከስራ መልቀቅ እንዳይነተኛ ምክንያት ይገለጻሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር የገንዘብ ሚኒስትር ጽፈት ቤት ጦሩን ያለ ገንዘብ እንዲንቀሳቀስ እያደረገ ነው በማለት ተቹ። ኤታማዦር ሹሙ ዛሬ ጠዋት በወቅታዊ ጉዳዮች ዙሪያ ከሚመለከታቸው ክፍሎች ጋር ሲመክሩ ይፋ ባደረጉት ያልተጠበቀ መልእክት የመከላከያ ሰራዊቱና በስሩ የሚያገለግሉት በብዙ ግንባሮች በውጥረት ውስጥ ባሉበት ወቅት የገንዘብ ሚኒስትር ጽፈት ቤት በባዶ ካዝና እንድንንቀሳቀስ ይፈልጋል። እኛ የሀገሪቱን ሰላምና ደህንነት በማስከበሩ ዙሪያ ትኩረት አድርገን እየተንቀሳቀስን እያለ ከኛ በተቃራኒው የቆመ አንድ አካል ቢኖር የገንዘብ ሚኒስትር ጽፈት ቤት ነው። ያም ሆኖ የእኛን ዝግጁነት ለማዛባት ወደ ሚጥሩ ሁኔታዎች አንገፋፋም ብለዋል የጦር ኃይሎች ጠቅላይ ኢታማዦር ሹም ኢያል ዛሚር። የሴድሮት ከተማ ከንቲባ አሎን ዳቪዲ እስራኤል ጥላትን ለማንበርከክ ከፈለገች መሬቶችን ይዛ መቀመጥ አለባት በማለት ተናገሩ። ከንቲባ አሎን ዳቪዲ ከረሸት ፔትራዶት አብያ ጋር ዛሬ ባካሄዱት ቃለ ምልልስ እስራኤል በወታደራዊ ኃይል መፍትሄ ማምጣት ከፈለገች ጠላትን መሬት በቁጥጥር ስር መዋል አለባት፣ እኛ ባዛ ሐማስ እንዳይኖር ሁሉንም ነገር ማድረግ ይጠበቅብናል፣ ሐማስ የጦር መሳሪያ መፍታቱ አለም በሌላ መንገድ መፍትሄ ማግኘት አይቻልም፣ መፍትሄው መሬት መያዝ ነው። እኔ በግልጽ ይህን እጠይቃለሁ። እስራኤል በደቡብ ሆነ በሰሜን የጠላትን ይዞታዎች ለቃ በሲድሮት አለያም ኪርያት ሽሞና ከተሞች ሌሎች ሰፈሮች ሰላም አስከብራለሁ ብላ ማሰብ የለባትም። እኛ የግድ ለደህንነት ጥበቃችን የሚያግዙ ቦታዎችን መቆጣጠር አለብን ብሏል የሲድሮት ከተማ ከንቲባ አሎን ዳቪዲ ከረሸት ፔትራዶ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። በእስራኤል የስፖርት ሜዳዎች የሚፈጸሙ ስርዓት አልበኝነቶችን ለማስቀረት የጸጥታ ጥበቃ አባላት ጠንካራ እርምጃ እንዲወስዱ የመንግስት አቃቢ ሕግ አሚካይ አይስማን እንዲፈቅዱ የእስራኤል እግር ኳስ ማህበር አስተዳደር ጠየቁ። በእስራኤል የስፖርት ግጥሚያ ማከናወኛ ስታዲየሞች ከአሁን በፊት ብዙ ግጭቶች ሲከሰቱ ነበር። አዲሱ የውድድር ዘመን ከመጀመሩ በአጭር ጊዜ ውስጥ ግጭቱ እንደገና አገርሽቷል። ይህ ሁኔታ በጸጥታ መታየት ስለሌለበት ጸጥታ አስከባሪዎች ኃይለኛ ክንዳቸው እንዲዘረጉ የአቃቢ ሕግ መመሪያ እንዲያስተላልፍ የእግር ኳስ ማህበራት ጠይቀዋል። የእስራኤል እግር ኳስ ማህበር ሊቀመንበር እና የአስተዳደር ክፍል ኃላፊው ለመንግስት አቃቢ ሕግ በጻፉት ደብዳቤ በእግር ኳስ መመልከቻ ስታዲየሞችና አካባቢዎች ብጥብጥ ፈጥረዋል ተብለው የሚጠረጠሩ ደጋፊዎች ተይዘው ይለቀቃሉ፣ ክሶች በቸልተኝነት ይታያሉ፣ ቅጣቱ ሰዎችን አርፈው እንዲቀመጡ አያደርግም፣ ይህ ደግሞ ሕግ በማከብሩ ላይ አደገኛ መልእክት ያስተላልፋል፣ በእግር ኳስ ጨዋታ ዙሪያ የፈለጉትን ብጥብጥና ችግር መፍጠር ይችላሉ፣ ግን ብዙ ዋጋ አያስከፍለንም ብለው እንዲያስቡ ያደርጋል ብለዋል የእግር ኳስ ማህበራትና አስተዳዳሪዎች። ይህ በእንዲህ እንዳለ ባለፈው ሳምንት በነበሩ የእግር ኳስ ጨዋታዎች ሁለት የግጭት ክስተቶች ተፈጥረው ነበር። የማካቢ ቴላቪቭ ቡድን ደጋፊዎች የቤታር ኢየሩሳሌም ቡድን ደጋፊዎችን አጥቅተዋል ተብሏል። በተመሳሳይ ሁኔታ የማካቢ ናታንያ እግር ኳስ ቡድን ደጋፊዎች የብኔ ሳክኒን ደጋፊዎችን ማጥቃታቸውን ቃል አቀባያችን ካደረሰን ዘገባ መረዳት ችለናል። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በሁለት ሸቄል ከ97 ሳንቲም ሲመነዘር አንድ ዩሮ በሶስት ሸቄል ከ47 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሞቃታማ አየር ጸባይ አለ፣ ነገ አርብ ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። ይሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: ሰጠኝ።
1: ወደ ታይ ዘገባ ከባለፋችን በፊት ሸበል ሸበል የማሰኝት ሐሙስ ሐሙስ ጥሩ ነው። እንደንዴ እንግዲህ
0: ወደ ሳምንቱ ማለቂያ እንዲህማ የሐሙስ ማምሻውን ሰርግ የሚሰረግበት በአብዛኛው ማህበረሰባችን ስለሆነ መቼም በደስታው ጥሩ ሙዚቃ ያው እንትን ማሰማት በጣም ጥሩ ነው አይደለም? ሰጠኝ ዘመነ
1: ጥሩ ነው እንጂ ሁልጊዜ ጦርነት፣ ሁልጊዜ ፖለቲካ እና ጥሩ ነው። ሁልጊዜ ሙዚቃም ጥሩ ነው። እያንዳንዱ ነገር የራሱ የሆነ ይዘት አለውና እንደ ሻየው በድምጽ ትሞክራለህ። አንዳንዴ
0: በእውነት ይሄን ቢሰጠኝ ፈጣሪ እንዴት ምን ልበል? ጥሩ ጥያቄ ለጠየቀ
1: እዚህ ላይ ጻር ዘፋይ መሆን ትችል ነበር።
0: እዚህ ላይ የለኝም እውነት ተመናገር በእውነት ችሎታ። ግን እኮ የሙዚቃ አሰልጣኝ አንዳንዶች እንዴት በደንብ ማሰልጠን የሚችሉ ቢኖሩ እኔም ጥሩ ዜማ አወጣ ይሆናል ምናልባት።
1: ዜማ ለማውጣት ተፈጥሯዊ የሆነ እንግዲህ ለንግግር የሚያመቻሉ ለዜና የሚያመቻሉ፣ ግን ለዜማ የሚሆኑ ደግሞ የግድ ድምፅ ተፈጥሮ ካለ አሁን ብቻህን አንዳንድ ጊዜ ሰዎች ሲዘፍኑ ጥሩ ነው የሚሉ አሉ። እና ችሎታ ካለ መሰልጠን ይቻላል። ግን ያው
0: ፍላጎት፣ ውስጣዊ ፍላጎት ነው የመለጨ
1: አይም መዝፈን ይቻላል
0: በሆነ በሰጠይ በሆነ ምን ነው መቼም እያንዳንዱ የሰው ችሎታ የተለያየ ነው አይደለም? ስጦታው አለ ተሰጦ ይባላል አንዳንዴ። እንግዲህ የእሱን መቼም እኔ ደህና በጎ መልካም ጥሩ ጥሩ እንሰብ
1: ጥሩ እንግዲህ ሻያው እንግዲህ ጥቅምት 27 ቀን 2026 ዓ.ም ለሚካሄደው ብሔራዊ የክኔሴት ወይም የፓርላማ ምርጫ በተያያዘ በአሁኑ ወቅት የተለያዩ ፓርቲዎች እንቅስቃሴ እያደረጉ ነው። እንዴት ይታያል? ሁለት ወር ቀርቷል።
0: በእውነትም በጣም እንቅስቃሴ ተጠናክረው ይዘዋል። የተለያዩ ነባር የፖለቲካ ፓርቲዎችም ሆነ ወደ አሁኑ የተቋቋሙ አዳዲስ ፓርቲዎችም እነሱም ያው በእንቅስቃሴያቸውን አጠናክረው እንዳው አሁን ማስታወቂያዎችም እያወጡ ነው። ያው እንግዲህ እኔን ምረጡኝ እየመሳሰለ እንትኖች እያወጡ ነው። እንግዲህ እናየው። በቀጥ እስካሁን ግምገማ አለ። በተለያየ ተቋማት ግምገማ ያደርጋሉ። እንግዲህ አሁን ስናይ በመምራት ላይ የሚገኙት አንዴ የአይዘንኩት የሚመሩት ያሻር የተሰኘው ፓርቲ እሱም ጥሩ ወንበር ያገኛል ይሉና ቀጥሎ በማግስት በነገታው ደግሞ የሊኩድ ፓርቲ ደግሞ አብላጭ ወንበር ያገኛል፣ ይቀያየራል፣ ይለዋወጣሉ። ግን እስካሁን ካሉት ከሚወዳደሩ ፓርቲዎች መካከል አብላጭ አንድ ቡድን ማለት ብሎክ ማድረግ እንደሚችሉ የ61 የክነሴት መቀመጫ ወንበር ማለት አንድ ፓርቲ ብቻ ሳይሆን የተለያዩ ፓርቲዎቹ በአንድ ላይ ሆኖ ተጣምረው እነሱም ያው ኳሊሽን ወይም ጥምር እነዚህ ለመስር 61 መሆን ግድ ይላል እና እስካሁን አልደረሱም። ቢያንስ እስከ 59 አካባቢ ነው። ያ ካልሆነ እንግዲህ አሁን ባለው እየተደራደሩ
1: ዝም ብሎ ጉሽ እያሉ እየከፋፈሉ እንጂ ወደ ጥምር መንግስት በሚመጡበት ጊዜ እያንዳንዱ ፓርቲ የሚጠይቀው ነገር ይኖራል። ለዚህ ይሰጠኝ፣ ገንዘብ ይሰጠኝ። አሁን ምርጫው ከተካሄደ በኋላ በጥምር መንግስቱ ውስጥ የሚገቡ መቼም አንዳቸው ማቋቋማቸው አይቀርም። ይህ ይሰጠኝ ይደረግልኝ በሚለው ብዙ ክፍፍልም ብዙ ጥያቄም ይኖራል። ያኔ ደግሞ የመለያየት ቁጥሩም ሊቀንስ ሊጨምር ይችላል።
0: አዎ ያነ ከምርጫ ውጤት በኋላ በቂ የክነሴት መቀመጫ ወንበር ያገኙ ፓርቲዎቹ እንግዲህ አውተ የኳሊጽያ የጥምር ስምምነት ይባላል። በዛ መልኩ ነው እንግዲህ መንግስት የሚቋቋመው። እና ከወዲሁ ግን ስናየው መቼም በጣም ውጤቱ ይዲሃል ይህ ነው ብለህ መናገር አትችልም። ግምገማ ነው ገና። ህዝቡ ምንድን ነው የሚመርጠው?
1: ግምገማ ነው እንግዲህ። በጠዋቱ ዝግጅታችን ካየነው በዜና አሁን የሊኩድ ፓርቲ እንደ መራጮች እየሸሹ ነው የሚል ጠቅላይ ሚኒስትሩ ተናግረዋል ተብሎ በዘገባ ቀርቧል። በዝግ ስብሰባ ወቅት መራጮቻችን እስከ 10 ማንዳት እስከ 10 መቀመጫዎች የሚሆን ድምጽ ልናጣ እንችላለን ጠቅላይ ሚኒስትሩ እንዳሉ ሲነገር ነበር ግን የሊኩድ ፓርቲ ለዚህ ምን ላይ ሰጥቷል ይሄ ውሸት ነው ጠቅላይ ሚኒስትር ናታኔ የሚመሩት የሊኩድ ፓርቲ ውጤታማ ይሆናል ያሸንፋል ነው ያሉ እንግዲህ በየጊዜው የተለያዩ ዘገባዎች በእያንዳንዱ ፓርቲ ይመጣሉ ያ ግን ምን ያክል ትክክል ነው የሚለውን ከምርጫው በኋላ ነው የምናየውና አንዳንዶችም አሁን ለምሳሌ አኹዛ ሲማሚ የሚሉትን ይሄ የክኔሴት መቀመጫ ቢያንስ አራት የክኔሴት መቀመጫ የሚያስገኘውን ድምጽ
0: ማገኝ ሲማ ያልከው ሲማ ለክኔሴት አንድ ወንበር አንድ ወንበር ለመመረጥ ማነት መስፈርት ነው ራሱ መስፈርት ቢያንስ አሁን ያለው በደንባች ባለው መመሪያ ወደ 3.25 በመቶ ድምጽ ማግኘት ማለት ነው
1: አዎ የመራጮች ድምጽ ከፍ ባለ ቁጥር አኹዝ ኻሲማ የተባለውም ከፍ ይላል አማካይ ነው የሚያደርጉት ያባዙ የቀነሱ በሂሳባቸው በነሱ በመርጫና ያን ለማድረግ ጥረት ይደረጋል ማልፋሉ ይባላል ግን ዋናው የህዝብ ግምገማም ትልቅ ዋጋ አለው የሰውን የህብረተሰቡን የመራጩን ሐሳብ ወዴት ነው የሚለውን ትንሽ እንትን የሚል ነገር አለ ግን በትክክል ምናውቀው ምርጫው ከተካሄደ በኋላ ነው እንዴ እንጠብቅ
0: ግን እዚሁ ጋር ሰጠይ ዘመነ በሚቀ ኦክቶበር 7 ቀን ለሚካሄደው ብሔራዊ የክነሴት የፓርላማ ምርጫ አሁን ስንት ነው እንግዲህ 60 ስንትን ቀናት ብቻ ይቀርና
1: 60 ቀናት ሁለት ወር
0: ይቀርና አሁን በዚህ እነዚህ በፖለቲካ ዓለም ብዙ ለውጦች ይታያሉ በተለይ ለህብረተሰቡ ለመራጭ ህዝቡ ሊያሳምን የሚችል በቀጣይነት ስልጣን ላይ ያለው መንግስት በዋናነት ለውጦች ስራዎችን ይሰራል
1: ለህብረተሰቡ ከን ለህብረተሰቡ በጣም ይፈልግ ነገር ብዙ አለ ለውጥ ይፈልጋል በትምህርት ዘርፍ ብዙ ችግሮች አሉ በወጣቱ ዘርፍ ብዙ ችግር በኑሮው ብዙ ዘርፈ ብዙ የሀገሪቱ ጦርነቱ ይዞ ነው እንጂ ማህበራዊ ችግሮች ይበዛሉና ሁለት ወር ነው የቀረው ዛሬ እንግዲህ ነሐሴ 7 ነው እንግዲህ ሁለት ወር ነው የሚቀር እስከ መስከረም 7 ድረስ ፓርቲዎች ለምርጫ ቦርድ ማሳወቅ አለባቸው ዝርዝሮችን ከዛ በኋላ ማን እንደሆነ በደንብ እስከ መስከረም 7 እናውቃለን ያደረ እየጠራ ነው የሚሄድ
0: ጥሩ በጣም ከታተሏለን አሁን ወደ ቀጣይ ወቅታይ ዘገባ ስናልፍ ደግሞ የኳታር ጠቅላይ ሚኒስትር በኢራን ዋና ከተማ ቴህራን ዛሬ ያካሄዱት ያሉት ጉብኝታቸው አላማው ምንድነው እንግዲህ ሰጠይ እስካሁን ያው በኢራን በቅርብ ርቀት በፋርስ ባህረ ሰላጤ ከሚገኙት የአረብ ሀገራት መካከል አንዷ ኳታር በኢራን ስትመታ ስትጠቃ መቆየቱ ይታወሳልና አሁን ግን ነገሩ የመረጋጋት ሁኔታ ነው ጠቅላይ ሚኒስትር ለጉብኝት ለሄደ ሲባል ወደ ኢራን ምንድነው
1: አዎ እንግዲህ ኢራን የአረብ ሀገራትን የመታችበት ከአሜሪካ ጋር በተያያዘ ነው የአረብ ሀገራቱን እንደ ጠላት ቆጥራ ሳይሆን ለአሜሪካ ግዛቸዋል እናንተ ጦር ሰፈር እንዲኖር አደርጋቸዋል ስለዚህ ከናንተ መሬት ከናንተ ግዛት ተነስተው ጥቃት የፈጸሙብንን አካላት እናጠቃለን በሚል ሳቤ ነው አሁን እንግዲህ ካታር ያው በዚህ በመካከለኛው ምስራቅ በተለይ ከእስራኤል ጋርም በተያዘ ከጋዛ ሰርጥ ፍልስጤማውያን ጋር በተያዘ በእስራኤልና አሜሪካ ወይም በአሜሪካና ኢራን መካከል ባሉ ሁኔታዎችም ብዙ ነገሮችን ሚና የምትጫወት ሀገር ናት አሁን የጠቅላይ ሚኒስትሯም የውጭ ጉዳይ ሚኒስትሯም ወደዛ ያመሩበት በአካባቢው በመካከለኛው ምስራቅ መረጋጋት እንዲፈጠር ለማድረግ ነው ተብሏል። በምን መልኩ ነው ኢራንን ወደ ክብ ጠረጴዛ ለማምጣት ነው ወይ? አሁን ፕሬዝዳንት ትራምፕ ያዙት የኢኮኖሚ ማዕቀብ ኢራኖችን አሽመድምዷል ወይ? ኢራኖች እንደው እሺ ወደ ክብ ጠረጴዛ ተመልሰን ድርድር እንጀምራለን እንዲሉ አድርጓል ወይ የሚለው ሌላ ጥያቄ ነው። ለማግባባት በመካከለኛው ምስራቅ ሌላ ግጭት እንዳይፈጠር ነው። በዚህ ግጭት እንግዲህ ቀጥታ የሚዋጉት ብቻ ሳይሆን በአካባቢው ሀገራትም ብዙ ጉዳት እየደረሰባቸው ነው። ነዳጅ እንደልባቸው ማይሸጡ ሀገራትም አሁን አሉ። ለሌላው ዓለምም ብዙ ተጽዕኖ እያሳደረ ነው። የቱሪዝሙ ሁኔታ በጣም ተቀዛቅዟል። እነዚህ የአረብ ሀገራት በቱሪዝም በጣም ብዙ ገንዘብ ነው የሚያገኙ። በሚሊዮን የሚቆጠሩ ዜጎች ነው ወደ ሀገራቱ የሚሄዱና ያ ሁሉን እንዲቀር እንዲረጋጋ ጦርነት እንዳይጀምር ይፈልጋሉ። ያንን ለማሳመን ነው እንግዲህ ምን ያክል ውጤት ይሆናል ምንም በቀጣይ ጊዜ እናያለን መጨመረው ካለ
0: ኳታር በርግጥ ከፍተኛ ባለስልጣን ወደ ኢራን ወና ከተማ ቴህራን አካሄዱ ወና አላማዎች አንተ ከተቀስከው በተጨማሪ በመጀመሪያ ለማረጋጋት ማለትም ያለው በዚህ ከኢኮኖሚ ጋር በተያያዘ በተለይ በኢራን ላይ ከባድ እያጠቃት ነው። የነዳጅ ዘይትም መሸጥ አትችልም። በሀገሪቱ በሚገኙ የነዳጅ ማደያ ጣቢያዎች ላይ ሳይቀርም በቂ ነዳጅ ዘይት እንደሌለ ከዚሁ ጋር ተከትሎ ደግሞ የመኪና ባለቤቶች ደግሞ በነዳጅ ለመሙላት በጣም ስንት ኪሎ ሜትር ተሰልፈው በደንበር ላይ ቆመው የሚሉት በጣም ችግር እንዳስከተለባቸው ነው የሚገኘው። የሆርሙዝ ባህር ወሽመጥ የመስካው እንደተዘጋ ስለሆነ ችግር አስከትሏል። ካልተከፈተ እስካሁን ቀደም በነበረው የኢኮኖሚ የነዳጅ ዘይትን በመሸጥ ግዙፍ ተላላቅ ነዳጅ የጫኑ መርከቦች መተላለፊያ ነበረ። ግን ያነ ወሽመጥ ያነ ባህር ከተዘጋ ወራት አስቆጠረና አሁን
1: ሙሉ በሙሉ አልተዘጋም። አሁን በኢራን እንግዲህ የሆርሙዝ የባህር ወሽመጥ በኢራንና በኦማን ድንበር መካከል ነው የሚገኝና አሜሪካውን አድርጋለው የኢራኑን አከባቢ በመዝጋት በኦማን በኩል ያለውን በመክፈት ለራሷ ነዳጅ ለሌሎች ዓለማትም ነዳጅ እንዲደርስ ያረጋች ነው። ይሄ ደግሞ በተዘዋዋሪ ኢራንን ይጎዳልና ባንድ በኩል ነዳጅ የተወሰነ የሄደ ነው እንደ አሜሪካ ገለጻ። በሌላ በኩል ደግሞ አሁንም ሰሞኑን የኢራን በዚህ በዛ በሚንቀሳቀሱ አንዳንድ መርከቦች ላይ ጉዳት አደረሰች የተባለበት ሁኔታ አለና ሁኔታው በጣም ውስብስብ ነው ሻይ።
0: አዎ በጣም እንግዲህ በእንዲህ እንዳለ ወደ ቀጣዩ
1: ስናልፍ እንግዲህ በኔፓል ከባድ የሆነ የጎርፍ መጥለቅለቅ ደርሶ ከ160 በላይ ሰዎችን ህይወት አጥፍቷል። እንዲሁም ደግሞ ብዙዎች አሁን መዳረሻቸው እንደጠፋ ነውና አንዳንድ ባለሙያዎች እንደሚሉት የበረዶ ግግር ቀልጦ ነው የጎርፍ መጥለቅለቅ የደረሰ ይላሉ ያጠኑት ነው። እንዴት ነው ያለው ሁኔታ?
0: አዎ ኔፓል ለህንድ ጎረቤት ሀገር ነች። በዚህ ላይ በትናንት ጠዋት አካባቢ ነው ባርሳሳት በጣም ከባድ የጎርፍ መጥለቅለቅ አደጋ አስከትሎ ያው እንዳልከው ከ160 በላይ ሰዎች ህይወታቸው እንዳጡና ከ400 በላይ ሰዎች እስካሁን ጠፍተዋል። መዳረሻቸው የት እንደወደቁ አይታወቅም። አሁን የነፍስ አድን ኃይሎች የጠፉትን ሰዎች ደግሞ ለማዳን ለማግኘት ከፍተኛ ዘመቻ ላይ ይገኛሉ። ግን ችግር የሆነው ይህ የተፈጥሮ አደጋ ያው ብዙ መንገዶችን መኪና መንገዶችን ሳይቀር እንዲዘጉ ግድ ሆኗል። መተላለፍም አይቻልም በቀጥታ በዚህ በተለያዩ በኔፓል በአካባቢዎች በተለያዩ ከተሞችም ሳይቀር የኤሌክትሪክ አገልግሎትን ተቋርጧል። ጋር በተያዘ እንግዲህ በርግጥ የሞቱት በዚህ የተፈጥሮ አደጋ የሞቱት ሰዎች አብዛኛዎቹ የኔፓል ዜጎች መሆናቸው የሚነገርና ግን ሌሎችም በጣም ቱሪስቶችም ሳይቀር የውጭ ዜጎችም ብዛት ያላቸው ከ300 በላይ እንዲያውም የሚባለው መዳረሻቸው ከጠፉት መካከል የውጭ ዜጎች እንደሆኑ ይነገራል። ግን በዚህ እስራኤልን ዜጎችን በተመለከተ እስካሁን ስለመጎዳታቸው ስለመጥፋታቸው መረጃም አልደረሰንም። ሰጥ
1: አንድ ሰው ግንኙነቱ እንዳቋረጠ ነው አንድ ቱሪስት እስራኤላዊ ለጊዜው ያለው ሁኔታ ግን እየደር የሚጠራ ነው የሚሆን የተፈጥሮ አደጋ በጣም ያሳዝናል። ሳይታሰብ የሚደርስ ነው። እንግዲህ
0: የእስራኤሉ የውጭ ጉዳይ ሚኒስትር እዚህ መቀመጫው ኢየሩሳሌም የሆነው የእስራኤል የውጭ ጉዳይ ሚኒስትር እንዲህ በሚሆንበት ጊዜ በአስቸኳይ ጊዜ ላይ ከፍተኛ ተጠንቀቅ ላይ ሆኖ የዜጎችን በውጭ ሀገራት የሚገኙ የእስራኤል ዜጎችን ደህንነታቸውን እነሱን ለመታደግ ለማዳን ደግሞ ከፍተኛ ስራ ነው የሚሰራው የእስራኤል የውጭ ጉዳይ ሚኒስትር።
1: ጥሩ ሻያው እናመሰግናለን።
0: እሺ ወደ ቀጣይ ዝግጅት እንለፍ።

ጤና ይስጥልን ክብራትና ክብራን የመዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። ህይወታችሁን እንድታመሰግኑ ሶስት ቦታዎችን ጎብኙ ይለናል ዛሬ በመጀመሪያው ዝግጅታችን ለማቅረብ የፈለግነው አስተማሪ ጽሑፍ። በህይወታችን የምናጣውን ነገር ለመቁጠር በጣም ፈጣኖች ነን። የሌለንን እናስባለን፣ የሌላውን እናያለን፣ ያልደረስንበትን እንመኛለን፣ ያልተሟላልንን እንቆጥራለን። አንዱ ገንዘብ ይፈልጋል፣ ሌላው ቤት ይፈልጋል፣ አንዱ መኪና ይፈልጋል፣ ሌላው ፍቅር ይፈልጋል፣ ሌላው ደግሞ የሌላውን ህይወት ለመኖር ይመኛል። በዚህ ሁሉ ፍለጋ ውስጥ ግን በእጃችን ያለውን ህይወት መመልከት እንረሳለን። ስለዚህ አንድ ቀን ህይወታችሁን ከልብ ማመስገን ከፈለጋችሁ ሶስት ቦታዎችን ጎብኙ ይለናል ለህይወት አስተማሪ ነው ብለን ያሰብነው ጽሑፍ። የመጀመሪያው ሆስፒታልን ጎብኙ ይለናል። ሆስፒታል ውስጥ ስትገቡ በጤና ያለውን ሰው ዋጋ ትረዳላችሁ። ዛሬ በነጻነት እየተነሳችሁ ነው፣ እየተራመዳችሁ ነው፣ እየተናገራችሁ ነው፣ እየተመለከታችሁ ነው፣ እየተመገባችሁ ነው፣ እየጠጣችሁ ነው፣ እየሰራችሁ ነው፣ እየሳቃችሁ ነው፣ እየተነፈሳችሁ ነው። እነዚህ ሁሉ ቀላል ነገሮች እንደሆኑ እናስባለን። ግን በሆስፒታል አልጋ ላይ ላለ ሰው አንድ እርምጃ መራመድ ህልም ሊሆንበት ይችላል። አንድ ቃል መናገር ምኞት ሊሆን ይችላል። የሚወደውን ሰው ባይኑ ማየት ስጦታ ሊሆን ይችላል። በራሱ ግር መቆም የማይችል ሰው የኛን ተራ መራመድ ሊመኝ ይችላል። እኛ ግን ጫማችን የተለየ ቀለም ስለሌለው እንከፋለን። ስለዚህ ሆስፒታልን አንድ ጊዜ ጎብኙና ከራሳችሁ ህይወት ጋር አነጻጽሩ ይለናል ጽሑፉ። ከዚያ ስትወጡ ምናልባት የምንለው አንድ ቃል ብቻ ይሆናል፣ ተመስገን። ሁለተኛ እስር ቤትን ጎብኙ። እስር ቤት የሰው ነጻነት ምን ያክል ትልቅ ሀብት እንደሆነ ያስተምራል። ዛሬ በፈለጋችሁበት ቦታ መሄድ ትችላላችሁ። በፈለጋችሁት ሰዓት በር መክፈት ትችላላችሁ። የምትወዱትን ሰው በፈለጋችሁት ጊዜ መጠየቅ ትችላላችሁ። ወደ ገበያ መውጣት ትችላላችሁ። ወደ ሥራ መሄድ ትችላላችሁ። በራሳችሁ ፍቃድ መውጣትና መመለስ ትችላላችሁ። ይህ ነጻነት ነው። ግን ነጻ ሆነን ስንኖር ዋጋውን አንረዳውም። እስር ቤት ውስጥ ያለ ሰው ግን የኛን በነጻነት መውጣት መግባት እንደ ትልቅ ሀብት ያየዋል። እኛ ዛሬ ቤት መቀመጥ ሰለቸን የምንለው ነገር ለሌላ ሰው የማይገኝ ነጻነት ሊሆን ይችላል። ስለዚህ የምትችሉትን ሁሉ ማድረግ መቻላችሁን አትናቁ። ነጻነት ራሱ ሀብት ነውና። ሶስተኛ የመቃብር ስፍራን ጎብኙ። ይህ ሶስተኛው ቦታ ከሁሉም የበለጠ ዝምተኛ ነው። በዚያ ቦታ የትላንት ህልሞች ተኝተዋል። የትላንት ሀብታሞች አሉ። የትላንት ድሃዎች አሉ። የትላንት ቆንጆዎች አሉ። የትላንት ታዋቂዎች አሉ። የትላንት ጀግናዎች አሉ። የትላንት ትልልቅ ስልጣን የነበራቸው ሰዎች አሉ። ግን ዛሬ ሁሉም ዝም ብለዋል። ትላንት ቤቴ ያለው ሰው ዛሬ በጥቂት ካሬ መሬት ውስጥ ነው። ትላንት ገንዘቤ ያለው ሰው ዛሬ አንድ ሳንቲም አይይዝም። ትላንት ጊዜ የለኝም ያለው ሰው ዛሬ ጊዜ አይፈልግም። ይህ ማለት ገንዘብ አይጠቅምም ማለት አይደለም። ቤት፣ መኪና፣ ስራ፣ ሀብትና ስኬት አያስፈልጉም ማለትም አይደለም። ነገር ግን እነዚህ ነገሮች በራሳቸው ህይወት አይደሉም። ለእኛ ህይወት እየተነፈሱ መኖር ነው። የሚወዱን የምንወዳቸው ሰዎች ከጎናችን መኖራቸው ነው። ጤና ነው፣ ነጻነት ነው፣ ሰላም ነው። አንድ ቀን በሌላ ቀን ላይ መጨመር መቻል ነው። ስለዚህ ዛሬ ገንዘብ ከሌላችሁ ህይወት የሌላችሁ አይምሰላችሁ። ቤት ከሌላችሁ ዓለም የተዘጋባችሁ አይምሰላችሁ። መኪና ከሌላችሁ ህይወት ከእናንተ የራቀች አይምሰላችሁ። ዛሬ በጤና ካላችሁ፣ እየተነፈሳችሁ ካላችሁ፣ እየተራመዳችሁ ከሆነ፣ እያያችሁ ካላችሁ፣ እየሰማችሁ ከሆነ፣ እየተናገራችሁ ካላችሁ፣ የምትወዷቸው ሰዎች አጠገባችሁ ካሉ፣ እናንተ ዛሬ ብዙ ሀብት ያላችሁ ሰዎች ናችሁ። እናም ተመስገን በሉ። እኛ ግን ይህንን ሀብት በየቀኑ እንጠቀማለን። ስለዚህ ዋጋውን እንረሳዋለን።
የምንተነፍሰውን አየር ዋጋ የምንረዳው ሲያጥረን ነው። የእግራችንን ዋጋ የምንረዳው መራመድ ሲያቅተን ነው። የአይናችንን ዋጋ የምንረዳው ብርሃን ሲጠፋብን ነው። የነጻነታችንን ዋጋ የምንረዳው በሩ ሲዘጋብን ነው። የህይወታችንን ዋጋ ደግሞ ብዙ ጊዜ የምንረዳው ህይወት ሲያበቃ ነው። እናም ነገሮችን ከማጣታችን በፊት ዋጋቸውን እንወቅ። ዛሬ የሌለን ነገ ሊኖረን ይችላል፣ ላይኖረንም ይችላል። ስለዚህ ዛሬን አትናቁ። በተደጋጋሚ እንደሚባለው ዛሬ እናት ከጎናችሁ ካለች አመስግኗት፣ አባት ካለ አክብሩት፣ ወንድምና እህት ካሉ ዋጋቸውን እወቁ፣ ጓደኛ ካለ አክብሩት፣ የምትወዱት ሰው ከጎናችሁ ካለ ፍቅራችሁን አሳዩት። የዛሬውን ፍቅር ለነገ አታስቀምጡት፣ ምክንያቱም ህይወት ነገ ተብሎ የተፈረመ ውል የላትም። የምንይዘው ዛሬን ነው፣ የምንኖረው ዛሬን ነው፣ የምናመሰግነውም ዛሬን መሆን አለበት። ስለዚህ ህይወት እንደጎደለችብን ከመቁጠራችን በፊት እጃችን ያለውን እንቁጠር። የሌለንን ከመመኘታችን በፊት ያለንን እንይ። የሌላውን ህይወት ከመመልከታችን በፊት የራሳችንን ህይወት እንደገና እንመልከት። ምናልባት እኛ እንደ ችግር የምንቆጥረው ህይወት ሌላ ሰው በምኞት የሚጠብቀው ህይወት ሊሆን ይችላል። ስለዚህ ዛሬ ትንሽ ቆም ብለን ወደ ራሳችን እንመለስ። ምንም የለኝም ከማለታችን በፊት ምን አለኝ ብለን እንጠይቅ። ከዚያም የልባችንን እጅ ወደ ላይ አንስተን በጸጥታ እንድቃል እንበል። እጅግ ብዙ አለኝ፣ እጅግ ብዙ አለኝ፣ ተመስገን እንበል ይለናል የኔ እይታ ከሚለው ገጽ ያገኘነው መካሪ ጽሑፍ። ሐቅሽን ንገሪኝ ውዴ፣ ስሞትልሽ ንገሪኝ ሳትዋሽኝ። ስሞት በምኔ ነው የምታስታውሽኝ? በከንፈር በጥርሴ ወይስ በግንባሬ? አሊያም በክፋቴ በደጉ ምግባሬ? ከእግርሽ ስር ስወድቅ በፍቅርሽ አልቅሽ፣ እንዲያ ስምልብሽ ስምሽን ተነቅሽ። በየትኛው ይሆን ውስጥሽ የምቀረው ከአይነ ልቦናሽ የምደነቀረው? ወይ ደግሞ እንደ ሐሳቤ እንደምገምተው ትዝታው ከልብሽ ቀድሞን ነው የሞተው? እባክሽ እውነቱን ንገሪኝ በሞቴ፣ እንደ ጠረጠርኩት ልክ ይሆን ግምቴ? በሞቴ ንገሪኝ ሐቁን ይዤ እንድሞት፣ ከሐቅሽ አጋሪኝ። ደራሲ አያሌው ሞገስ።

አድማጮቻችን ከዜማው ተመልሰናል። ለፕሮግራማችን ይቀጥላል። አሁንም አስተማሪና አዝናኝ ጽሑፎችን እናቀርባለን። ቆይታችሁ በድጋሚ አብሮን ይሁን። ለስኬት የሚያበቁ ምክሮች፣ ስሜትክን መቆጣጠር ልመድ። ከረብሻ ይልቅ ዝምታ ይመረጣል። ገንዘብን ሳይሆን ክህሎትን አሳድድ። ሰበብ ማብዛት ይቅር፣ ውጤቱ ላይ አተኩር። ውቀትን አሳድግ። መጥፎ አስተሳሰቦችና ጉልበትክን የሚቀንሱ ነገሮችን አስወግድ። በሂደቱ ላይ እምነት ይኖርህ። በህይወት ውስጥ ደስተኛ ለመሆን የሚረዱ ምክሮች፣ አንደኛ ማንንም አትጥላ፣ ሁለተኛ በጣም አትጨነቅ፣ ሶስተኛ ቀላል ህይወት ኑር፣ አራተኛ ከሰዎች ብዙ አትጠብቅ፣ አምስተኛ ከምትቀበለው በላይ ስጥ፣ ስድስተኛ ሁልጊዜ ፈገግ በል፣ ሰባተኛ ከፈጣሪ ጋር ያለህን ግንኙነት አጠንክር፣ ስምንተኛ ስለ ሁሉም ነገር ከመጠን በላይ አታስብ፣ ዘጠነኛ ቶሎ ይቅር በልና ወደፊት ቀጥል፣ አስረኛ ባሉህ ነገሮች ሁሉ አመስጋኝ ሁን። ውስጥ ሰላም እንዲሆን የሚከተሉትን አድርግ። አንደኛ የማይመለከትህን ነገር ተወው። ሁለተኛ ሰዎችን ይቅር በል። ሶስተኛ ዛሬ ላይ ኑር። አራተኛ ከማንም ምንም አትጠብቅ። አምስተኛ ተፈጥሮን አድንቅ። ስድስተኛ ራስህን ከሰው ጋር አታወዳደር። ሰባተኛ ጸጥታን ተለማመድ። ስምንተኛ ምስጋናን አዘውትር። ዘጠነኛ አይሆንም ማለትን እወቅ። አስረኛ ሁሉንም መለወጥ እንደማትችል እወቅ። ለብልህነት የሚጠቅሙ ምክሮች፣ አንደኛ ከመናገርህ በፊት አስብ። ሁለተኛ የማታውቀውን ነገር አላውቅም በል። ሶስተኛ ብቸኝነትን አትፍራ። አራተኛ የሰዎችን ስህተት አታሳድድ። አምስተኛ ሁልጊዜ ለመማር ዝግጁ ሁን። ስድስተኛ ግጭቶችን በንግግር ፍታ። ሰባተኛ ለትንሽ ነገር አትጨነቅ። ስምንተኛ የራስ መርህ ይኑርህ። ዘጠነኛ ጊዜን በከንቱ አታጥፋ። አስረኛ በዝምታ ውስጥ እደግ። የመረጃ ምንጫችን ምርጥ ጽሑፎች ነው። ይዘገያል እንጂ ይጨበጣል ህልም። የህይወት መንገድ ቢሆንም ሾሃማ፣ አይቀርም ብርሃን ቢበዛም ጨለማ። ፈተና ቢበዛ ቢከብድ ውጣ ውረድ፣ በጽናት ለቆመ ይቀናል መንገድ። የተቆጠረም ባይታገሰ ህመም፣ የልፋት ውጤቱ በፍጹም አይቀርም። እውነት ነው ይዘገያል፣ አይሆንም በቅጽበት። በላብና ድካም ይገነባል ስኬት። ከብዙ መከራ ከብዙ ዥንብር ፈገግታ ይመጣል ደስታን የሚያበስር። ያኔ በደስታ በአዲስ ብሩህ ወግ፣ የእውነተኛ ሳቅ ነው ፊትን የሚያፈግግ። አዎ ጉዞው ቢያስጨንቅም ቢረዝምም ቀኑ ተስፋ አልባ አይሆንም የሰው ልጅ አቅጣጫው። ይዘገያል እንጂ በፍጹም አይቀርም፣ ከፈተና በኋላ ይጨበጣል ህልም። ደራሲ ኤስቲኤም። ትዝታ እንዲህ አሳምሮ መንገዱን ማንሰራው፣ ብር ሳይከፍል በነጻ የሚሄደው ድሃ በእግሩ ይሄድ ሀብታምም በመኪናው። የማይባልበት ይህ መንገድ ልዩ ነው፣ ሁሉም በኩል ነው ደርሶ የሚመለሰው። ያለፈው መከራ ሳቅና ጨዋታው፣ አሁን ይታየዋል ትናንትን ላሰበው። ከልብ የማይጠፋ ዘመን የማይሽረው፣ በልብ ዙፋን ላይ ነግሶ የሚኖረው እስኪ ልንገራችሁ ትዝታ ብቻ ነው። ደራሲ አብዱልከሪም።

ቻችን ዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

0: የተከበራቸው አድማጮቻችን ከዚህ ቀጥለን ቃለ ምልልስ ምናካሩ ካቶ አዲሱ ገሰሰ ጋር ሲሆን እንዲያው በማህበረሰባችን ያለን የማጭበርበር ስራዎችን የተመለከተ ነው የሚሆነው። አቶ አዲሱ ተነስተልን እንደምን አለ?
1: ተነስተልኝ እንደምን ዋላችሁ? ሻየው ደጉ እንዲሁም ሰጠ ዘመነ የራዲዮን ሰራተኞች በሙሉ እንደምን አላችሁ?
0: ደህና ነን እግዚአብሔር ይመስገን። ደህና ነን። እንዴት ነህ አንተ? ደህና ነህ?
1: እግዚአብሔር ይመስገን። እንዴት ናችሁ?
0: አለል የማጭበርበር ስራን በተመለከተ መቼም ዝም ብሎ ተቀምጦ በማጭበርበር ገንዘብ ሀብታም ለመሆን ለመኖር የሚሞክር ብዙ ሰው አለ። መቼም እንዲያው በዚህ እንዴት ይሄ ሁኔታ እንዴት ተዋለ?
1: እንዲያው በመጀመሪያ ደረጃ ቀድመ ወንድም ሰጠኝ የጠየቀ ጥያቄ በጣም አስቆኛል። ድምፀኛ ነህ ወይስ ግንህ አይደለሁም አልክ። በዚህ ድምፀኛ ብትሆንማ ጭራሽ እንዴት ነበር? ደግሞ ዛሬ የሚገርም ነገር ሙዚቃዎች በተለይ ወሎን ያዘወተረ በጣም ጥሩ ሙዚቃዎች አሁን ወደ ጎንደር የዞራችሁ በጣም ደስ የሚሉ ነገሮች ስታሰሙን ዋላችሁ። በጣም ማዘቡ ልዩ ነው።
0: በጣም ጥሩ ልስማ የሰሙ
1: ይህን እያልን እንግዲህ ወደ ማጭበርበሩ ሄድኩኝ። ምናልባት አንዳንድ ነገሮች ከዚህ በፊትም ጥያቄዎች ጠይቀን ነበርነ ስለ ስራ ጉዳይ ጠይቀን ነበር። ስለ ሃይማኖትም እንዲሁ እኔም ጠይቄ ነበር። እንደ አንዳንድ የሰርቶ አደር አልሆንም አውርቶ አደር ብቻ ሆነናል። የስራ ጉዳይም በሽማግሌዎቻችን፣ በወገኖቻችን፣ በሴቶች እህቶቻችን የሚሰራው በታላይንዶች እየመጡ ስራ እየለቀቅነ መከራ ነበር። እሱንም መፍትሄ አላገኘንም።
2: እሱን ወደፊት እኛ የሚመለከታቸውን ክፍሎች እንጠይቃለን። እስኪ እንግዲህ
1: መሳደርሽ መልካም፣ እሱን ጠይቁልና እንድናውቅ እንፈልጋለን። ድጋሜ ጥያቄ እንዳናነሳ እሱን ብታስተባብሩልን ጥሩ። ሌላው ዛሬ 3 ቀን 4 ቀን አንድ እህታችን ወይዘሮ ጠጀም ትባል ናት መሰለኝ የሆነ እነዚህ መርጌታ በሚባሉት የባህል መድኃኒት በሚሰሩ ሰዎች በተለይ በኢትዮጵያ ውስጥ የተሰማሩ
0: በስማቸው እውነተኛ ስማቸው የሽፋን ነው። በእውነት እዚህ ላይ ሌላው ሰው ነው ለማጭበረር ሌከለ በሚታወቅን ሰው ስም በመጠቀም የተደረገ የማጭበርበር ስራ ነው። ለነገሩ
2: ወይዘሮ ሰላማ ያነሳችሁን ሀሳብ ነው የምትለን አቶ አዲስ?
1: እሱ ያነሳችሁን ተመልክቶ እኔ ደግሞ የደረሰብኝን አዋቂ ጠይቅ የደረሰበትን ጠይቅ ነው እና በዚህ እንትን ብለው እንግዲህ ያለንበት ቦታ ላይ ስኳር፣ ደም ግፊት ምናምን እየተባለ አንዳንድ ውስጣዊ በሽታዎች እነሱነን ተከኒና ወይም ደግሞ ከአንዳንድ መርፌዎች እንዳን ብለን ምናልባት የምንጠቀመዋቸው ሁሉት በሙሉ ከመሬት የሚበቅሉ አትክልቶች ናቸው እና መድኃኒቶችም ከእነሱ ነው የሚመጡት እና እነዚያን በማመን ጥያቄ ስናይ አሁን ይሄ በዋትሳፕ በምናምን እንዲሁ በኢንስታግራም ላይ በጣም በርካታ መርጌታ ገሌ፣ መርጌታ እንደዚህ፣ መርጌታ መድኃኒት፣ ባህል መድኃኒት ምናምን እያሉ የሚመጡ ሰዎች አሉና አንድ ትልቅ አስተማሪ አባ ወልደ ኪዳን የሚባሉ በጎጃም ክፍለ ሀገር ዲማ ጊዮርጊስ የሚባል ሀገር በጥሩ አስተማሪ እዚህ እየመጡ ማንንም አይነኩ የማንንም አይነ ሃይማኖት አክብረው የሚያስተምሩ ሰውዬ እሳቸው በእሳቸው ስም ተጠግተው የሆኑ ቲክቶክ ላይ ያየነውን እንደ አጋጣሚ ስልክ ተለጥፎ አየውና እስቲ እናንተ ብዬ ደወልኩ። ደውዬ ተገናኘን። በጣም ስማቸውን ድምጣቸውን ቀይረው የኔ ልጅ እንዲናደርግልሃለን ብለው በጣም በርካታ ንግግሮች አወራን። ማጭበርበር ሰው በዝቷል። ህጉ አሁን የባህል መድኃኒት እየተባለ ጠንቋዮች እየተባሉ እኔ ጠንቋይ አልወድም፣ ግን በዚህ ምናልባት የአትክልትን ዘሮች እንትን ብላችሁ መድኃኒት ቆፍራችሁ በጥበባችሁ የምታደርጉ ከሆነ እኔ መድኃኒት መዋጥ ወይም መድኃኒት መውሰድ መሮኛል እና እንዲያው እስኪ እንዲያው ብታደርጉ ከሆነ ብዬ ጥያቄ ሳቀርብ ምንም ችግር የለውም ልጅ አሉ ምናምን አሉ። እዚያ ፎቶ ላኩኝ ፎቶ ላኩልኝ፣ አካውንት ቁጥር ላኩልኝ። 45,000 ብር ጠየቁኝ። ችግር የለውም 40,000 ብር ከፍላለሁ። ለአሁኑ ቀብድ ግን ምን ያህል ልክፈል? ስለ 10,000 ብር እሺ።
0: ከፈልከው ቀብዱን
1: ልነግርህ አይደል? ከእሱ ያንን ካሉ በኋላ ይሻሉ በደንብ ያችስ ብሩ እስከምትደርስ ድረስ አዲስ አበባ ቤተሰብ አለችኝ እና ከዚያ በአዲስ አበባ ልኬ ቀብዱን 10,000 ብር ተቀበሉኝ። ከተቀበሉኝ በኋላ ዞር ብለው አላዩኝም። እንደገና እኔም ደወልኩኝ አላነሳም ሲሉ በሌላ ስልክ በቀጥታ ስልክ ደውዬ በግድ ተንቅልፋቸው ለሊት 6 ሰዓት ደውዬ አስነሷቸው። ነገ ደውላለሁ አሉ። ለምድረ ብሬን የበሉት ምናምን እንዴ ብሩ ተተላከ በኋላ ድምፁ ይጠፋል ምናምን አልኳቸው። እንዲህ አረጋለሁ ልጆች ብሔራዊ ውትድርና ታፍሰው ብኝ 50 ተማሪዎች አሉ እነሱ ወስደውብኝ ምናምን አሉኝ። እሺ ብዬ እንዴት ነው ታዲያ ድጋሚ ብጠይቅ እኔ እንጣላል ምናምን እንዴ አንተ ተለፎቶን እኮ አግኝቼዋለሁ እስከ ልጆች ኩኩድ አድርጌ እንዳትንቀሳቀስ አድርጌ ያልጋ ቁራኝ አደርግሃለሁ አሉ። ይጭራል እንዴ በገዛ ገንዘቤ እንዲሆና እንዴ ለምን እንዲሆና አላልኩኝ። እዚያ ድወርኩ ድወርኩ ምንም መልስ የለም። እዚያ በኋላ የላከችው ልጅ ትናንትና እስኪ ብሩን አትጁ እየብል 70,000 ብር ብቻ ነው አለኝ። ማጭበርበሪያ አንድ ቀን ሰርተውበት አውቁም። 70,000 ብር ማጭበርበሪያ ባንክ አስቀምጠው 70,000 ብር ማነው 70 ብር ብቻ ነው ያለው ብለው መልሷት። እና ህዝባችን እንዳይታለል በዚህ አጋጣሚ ቲክቶክ የሚሰሩ ሚዲያ የሚሰሩ ፎቶአቸውንም ስልክ ቁጥራቸውንም በሌላ ስልክ ዙሮ መጥተዋል ያየውታልና፣ እንደገና ትክክለኛ የባህር መድኃኒት የሚሰሩ ሰዎችም ኒቶች ቢያንስ እንኳን ፎቶአቸው የሌላ ቢሆን ስልካቸው የሌላ ቢሆን አካውንት ቁጥራቸው አለና እንዲጠይቁና ስራቸውን አጉል እንዳደርጓቸው ይህንን መጠየቅ ፈልጋለሁ። ትክክለኛ የሚሰሩት ሁለተኛ ህዝቡ እኔን ያየ ተቀጣና እንዳይታለል ይሄ ነገር አደራ።
2: አዎ ይሄ ነገር በኢትዮጵያ ብቻ ሳይሆን እዚህም ሀገር እንዳለ ነው። አንዳንድ ቦታዎች እንዲህ እንዳነርጋለን እንዲህ እንሰራለን እያሉ የካርቲስ አሽራይን ቁጥር የሚወስዱ ሁሉ አሉና በጣም ጥንቃቄ ላልተፈለገ ነገር። አሁን ባለፈውም ጊዜ ይፋ የሆኑ መረጃዎች አሉ። በየሬስቶራንቱ ምግብ ቤቱ ሌሎችን የወከሉ በመምሰል ገንዘብ የወሰዱ ሰዎችን ሰምተናል። እና ለማናውቀው አካል ገንዘብን መላክ አይገባንም። አንተም ቢሆን አሁን ኢትዮጵያ ቤተሰብ አለ ይብላል። በኢትዮጵያ ቤተሰብ ካለህ ለምን በዛ በኩል ነገሩ እንዲፈጸም አላደረክም ነበር በወቅቱ?
1: በበልጦ መስሉም በአገር ከዚያም ሁለት ጊዜ ሶስት ጊዜ ነው ምንም ያው ለማድረግ እኮ ሞክር ያለው እንሰራለን ሲሉ እንግዲህ አንተን ባለ እኔን ባለ ንብረቱና ባለ ገንዘቡ ያው ተበልቷል። የኔ የተበላሁት ሰው እንዳይበላ ነው። እንኳን ሌላ በዚህ አካባቢ በፉርድ እስካና አድናለሁ ብሎ ሰውየው ሲኳር መድኃኒት ምናምን እሱን እንኳን ብጠይቅ ትክክለኛ መረጃ አልሰጡንም። እዚህም ያለው ሰውዬ ሊሰማን ይገባል። የሚያድን ከሆነ ጥበበ ሰለሞን የሚባል ሰውዬ አድናለሁ ብሎ ያለው ሰውዬ የሚያድን ከሆነ በትክክል መረጃውን ሰጡ። ምን ከብሎ ከኢትዮጵያ ድረስ ከምነድ እኛ መድኃኒት መዋጥ የምትበረረ ሰዎች፣ መርፌ መወጋት የበረረ ሰዎች፣ ሁሉም ሰው ይመጠቀም ይፈልጋል እና ትክክለኛ መረጃ ሊሰጠን ይገባል፣ ሊነገረው ይገባል እና ትክክለኛ መረጃውን ሰጡን ብንጠቀምና ደህና ብንሆን እንፈልጋለን። ከኒኑም ሁሉ የእንጨት ስር ወይም ቅመማ ተቀምሞ በደንብ በሳይንስ
2: አቶ አዲሱ እንግዲህ እኛ ለባህላዊ ሕክምና ሁኔታዎች ኃላፊነት የምንወስድበት ነገር የለም ወይም በንግግራችን አይደለም። አሁን ለምሳሌ አንድ ሰው የስራ ፍቃድ ካለው ከሆነ መስሪያ ቤት በዛ በኩል የሚሰራ ከሆነ ህብረተሰቡ ነው ይጠቅመኛል አይጠቅመኝም የሚለውን ነገር እንግዲህ መለየት ያለበት ለራሱ እንጂ እንግዲህ ሁሉ ሰው ባላውን ኢትዮጵያ ባለው ቁጥር በፌስቡክ ወይም ደግሞ በዋትሳፕ በላኩ ቁጥር ገንዘብ እያወጣን የምንልክ ከሆነ ጉዳቱ ዞሮ ዞሮ አሁን እንዳልከው ነው።
1: እሱ እንዳይደረግ ነው። አሁን እሱ እንዳይደረግ አደራ ጥንቃቄ አድርጉ ነው ለህዝቡ ምልክት ነው ማስተላልፈው። አሁን እኔ አደራ ጥንቃቄ አድርጉ፣ ሌሎቹ በዚህ ሜዳ ላይ ባላችሁ ሰዎች ህዝቡም እንረዳዳ። እንደ ህዝባችን እኔ እንደተበላሁት ሌላው ሰውም እንዳይበላ ስራ የምትሰሩ በቲክቶክም ሆነ በሚዲያ የምታዩ ሰዎች እንትን የምትሉ ሰዎች እነዚህ ሰዎች ማጋለጥ ስማቸውን እንኳን ባይሆን ሰው ጥንቃቄ እንዲወስድ መደረግ አለበት። በተለየኛ ሰው እኔ አዲስ አበባ 20 ዓመት በኖርኩ ጊዜ ብዙ ሰው ሲመጣ በእንደዚህ አይነት ነው እየተበከለ ይመጣ። በደንብ አውቀዋለሁ። እዚያ ቦሌም ሰው ስቀበል ነበር በደንብ አውቀዋለሁ። እና የእኛ ሰው እየሄደ የሚበላ ብዙ ሰው አለ። ብዙ የማይናገር እንደኛ አፉን አውጥቶ የማይናገር ሰው ብዙ እየተበላ ነው። እና ጥንቃቄ እንዲያደርጉ አንዳንድ ባለሙያዎችም እንዲመክሩ ነው የኔ ጥያቄ። ምልክት
0: የሚያስተምር ነው። እውነት ክን ነው አቶ አዲሱ ገሰሰው፣ እውነት ክን ነው። መጠንቀቅ የለብንም። አሁን በማጭበርበር ረገድ ከውጭም ስልክ እየደወሉ እንዲህ አይነት መድኃኒት አለ ይህን ውሰድ፣ ፈዋሽ የሆነ እያሉ ማሳመን የማያደርጉት ነገር የለም። ገንዘብ ይህን ያህል ሽሸቅ በአካውንት ላክልን ብለው ይሰጣሉ፣ የዋሆቹ ይሰጣሉ። ያንን አገኙትም ደግሞ ያንን ነገር
1: በጣም ያደረጉኝ በጣም ነው። ከገንዘብ ወደ ሌላው የተናደርኩት ብቻ በጣም ወደ 200,000 ብር አውጣ ንዴቱ ብስቱ። ለምንድን ነው አንዱ 10,000 ብር ለእኔ ብር አይደለም። እዚህ ሀገር እግዚአብሔር ይመስገን በኢትዮጵያ ውስጥ ሲመነዘር እናውቀዋለን ምን ያህል እንደደረሰ እና ነገር ግን ለምን እንደው በትንሹ ምን እንጭበረበራለን? እኔ አሁን እኔን ያየ ተቀጣ ህዝቤ አንድ ብር እንዳሰጥ እንዳታምን። መጀመሪያ አዋቂ ከሆነ ያ ሰው ሰጥቶ በእምነት መድኃኒቱን ሰጥቶ ተዳነ በኋላ ቢበላ እንኳን ቀላል ነው። ለምን 100,000 ብር አልከፍልም? እንኳን አብለም 10,000 ብር እና ይህን እንዳያደርግ እዚህ ጥንቃቄ እንዲያደርግ ሌሎቹም ምከሩ ለማለት ነው። ሰዎችም አቅም ያላቸው ሰዎች ህዝቡንም እንደዚህ በሚዲያ ላይ እግዚአብሔር እናንተን ያቆየልን። በእናንተ ላይም ሆነ በሌለው ላይ ያለው ሚዲያ
0: ሰውየደረሰብኝ የደረሰብኝ እንዳይደርስባችሁ አይነት ነው አይደል? በጣም ጥሩ ነው። ኦኬ፣ አቶ አዲሱ ገሰሰ ለሰጠው ጥሩ ምክር ነው፣ እናመሰግናለን።
1: በጣም ጥሩ።
0: እሺ ደና ቆይታ።
2: ደና
0: አሳተ ዘመነ ዙሪያ ተነገ ፕሮግራም አው በቃለ ምልስ ያጋጠመውን በመሰው መቸም በዚህ በህይወታችን መቸም ጥሩ ነገር ያጋጥማል መጥፎ ነገር ያጋጥማል ያለ ቀያየራልና ትንሽ በማናውቀው ሰው ያላስፈልግ ይሆነ እንዲጎዳ
2: ተነቃቄናት
0: ነገር የገንዘብ ደግሞ በበጎ ነገር በጥሩ ነገር ገንዘብ ወጭ ብታደርግ ጥሩ ነው።
2: አዎ የባህል መዳኒት ይጣማል ግን ያንን ከማንም ወስደው ቤት ቦታ ነው አጣርቶ ነገሮችን ማድረግ ያስፈልጋል። ለማንኛውም ግን አድራሻ ያለው ሰው ከሆነ ሄዶ ማናገር የሚቻልበት እንደዛ ጥረት ቢደረግ ጥሩ ነው። እንግዲህ አድማጮቻችን እናመሰግናለን። ሻይ
0: አዎ ሰጠ ዘመነ ምና ለቴክኒክ ባለሙያችን ለአሰፍ መርኮ ብቻ ምስጋና በማቅረብ ማታ ልክ 7 ሰዓት ላይ እንገናኝ።
2: በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካነሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዩዳሌት በኤሉል ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኦጉስት 7 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ነሐሴ 21 ቀን 2026 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላን አዞላይ፣ የስቱዲዮ ተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ እንዲሁም ሳምንታዊ ዝግጅት አለን። ቆይታችሁ እኛ ጋ ይሁን። አሁን ዜና። በቅድሚያም አርዕስተ ዜና፣ የመከላከያ ሚኒስትር እስራኤል ቃጽ ከዚህ በኋላ ከአዛ ቀበሌ የሚቀጣጠሉ ባሎኖች ወደ እስራኤል ግዛት ለሚወረወሩ መሳሪያዎች ምላሹ ከባድ እንደሚሆን አስጠነቀቁ። ደቡብ ሊባኖስ በነቤቴያህ አካባቢ የእስራኤል አየር ኃይል ጥቃት ማድረሱን ከደቡብ ሊባኖስ የተገኙ ዘገባዎች አመለከቱ። የጽዮኑት አዳቲት ፓርቲ በስሞትሪች መሪነት የነጌብ እና የጋሊልን እስራኤላውያንን ለማጠናከር ያለው ንግድ መግለጫ አወጣም። የገንዘብ ሚኒስቴር የእስራኤል መከላከያ ሰራዊት ካዝናው ባዶ ሆኖ እየሰራ ነው ሲሉ የጦር ኃይሎች ጠቅላይ ኢታማጆር ሹም ያቀረቡትን አስተያየት ውድቅ አደረጉት። በኔፓል በጎርፍ መጥለቅለቅ የሟቾች ቁጥር 353 ደረሰ። አሜሪካ ከኢራን ጋር ድርድር የማታካሄድና ትኩረት የምታደርገው በኢኮኖሚ ማዕቀብ ላይ መሆኑን የትራምፕ አስተዳደር ገለጸ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የጽዮኑ ታዳቲት ፓርቲ በስሞትሪች መሪነት የነጌብና የጋሊል ክልል እስራኤላውያንን ለማጠናከር ያለውን እቅድ አውጥቷል። እቅዱ በሶስት ዋና ዋና ነጥቦች ላይ ያተኩራል። መሬት፣ ሰውና ደህንነት። መሬት፣ የመሬትን ጥበቃ፣ የከተማ ማቀድና የቤትም ግንባታም አስፈላጊነትን ያጎላል። ሰው፣ በነጌብና በጋሊላ የሚኖሩትን ማህበረሰባችን ማጠናከርና አዳዲስ ነዋሪዎችን ወደ አካባቢው ማምጣት ላይ ያተኩራል። ደህንነት፣ የህግ የበላይነትና አስተዳደርን ማጠናከር እንዲሁም ወንጀለኝነትን ከስሩ ማስወገድ አስፈላጊ መሆኑን ያመለክታል። የመከላከያ ሚኒስትር እስራኤል ቃጽ ከዚህ በኋላ ከአዛ ቀበሌ የሚቃጠሉ ባሎኖች ወደ እስራኤል ለሚወረወሩ መሳሪያዎች ምላሹ ከባድ እንደሚሆን አስጠነቀቁ። የመከላከያ ሚኒስትር እንዳሉት ከአዛ ወደ ግዛታችን የሚወረወሩ የሚቃጠሉ መሳሪያዎችም እንደ ቀጥተኛ ጥቃት ስለሚታይ ከባድ አጸፋን መልሳለን ሲሉ አስጠንቅቀዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ባለፈው ሌሊት ሂዝቡላ አሸባሪ ቡድን በደቡብ ሊባኖስ በሚገኘው የደህንነት ቀጠና ውስጥ በአሊ አልታሂር ተራራማ አካባቢ በሚንቀሳቀሱ የእስራኤል መከላከያ ሰራዊት አባላት ላይ ሁለት ፈንጂ የጫኑ ድሮኖችም ተኩሷል። የእስራኤል መከላከያ ሰራዊት ተዋጊዎች በተኮሱት አጻፋ አንደኛውን ድሮን መትተው አውድመውታል። ሌላኛው ግን መዳረሻው ጠፍቷል። በሰራዊታችን ወታደሮች ላይ ምንም አይነት ጉዳት አልደረሰም። እስራኤል መከላከያ ሰራዊት የሂዝቡላ አሸባሪ ቡድን በደህንነት ቀጠና ውስጥ በሰራዊታችን ላይ ምንም አይነት እንቅስቃሴ እንዲያደርግ አይፈቅዱለትም። ሰራዊቱ በወታደሮቻችን ላይ ጉዳት ለማድረስ በሚደረጉ ተደጋጋሚ ሙከራዎች ላይ አሁንም ሆነም ወደፊት በኃይል እርምጃም ይወስዳል። የገንዘብ ሚኒስቴር የእስራኤል መከላከያ ሰራዊት የገንዘብ ካዝና ባዶ ሆኖ እየሰራ ነው ሲሉ የጦር ኃይሎች ኢታማጆር ሹም ያቀረቡትን አስተያየት ውድቅ አደረጉትም። ሚኒስትሩ እንደገለጹት
የደህንነት በጀት በሁለት ዓመት ውስጥ ወደ ሶስት እጥፍ ገደማ ያደገ ሲሆን መስሪያ ቤቱ ለወታደራዊ ጥራት ሙሉ በሙሉ ቁርጠኛ በመሆን በሁሉም አቅጣጫዎች የሚደረጉ የሰራዊቱን እንቅስቃሴ እስካሁን በሁለቶች በቢሊዮኖች የሚቆጠር ገንዘብ የተመደበለት መሆኑን ገልጸዋል። በተጨማሪም የገንዘብ ሚኒስቴር የደህንነት ተቋማት አመራሮች የተመደበላቸውን ቢሊዮኖች ሸቀል በትኩረት እንዲመለከቱት ገንዘቡም ለሀገር ደህንነት የሚበጅና ውጤታማ በሆነ መንገድ ጥቅም ላይ መዋሉን ለማረጋገጥ በኃላፊነት ስሜት እንዲያስተዳድሩም የሚጠይቅ በአጽንኦት ተናግረዋል። ትኩረት ማድረግ በዚህ ዙሪያ የለንደኑ ዘ ታይምስ እንደዘገበው አዲስ የብሪታንያ ጠቅላይ ሚኒስትር አንዲ በርናም በእስራኤል ላይ ማዕቀብ ከጣሉት ከአሜሪካ የትራምፕ አስተዳደር ጋር የንግድ ጦርነት ውስጥ ሊገቡ እንደሚችሉም የሌበር ፓርቲ ፓርላማ አባላትን ጨምሮ የፖለቲካ አባላትን ማስጠንቀቅ ሰጥተዋል። የለንደኑ ፋይናንሻል ታይምስ እንደዘገበው ከሆነ በእስራኤል ላይ ጥላቻ የተሞላበት ፖሊሲ በመከተል የብሪታንያ ተወካዮቹን በቂርያት ጋት ከተማ ከሚገኘው ዋና እዝ ማስለቀቅ ተገቢ እንዳልሆነ ከፍተኛ ባለስልጣን ተናገረም። የእስራኤል ወዳጅ ሀገራት የዲፕሎማሲያን ምንጮች እንደሚያረጋግጡት ከሆነ እንደ ጀርመንና ጣሊያን ባሉ ለእስራኤል ወዳጃዊ ፖሊሲ በሚከተሉ ሀገራት ላይ የሚወሰድ ምንም አይነት እርምጃ የለም። የነዚህ ወዳጅ ሀገራት ተወካዮች በኪርያት ጋት በሚገኝ በመስሪያ ቤት የመቀነስ ወይም የማስወጣት ምንም አይነት ሐሳብ እንደሌለ ተገልጿል። የኢየሩሳሌም ፖሊስና የሕክምና አገልግሎት ማጌን ዳቪድ አዶም በሙሼ ዳያን ጎዳና በሚገኝ አንድ መኖሪያ ቤት ውስጥ በአካባቢ ሰባዎቹ የእድሜ ክልል ውስጥ የሚገኙ አጣዳፊ ህመም ያጋጠማቸው ባልና ሚስት ራሳቸውን ስተው አግኝተዋቸዋል። የተጎጂዎቹ ሁኔታ ጥንዶቹ በጽኑ ሁኔታ ላይ ሆነው በአስቸኳይ ወደ ሆስፒታል ተወስደዋል። ምርመራ ሂደት በዘጋቢያችን ቬሬድ ፔልማን እንደገለጸችው በአሁኑ ወቅት የክስተቱ መንስኤ በጥልቀት እየተመረመረ ይገኛል። የክስተቱ ሙሉ በሙሉ መንስኤው ምን እንደሆነ ለማወቅ ፖሊስ ምርመራ ቀጥሏል። በኔፓል የተከሰተው የተፈጥሮ ከባድ አደጋ የሟቾች ቁጥር ከ330 በላይ ደረሰ ሲሆን በርካታ ሰዎች አሁንም ድብዛቸው ጠፍቷል። ከጠፉት ሰዎች መካከል ከ80 ገደማ ተጓዦች አባላት ጋር የነበረ አንድ የእስራኤል ዜጋ ይገኝበታል። የጎርፍ አደጋው የተከሰተው ቡድኑ በቲቤት እና በኔፓል ድንበር ማለፊያ ላይ በነበረበት ወቅት ነው። የፍለጋና ማዳን ኩባንያ ዋና ስራ አስፈጻሚ ኢራን ማጌን በካናዳ ሾት ዜና አውታር ሬዲዮ ጣቢያ ላይ እንደ መግለጫ ሰጥቷል። እነሱን የጠፉትን የተጎዱትን ሰዎችን በፍጥነት ደርሶ ለማውጣት ለማዳን በጣም አስቸጋሪ ሆኗል። በጎርፍ መጠቅለቅ ምክንያት መኪና መንገዶች እንዲሁም የመሬት ናዳ አካባቢ ብዙ ጉዳት ስላስከተለ የተጎዱትን ሰዎች ለማዳን በጣም ከባድ እንደሆነ ነው ያስታወቁትን። የአየር ጸባይ ሁኔታ ነገ አርብ በተለይ በተራራማ ቦታዎችና በአገሪቱ የውስጥ ክፍሎች ላይ ትንሽ ቅዝቃዜ ይታያል። ቅዳሜ በሙቀቱ መጠን ላይ ምንም አይነት ለውጥ አይኖርም። በሌሊት በሰሜንና በማዕከላዊ አካባቢዎች ደግሞ ጥቂት ዝናብ ይጥላል። በባህር ዳርቻዎች ላይ ደግሞ የጎርፍ አደጋ ሊከሰት ይችላል ነው ያሉት። እሁድ
የሙቀቱ መጠን በከፍተኛ ሁኔታ ይቀንሳል ይቀዘቅዛል እስከ እኩለ ቀን ድረስ በአብዛኛዎቹ አካባቢዎች ደግሞ ጥቂት ዝናብ መጣሉን ይቀጥላል ነው ያሉት የአየር ጸባይ ተመራማሪዎቹ። የነገው ቀኑ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 31 ዲግሪ ሴንቲግሬድ፣ ተላይምና ከተማና አካባቢዋ 31፣ ሃይፋ እና አካባቢዋ 31፣ ቤርሺባ ከተማና አካባቢዋ 35 ዲግሪ ሴንቲግሬድ፣ ኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚው ነበር። አሁን ሙዚቃ።

0: እኔ ምፈልገው በክፉ የሚያይሽን እንዳያይ አድርገው የጠላሽ ይጠላ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ይጎዳ ተፈጥሮ ትውቀሰው ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ቢሉኝ እኔ አላም የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል ተፈጥሮሽ ፍጹም ነው ፍጹም ነው ውበትሽ ይደነቃል
1: የተከበራችሁ አድማጮች አሁን በመቀጠል ወደ ወታይ ዘገባ ስናልፍ የደህንነት ዘጋቢያችን ጥላሁን መልኬ ነው የሚመለከተው እንግዲህ በዚህ ባዛው ግንባርና ባለውን ባሁን ሰዓት ያለን የብሔራዊ ደህንነታችን ይመለከታል ባልደረባችን ጥላሁን መልኬ ተመስተል እንደምናመሸ
2: ሰላም ላንተም ለአድማጮችም
1: ደናነን እንግዲህ ደንነት ያስፈልጋል ለማንኛውም እንግዲህ የምንጀምረው በቅራት ጋት ከተማ አካባቢ የሚገኘው አንድ ዓለም አቀፍ ኃይል ሰላም አስከባሪ ታዛቢ እንበለው ከዚህ ጋር በተያዘ ደግሞ ብሪታንያን ምናልባት ወደ ተወካዮቿን ለመመለስ የሚል መረጃ ደረሰን እስኪ ስለዚህ ስላቋቋም ምንድን እንዴት ተቋቋመ ይህ ወታደራዊ ዓለም አቀፍ ኃይል
2: አው እንግዲህ ያው ከተያዝነው ጦርነት ጋር በተያዘ ሐሳቡ የመጣው ከአሜሪካ መንግስት ነው። የአሜሪካ መንግስት ከዚህ ከአዛ ጋር ካለው ተጠባጭ ሁኔታ እንግዲህ በአዛ የሐማስ ድርጅት ይገኛል። ሐማስን ከእስራኤል ጋር ማለት እልባት ለማፈላለግ ሲባል ቅድሚያ ያው የድርጅቱ የሐማስ ድርጅት እንዲፈታ ከዛ በኋላም ደግሞ አዛን መገንባት በሚል ከተለያዩ ሀገራት የተውጣጡ ልኡካን ማለት ይቻላል እንግዲህ ኃይል ወደ አካባቢያችን መጥቶ ክሪያት ከተማ እነሆ የተወሰኑ ወራትን ከዛ ብዛት ያላቸው ወራትን እንግዲህ ከዚሁ እንደ ታዛቢ ማለት ይቻላል ማለት እስራኤል በአካባቢ በቦታው የምትወስደው እንደ የተለያዩ እርምጃዎችና የተለያዩ እንቅስቃሴዎችን ሰብአዊ እርዳታን በተመለከተ ከጦርነቱ ጋር በተክ ወደ የአግረሽ ጦርነት እንዳይገባና ሁኔታው የተረጋጋ እንዲሆን በሌላ በኩል ደግሞ በሐማስ በኩልም በእስራኤል ላይ ምንም አይነት የጠባጫሪነት ወይ ሽብር ፈጠራ ድርጊት ወን ለጎን አዛን እንዴት መገንባት ይቻላል በሚል እንግዲህ የተፈሩ የሰላም አንቀጾች አሉ። ከቦታ ሆኖ የሚቆጣጠሩ ናቸው። እንግዲህ ዋናው ዓላማ ይሄ ነው። በአሜሪካ መንግስት የቀረበ ሐሳብ ይህን ሐሳብ ሲጀምር እስራኤል ሙሉ በሙሉ ተውጦላት የተቀበለችው አይደለም ሻየው ያው የአሜሪካ ተጽኖ ኖሮ እንጂ ምክንያቱም እንደ እስራኤል ፍላጎት ቢሆን ኖሮ የሐማስን ድርጅት በኃይል ከጥቅም ውጭ ማድረግና ከነካቸው ማጥፋት ፍላጎቷ ይሄ ነበር። ግን ያው እንግዲህ ሲጀምር አልተፋካም። ያው ብዙ ጊዜ ወስዶብናል በአቋራጭ የአሜሪካ መንግስት መሃል በመግባት በቃ ቦታውን እኔን መቆጣጠር ያለብኝ እስራኤልም እኛ የምንፈልገውን ነገር ከኛ ትእዛዝ ውጭ ምንም የምታደርገው ነገር አይኖርም የሐማስ ድርጅትም እንዲሁ በማለት እንግዲህ እንዳሸማጋይ የተቀመጡበት ሁኔታ አለ። አሁን ግን አሁን የተለየው ሁኔታ ምንድን ነው? የነዚህ ከተለያዩ ሀገራት የተወጣጡ ኃይላት እንግዲህ እያንዳንዱ ሀገር ለእስራኤል ያላቸውን አመለካከት እናቃለን ይሻኛው። አንዳንዶቹ ቀረብ ያለ ተፈላጭ አንዳንዶቹ እስራኤል ይታችሁ ምንም ጦርነቱ ሲጀመር ጥቅም 7 በደረሰብን የሽብር ፈጠራ ድርጊት ብዛት ያላቸው ዓለም ሀገራት የአውሮፓውን ማህበር ጨምሮ ማለት ነው አሜሪካና ሌሎችም ከእስራኤል ጎን ይቆሙበት ነበር። እየቆዩ ግን እስራኤልን ወደ ጎን ያደረጉበት እንደነሱ ምክንያትም አላቸው ማለት ይህን ጦርነቱን ያው መቋጨትና ወደ ሰላም የሚለውን ሁኔታ የእስራኤል መንግስት አልፈለገም። እስራኤል መንግስት የሚፈልገው ጦርነት ነው በማለት እንግዲህ ሊተቹበት ሁኔታ አለ። አሁን ባለው ሁኔታ ግን ሲጀምር ይህ አሁን ምንወያይበት ሁኔታ በእኛ የዜና አውታሮች ሳይሆን በውጭ ሀገር ብሪታንያ በሚገኝ ፋይናንሻል ታይምስ የተሰኘ መጽሔት በዛ ውስጥ የሰፈረ ነው። ምን ማለት ነው? እስራኤል የአንዳንድ ሀገሮችን ወኪሎች ወደ ሀገራቸው ለመመለስ ፍላጎት ወይ እያሰበችበት ነው የሚል ጽሑፍ ወጥቷል። እንዲያውም እነዚህ እንግዲህ በጣት ከሚቆጠሩት ሀገራት ማለት ነው ወደ 2 የሚሆኑ ሀገራትን ወኪሎችን የመለሰችበት ሁኔታ አለ። ለምሳሌ የስፔንን እና የሆላንድን ስፔን ለሀገራችን ያላቸው የስፔን መንግስት በአጠቃላይ እንደገና ህዝቡ ሙሉ በሙሉ ባልል አብዛኛው ለእስራኤል ያላቸውን አመለካከት እናቃለን። ጸረ እስራኤል አቋም አላቸው ማለት የጋዛን ነዋሪዎች እና እና ሐማስ ድርጅትን መደገፍ ይቻላል ማለት ይቻላል። እስራኤል ሲያወግዙና ሲተቹ ነው የሚታየው። የስፔንን ልዑካን ቡድን እስራኤል መልሳለች፣ የሆላንድንም እንዲሁ። አሁን እያጠናችበት ያለው የብሪታንያን፣ ጣሊያንንና ጀርመንን ልዑካንም ወደ ቦታቸው እንዲመለሱ የሚል እያሰበችበት ይገኛል ሲል ይህ የውጭ መጽሔት እንግዲህ ጠቁሟል። ይህንን ተቀብለው እንግዲህ በውጭ ሀገራትም እንደ ብሪታንያና ጣሊያን፣ ጀርመን ሳሰሉትም ሁኔታውን ነገር ያው እንዳልተዋላቸውና በዚህም መልስ የሰጡበት ሁኔታ ማለት ለምሳሌ በብሪታንያ የሀሳብ ለውጥ አለ። ከፊሎቹ በመንግስት ደረጃ ማለት ነው ኦኬ የእስራኤልንን አቋም ወደ ጎን በማድረግ እስራኤል ይህን እርምጃ ከወሰደች እኛ ማዕቀብ እናደርጋለን፣ የኢኮኖሚ ማዕቀብና የተለያዩ ግንኙነታችን እንዴት ነው እንጎትታለን ሲሉ፣ ከፊሎቹ ዞ ብሪታንያ ውስጥ የሚገኙ በይበልጥ ደግሞ በገንዘብ ሚኒስትርና በተለያዩ ሚኒስትር ጽህፈት የሚገኙትኝ ይህ ነገር ጥሩ አይደለም፣ በእስራኤል ላይ ማዕቀብ ካደረግን አፍሪካ በእኛ ላይ ተጽዕኖ ወይም ማዕቀብ ታደርግልና ስለዚህ እንጎዳለን እንጂ ከምትፈወት የሆናል ሁኔታ አለ። ወደ ጣሊያን ከሄድ ሁኔታ በጥቅም አልተቀበሉትም። ጀርመንም እንዲሁ ጀርመን ከእስራኤል እንዲሁም ወዳጅ ሀገር ነች፣ ከእኛ ንባባይ ነው ከእኛ ጎን ትቆማለች። ግን ጀርመን ካምቡድ ለመለስ እስራኤል እንደፈለገች። አሁን ትልቁ ጥያቄ እነዚህ ሀገራት እንዴት ነው ጥላቻቸው ትችታቸው ምንድን ነው ያለውን ሁኔታ ማለት ልክ የዶናልድ ትራምፕ ያስፈ
1: ጥላሁን መልኬ ዘገባህ በጣም ግሩም እያለ አንዳንድ ይሰናከልብናል ከስልክ መስመር ጋር ይመስለኛል። አሁን ወደ አሁን መቼም እንዲህ ካልን እንደሚሻሻልን እርግጠኛ ነኝ። አሁንማ ተሻሻለ እኮ።
2: ኦኬ ለማንኛውም በዚህ ረስ እንግዲህ እንደወጠር ጊዜ ሚዞ በሰፊ ቦራ ነበር። ግን ለማሳጠር ያህል እስራኤል እነዚህን ሀገራት ማለት ነው ያው ዲሺ እንደውም የሚገርምህ እዚህ ላይ ይሻያው ለምሳሌ ሆላንድ በሚቀጥለው በቅርብ ቀናት ማለት ነው በሆላንድ ፓርላማ ይህንን አጸፋው እርምጃን በለው እንግዲህ በሆላንድ በኩልም እስራኤል ይህንን ሆላንድን በምታስወጣበት ወቅት በሆላንድ በኩል መንግስት ደግሞ እስራኤልንን ለመቅጣትም ሆነ ከእስራኤል ጋር እንግዲህ ያው ተመሳሳይ እርምጃ ለመውሰድ በሆላንድ ፓርላማ የእስራኤልን ምርቶች በይበልጥ ደግሞ እነዚህ የአውሮፓ ሀገሮች አብዛኞቹ እስራኤል በይሁዳ ሰማሪያ፣ በምስራቅ ኢየሩሳሌም እና በጎላን ተራራ አካባቢ የሚመረቱ በይበልጥ የግብርና ምርቶችን ወደ ውጭ ሀገር እንደፈለገች እንዳትሸጥ በጣም ይቃወማሉ። ምክንያቱም የተወረሩ ቦታዎች ናቸው በማለት አሁን እነዚህን ምርቶች ላለመግዛት ሲባል በፖላንድ ፓርላማ ህግ ለማጽደቅ ራሱ የውሳ እንደት ነው አልቋል ማለት ቻል በቅርቡ እንደሚሰጥ ይነገራል ማለት እነዚህ አውሮፓ ሀገራት ግዲ ሳይል ከዚህ ውጥ ሀገራትን በአጠፋው የኢኮኖሚ ማዕቀብ ለማድረግ ፍላጎት እንዳላቸው ይነገራል። መጨረሻ ላይ ከኛ ያሉ ውስጥ ያሉትም እንግዲህ ትችታቸው ምንድን ነው? በእርግጥ መንግስት ነው የሚቻችሁት እስራኤል መንግስት አጠቃላይ የሚያደርገው በአዛም እንበል ሌሎቹ አካባቢዎች የሚያደርጋቸው የሚያካሄዳቸው ስርዓቱ አስተዳደሩ ጥሩ አይደለም የማለት ትችት ነው እንግዲህ አጠቃላይ ሰላምን ሳይሆን ጦርነት ማራዘም ከሚል የተነሳ ግን ከዲፕሎማሲው ጋር አሁን እዚሁ እስራኤል ውስጥ ያሉ ያሉትም አንዳንድ እንዴት ነው የመንግስትነን አካሄድ በጥዋይን ማየት የሚሉት እንዴት ነው ከሌላው ዓለም ጋር አሁን ባለንበት ሁኔታ ሌሎች ሀገሮች እየራቁን ነው፣ የዲፕሎማሲ ስራ በጣም ከፍተኛ ውድቀት እያሳየን ነው፣ እነዚህ ወዳጅ የነበሩትን ሀገር እንደገና ቢርቁንም እንኳን እነሱን ማቅረብ ስንችል በተለያዩ ምክንያቱ እያራቅናቸው ነው፣ ይህ ነገር ቆይቶ ሊጎዳ ይችላል። ለማንኛውም እስራኤል አሁን ያለችበት ተጨባጭ ሁኔታ ከግሪያት ጋር በተያያዘ እንግዲህ ከሞላ ጎደል ይህን ይመስላል።
1: ያው በእርግጥ በአብዛኛው በአውሮፓ ያሉ የእስራኤል ወዳጅ ሀገሮች ስለሆኑ አንዱን ወኪል አባር እንዲመለስ በማድረግ ሌላኛው እንዲቀር በማድረግ ለእስራኤልም ጎጂ ነው የሚመስለኝ።
2: የዲፕሎማሲ ክሳራ ያመጣል ይባላል።
1: የዲፕሎማሲ ያው ችግርን ያስከትላል ይሆናል። እና ለማንኛውም እንግዲህ ወደዚህ ወደ አዛ ጦርነት ኦክቶበር 7 2023 ከፈነዳ ከዚህ ጊዜ ጀምሮ ይህ ደግሞ ዓለም አቀፍ ወታደራዊ ታዛቢ ኃይል ወደ ቅራት ጋት ከገባ እንግዲህ ወደ 3 ዓመት እየሆነ ነው። ባልሳሳት እንግዲህ በቀጣይነት ይታያል።
2: እውነት ነው ትክክል ነው። ይህ በእንዲህ እንዳለ እዛው አካባቢ እንግዲህ በሀገራቸው ደቡብ ክፍል አሁንም ቢሆን እስራኤል በሐማስ ድርጅት በታጣቂዎቹ ማለት ነው በሱ ላይ የምትወስደው እርምጃ እንደቀጠለ ነው። እንግዲህ ትናንትም ዛሬም ራሱ ያው ብዛት ባላቸው እዚህ ላይ የውልፍ ይሻየው እንደውም ዛሬ አሁን በዜና አውታሮች ይጠቆም የነበረው ከአሁን በፊት ከህብረተሰባችን አብራክ የወጣው እና ታግቶ የነበረውን አባላ መንግስቱን ጨምሮና ሌሎችንም አስሯቸው ተቆጣጥሯቸው የነበረው ዛሬ ተገሏል። እሱም በእስራኤል እርምጃ እርምጃ ተወስዶበታል። እስራኤል እነዚህን ጥቅም ሰባት በደረሰው ሽብር ፈጠራ ድርጊት አቀነባባሪ ናቸው እጃቸው አለበት እምትለውን አንድ ባንድ እየለቀመቻቸው ይታያል። እርምጃም እየወሰደች ነው። እነዚህ ቅድም ያልኩ የአውሮፓ ሀገሮች አሁን ከሚሰቹት ትችትም ይህን ነው፣ ጦርነቱን ማቆም አለባት። እንዲሁም ይህንን በዚህ አጠቃላይ የያዛን ተጨባጭ ሁኔታና ሁኔታውንን በዶናልድ ትራምፕ መንግስት ስልጣን ተሰጧቸው ቦታውንን በስራ አስኪያጅነት የሚመሩት ኒኮላይ ሞልዶኖቭ ይህንን በተመለከተ በተባበሩት መንግስታት ድርጅትም እስራኤልን በመተቸት ነው ንግግር አሰምተዋል። ከተወሰኑ ከሁለት ቀናት በፊት ማለት እስራኤል ጦርነቱን ማቆም አለባት፣ ይህን የግድያ ድርጊቷን የምትወስደውን እርምጃ በማለት እንግዲህ ምክንያቱም እሷ የምትቀጥል ከሆነ በሀማስ ድርጅትን ተመሳሳይ የሚወሰድ ከሆነ ያው ይህን ፈንጆች ማለት ጉዳት ባያደርሱ እንኳን እነዚህን ፉኛዎችን ወይ እነዚህ በላይ በሰማይ ተንዣ በመምጣት ፈንጅም ሊታጠቁ ይችላሉ፣ ቃጥሎም ሊያደርሱ ይችላሉ እነሱን በመላክ ሁኔታ። ስለዚህ ይህ ነገር መረጋጋት የሚችለው እስራኤልም የምትወስደውን እርምጃ ስታቆም የማለት ሁኔታ አለ። እና ጦርነቱ እንግዲህ እንዴት ነው፣ ምንም እንኳ ጦርነት ባይባልም ያለው አለመረጋጋት ግን እነዚህን ከቦታ ሁነ የሚቆጣጠሩትንም ሆነ አሜሪካንን እንደገና እዚሁ አካባቢያችን በከፍተኛው በይበልጥ የደቡብ ሀገራችን ነዋሪዎችን በከፍተኛ ሁኔታ እያሳሰበ ይገኛል። ይህን ነው እዚህ ላይ ቴክኖሎጂ ነው ዋናው ሻየው። እስራኤል አሁን በፊትም ተናግራለች፣ በጥቅም ሰባት ሽብር ፈጠራ ድርጊት እጃቸው አለባቸው የተባሉትንን በቴክኖሎጂ እያንዳንዱን መንገድ ላይ ሲወጣ መሆን ማለት በቃ የሆነ እንትን ውስጥ ገብቷል ማለት ነው። ይሄ አለ አይደል ማንነታቸው በትክክል ይታወቃል። በቴክኖሎጂ በጣም በሚያስገርም ሁኔታ መንገድ ላይ ሲንቀሳቀሱና ሲወጡ ሲቪል እንኳን ሆነው መሰረተ ሲንቀሳቀሱ ሲታይ እነሱን ለይቶ የሚያሳይ ቴክኖሎጂ አለ በእስራኤል በኩል የተሰራ ከጥቅም ሰባት በኋላ ማለት ነው። ስለዚህ የትን ይሄዱ የትን አያመልጡም። ከገቡበት አጣብቂኝ ውስጥ እንኳን ቢገቡ እናጠፋለን የሚሉትን ሁኔታ ያው ግልጽ እያየን ይታያል። ይህ ሁኔታ እንግዲህ አለ። ምናልባት እነዚህ ተወካዮቹ ማለት በትራምፕ መንግስት የቀረቡ ሀሳብ በቀጣይ ምናልባት መፍትሄ ሊያመጣ ይችላል፣ የሀማስ ድርጅት ውስጥ ትጥቁን ሊፈታ ይችል ይሆን? እነዚህ ጥያቄዎች መፍትሄ ያልተገኘላቸው ናቸው። ግን ከሌሎች የአውሮፓ ሀገሮች ጋር ትንሽ ቅሬታ ውስጥ መግባቱ ለእስራኤል ዲፕሎማሲ ጥሩ አይደለም። እንዲህ በሀገራችንም ትችቱ ይታያል።
1: ይህ በእንዲህ እንዳለ በዛ ቆይታችን ላይ ሆኖ በዛም ለሶስት ቀናት ያህል ጊዜ እስራኤል ሰጣለች እና አሸባሪዎች ከዛ ወደ እስራኤል ግዛት የሚወነጭፏቸው ተቃጣይ እንደ ድሮን የመሳሰሉ ወይም እንደ ፉኛ ባሎኖች የመሳሰሉ ይህንን በተመለከተ ማስጠንቀቂያ የተጣለው ጊዜ ገደብ አበቃ እልበል። ከዚህ ጋር ተከትሎ የመከላከያ ሚኒስትር እስራኤል ቃጽ በዛሬ በሰጡት መግለጫ ከዚህ በኋላ አሉ እንግዲህ በአዛ ቀበሌ የሚቀጣጠሉ ባሎኖች ወደ እስራኤል ለሚወረወሩ መሳሪያዎች ደግሞ ምላሹ ከባድ እንደሚሆን ነው የተናገሩት። እንዴት ምን ይጠበቃል?
2: አዎ ለሶስት ቀን እንግዲህ ገደብ ማለት ነው። ማለት ይበልጥ ከአዛ ይህንን ወደ አካባቢያችን ደቡብ የሀገሪቱ ክፍል ነዋሪዎች የሚልኩትን በእርግጥ ከጀርባ ሀማስ እንዳለ ይታወቃል። ግን የሚልኩትን ማለት ነው ያን እንደ እልባት ማለት እንደገና በአዲስ መልኩ ወደ ሽብር ፈጠራ ጦርነቱ ምንም እንኳ ባይጠናቅ ባይቋጭም ጦርነቱ ወደዛ እንድንመለሳለን የአካባቢዎቹ ብቻ ሳይሆን ማዕከላዊ ሀገሪቱ ክፍል ነዋሪዎች ሌሎች አካባቢ ያሉትን በመንግስት ላይ እና በመከላከል ትችት ለምን እርምጃ አትወስድም የሚል ትችት ይደርሳልኝ። እንግዲህ የተወሰነ ቀናት የጊዜ ገደብ ተሰጥቶ ነበር በእስራኤል በኩል ካላቆመ እርምጃ እንወስዳለን። እንዲሁም ከተወሰኑ ቀናት በፊት ጠቅላይ ሚኒስትሩም ሆነ የመከላከያ ሚኒስትሩ እነዚህ ድርጊ የሚልኩትንም ሆነ ከሚላክበት ቦታም ራሱ እርምጃ በመውሰድ ቦታው ነዋሪዎቹ እንዲለቁና የሚልኩትንም እንደበሳለን የሚል መግለጫ ሰጠው ነበር። እንዳልከው ሻየው ዛሬ የመከላከያ ሚኒስትሩ እንግዲህ እስካሁን ድረስ የሰጠነው የቀን ገደብ አቁሟል፣ ከእንግዲህ በኋላ ግን እርምጃ እንወስዳለን ብለዋል። እንግዲህ የተነገረውን ቃል በተግባር መተርጎም ብናየው ደግሞ ዛሬ ነገ ከነገ በኋላ እነሱም ይህንን በላይ ተንዣቦ የሚመጣውንና በእርግጥ እስካሁን ድረስ ጉዳት አያደርስም ያው እንደ እየፈተኑን ነው ማለት ይቻላል። በቀጣይ ግን ይህንን የሚቀጥሉ ከሆነ በእስራኤል መንግስት የተወሰነ ውሳኔ ምንድን ነው? መከላከያ ሚኒስትሩ እንደጠቆሙትኝ እርምጃ እንወስዳለን፣ የጊዜ ገደቡ አልቋል ሲሉ እንግዲህ ተናግረዋል። ነገ ከነገ በኋላ እንግዲህ እነሱም ከቀጠሉ በእኛ በኩልም የሚወሰደው አጸፋ እርምጃም ይህን የምንመለከተው የሆነ
1: የሀማስ ሽብር ፈጣሪ ድርጅት ካዛ እሱም የጦር ትጥቁንና እንዲያውም አስተዳደሩን አሳልፎ ለመስጠት ፈቃደኛ እንደሚሆን መሰረት በማድረግ የሰላም ምክር ቤት አስታውቋል። ይህን በተመለከተ ምንድን ነው የሚጠበቀው?
2: እንዲያውም ቅድም ካልኩ በተባበሩት መንግስታት ድርጅት ተመድ ኒህ ያካባቢውን በዶናልድ ትራምፕ ተሹመ ወደ አካባቢ የመጡትን የዋናው ስራ ሲያዙ ኒኮላይ ሞልዶኖቭ በንግግራቸው ያሰሙትን የሐማስ ድርጅት ትጥቁን ለመፍታት ተስማምቷል። አሁን ችግር የተፈጠረው ይላሉ ኒህ ስራ ሲያጅ እስራኤል እምነቱ የላትም የሐማስ ድርጅት ትጥቁን ይፈታል የሚል እምነት ስለላት ጥርጣሬው ስላላት በሷ በኩል ችግር አጋጥሞናል ሲሉ እንግዲህ ለአብር ማለት ነው እንግዲህ ጉዳዩን ለአሜሪካም ጨምሮ ንግግራቸውን በተባበሩት መንግስታት ድርጅት አሰምተዋል። ምን ማለት ነው? በውጭ ዓለም የሚረዱ በእርግጥ እስራኤል አይፈረድባትም። ምክንያቱም የሐማስ ድርጅት እንደው ለይስሙላ ትጥቅ የለፍታ ይበል እንጂ እስከመጠር ትጥቁ እንደማይፈታ እስራኤል የምታምኑ አሁንም በኃይል ሐማስን ከጥቅም ውጭ ማድረግ የምትነቱ አላት። ማንም መጥቶ ከሌላ ቦታ ከአፍሪካ ኡጋንዳ ሆነ ከሞሮኮ ወይም ከሌላ ቦታ መጥቶ አይደለም የሐማስን ድርጅት ትጥቁን የሚያስፈታው ሊሆንም አይችልም የምትነቱ አላት። ስለዚህ በኒህ ትራፊያዱ እንግዲህ የተነገረው ቃል ይህ ነው ማለት እስራኤል የሐማስ ድርጅት ትጥቁን ይፈታል ብሎ በፍጹም እምነቱ ስለላትኝ ለጥያቄ ውስጥ ወይም ችግር ውስጥ ገብተናል ሲሉ እንግዲህ የቦታው ዋናው ይህንን የሰላም አስከባሪ የምንበለው አጠቃላይ ሁኔታው የሚቆጣጠሩትኝ አንድ በታቸው የገለጹበት ሁኔታ አለ። እዚህ መረዳት የምንችለው ምንድን ነው? ይሻያው የሐማስ ድርጅት ትጥቁን ሊፈታ ለይስሙላ ትጥቁን ማለት ሲጀምር ትጥቄን ፈታለሁ ሲል እኮ መጋዘን ውስጥ አስቀምጠዋለሁ ነው እንጂ እኮ ትጥቄን ፈትቼ በቃ ሰላማዊ ሰው እሆናለሁ ማለቱ አይደለም። ለጊዜው ለማረታታት እድሜውን ለማስረዘም የሚያደርገው እንዴት ነው የሳይኮሎጂ ጦርነት ማለት እና እስራኤል ደግሞ ይህን ነገር ስለምታቅ በፍጹም እምነቱ ስለሌላትን ሊሆን ይችላል እንግዲህ ሙሉ በሙሉ ከዚህ ከእነዚህ ከሰላም አስከባሪ ድርጅት ጋር አብሮጅ እና ጓንት ሆኖ የመሄድ ሁኔታ ትንሽ ግራ የተጋባ መስሎ ይታያል። የምጠብቀው እስራኤል ምናልባት ምክንያት ተፈጥሮ ወይም ሌሎች ነገሮች ሳይተካከሉ ቀር ተብሎ በእንደዚህ አይነት ሁኔታ ወደ ጦርነቱ በመግባት ትንሽ እንዴት ነው ምንም እኮ ኃይሉ ቢጠናከርም የሐማስ ድርጅት ኃይሉን አጠናክሮ የጠፋበትን የተደመሰሱትን ሲጀምር ወደ 23-24 ሺህ ወታደሮች ነበሩትኝ ያን ቁጥር በጣም ከታች ወርዶ አሁን ከነበረው ኃይሉ ከ30 ሺህ በላይ የጦር ሰራዊት እንደመነበረ የሚነገርበት ሁኔታ ለጦር መሳሪያዎችን እያዘጋጀ ነው። ይህን በጥሩ አይን አትመለከትም እስራኤል። እንደዚህ ያለውን የጦር መሳሪያ ያለው እንዴት ማስፈታት ይቻላል የሚለውን በኃይል እንጂ ፍጹም አንድ ኃይል ሊያስፈታ አይችልም እስራኤል በኩል ይሄ ካምኖበት እንግዲህ ልዛም ነው እስራኤል በጥሩ ነገር ማትቀብለው እና
1: ለሀገራችን ብዙ ነገር ብዙ ጊዜም ሊያነጋግረን ይችላል። የሐማስ ጉዳይ ከደቡብ ግንባር አሁን ወደ ሰሜን ግንባር በምናልፍበት ጊዜ ጥላውን የሂዝቦላ ሽብር ፈጣሪ ድርጅት እሱም እስካወር ጦር ትጥቁን የማይፈታ ስለመሆኑን ያለ ደግሞ ምንም ከዚህ ጎን ለጎን የተኩስ አቁም ተባለ እንጂ ግን አሁን ወደዛ በመከላከያ ሰራዊት የእስራኤል መከላከያ በደቡብ ሊባኖስ በሚቆጣጠርበት ቀጠና አካባቢ የድሮኖችም ፈንጆችም ሳይቀር እንደተኮሰ ሰማን። ይህን በተመለከተስ እንዴት ይታያል?
2: እስራኤል እርምጃ እየወሰደች ነው። ምንም እንኳ ጎን ለጎን የተለያዩ ድርድሮችና በአሜሪካ አሸማጋይነት የተለያዩ የዲፕሎማሲ ስራዎች ሙከራ ቢደረግም ግን እስራኤል ሙሉ በሙሉ ጦሬን አላወጣም ስትል ትናገራለች። እያወጣችም አይደለም በፍጹም አይሆንም እያለች ምክንያቱም የህዝቡላ ትጥቁን እስካልፈታ ድረስ። አሁን ባለው ሁኔታ ግን ትናንት ለሊት ላይ ሻያው የህዝቡላ ድርጅት ወደ አገራችን የሰሜን ክፍል ማለት ነው የላከው ወታደሮቻችን ለመጉዳት የላከው ይህንን አጥፍቶ የሚጠፋ ፈንጅ ማለት ነው እንግዲህ አዲስ በጣም ከሽ ዋጋ የሚገዛ እና በከፍተኛ ጉዳት የሚያደርስ ራፋን ይሉታል ተንዣቦ መጦ የሚፈነዳ እሱን የተላከበት ሁኔታ ነበር። ትናንት ለሊት ላይ አንደኛው በእስራኤል ሲከሽፍ በወታደሮቻችን አንደኛው እስካሁን የደረሰበትም አይታወቅም። ለዚህ አጠፋው እርምጃ እስራኤል ዛሬ ከቀትር በኋላ እንደገና አሁን አንተና እኔ ወደ ስቱዲዮ ገብተህ እንግዲህ ንግግር ስታደርግን በዜና የሚነገረው ከተወሰኑ ደቂቃዎች በማለት እንግዲህ በዜና አውታር የሰማንበት ሁኔታ አለ። አሁንም በደቡብ ሊባኖስ ናባሲያ በተባለ ቦታ እስራኤል እርምጃ ወስዳለች። ያን አካባቢ ብዛት ያላቸው የጦር መሳሪያዎች ምድር በታች የተቀበሩበት መጋዘኖች ማለት ይቻላል እንደገና የህዝቡላ ታጣቂዎችን የሚገኝበት አካባቢ ነው። እዛ ላይ እስራኤል እርምጃ ወስዳለች እየወሰደችም ነው። ምክንያቱም አጸፋዊ እርምጃ ነው። እንደገና አሊተሃር የተባለ ተራራማ ቦታ አለ። እዛ አካባቢ ምድር በታች ውስጥ የገቡ ወደ 15 ከአሁን በፊት የተገደሉ ማሉ ቁጥራቸው ብዙ ነበር። አሁን ግን በህይወት ያሉት ወደ 15 የሚሆኑ የህዝቡላ ታጣቂዎች እንዳሉ ይነገራል። እንዲያውም የአካባቢው በሰሜን ሀገራችን ክፍል ያሉት አንዳንድ የማማከር ሸንጎሎ ከንቲባዎች ለምን እርምጃ ተወስዱ ለምን አትገሏቸውም ሲሉ በከፍተኛ ሁኔታ መንግስትን መከላከያ ይተቻሉ። እንግዲህ እስራኤል ይህን ነገር እንግዲህ ያው እዛው ሲረባቸው ውሃ ሲጠማቸው ራሳቸው ይሞታሉ ከማለትም እንደሆን ወይም ደግሞ እንደ ጦር እንደ ጠባጫሪነት ላለመታየት ምን እንጃ ከውስጥ እንዳሉ እየታወቀ እስካሁን ድረስ ግን እርምጃ አልወሰደችም። ለማንኛውም ይህም በተመለከተ ያለው ሁኔታ የተረጋጋ መስሎ አይታይም። አሁን ግን ለጠየቀው ጥያቄ ምንም እንኳ አሁንም ቢሆን በእስራኤል በኩል አጸፋ እርምጃ ቢወሰድም ሰላም ማስከበር ከሚለው ጋር በቀጣይ ያለው እንዲሁም የፊታችን ማክሰኞና ሮብ አካባቢ ባለስልጣናት መስከረም አንድ ድጋሜ በአሜሪካ አሸማጋይነት የእስራኤልና የሊባኖስ በአምባሳደሮች በኩል ድጋሜ ድርድር ውይይት ያደርጋሉ። ይህም በተመለከተ ትልቁ ጥያቄ ምንድን ነው? የአውሮፓ ሀገር ሀይ ማለት ነው ወደ ደቡብ ሊባኖስ እንዲገቡ የሚለውን ሁኔታ እስራኤል ትቃወማለች። ከወዲሁ ፈረንሳይና ጣሊያን ለመግባት ፍላጎት አላቸው። እነዚህ ሁለት ሀገራት ማለት ቦታውን ይዙትና የእስራኤል ጦር ወደኋላ ሆኖ እነሱ ከገቡ በኋላ ሁኔታውን መቆጣጠርና የህዝቡላ ድርጅትን ጠብ ወደ እስራኤል አፈሙዝ እንዳያዞር እንደገና ትጥቅ መፍታት የሚለውን ስራ ለመጀመር ነው። ይህን እስራኤል በከፍተኛውን ትቃወማለች። ፈረንሳይም ሆነች ጣሊያን በፍጹም መግባት የለባቸውም የሚል ሁኔታ እዚህ ላይ ለማስታወስ ያህል ከቦታው ያለው አሁን ዓለም አቀፉ የደህንነት አስከባሪ እንግዲህ ዩኒፊል የምንለው እሱ ነው ከቦታ የሚገኘው። ከተወሰኑ ከሁለት ወር በኋላ ባለፈው ኦክቶበር ላይ ስራውን ጨርሶ ማለት ጊዜው ያልቅና እንደገና ይመለሳል ማለት እዛ ቦታ እሱ ወጣ ማለት በእርግጥ እያለ ምንም ስራ አይሰራም። ግን እሱ ከወጣ ሌላ ሀገራት አሁን የአውሮፓ ሀገራት ኃይላችን ወደ ቦታው መላክ እንችላል ፈቃደኞችን ቢሉም እስራኤል ግን በፍጹም አልቀበልም ማንንም አላምንም ስላት ምክንያቱም የህዝቡላን ድርጅትም ልክ እንደ ሀማስ ድርጅት መፍትሄ የምሰጠውን እስራኤል እንጂ ማንም አይደለም። የጣሊያንም ሆነ የፈረንሳይ ኃይል ወደ ቦታው መጥቶ የህዝቡላን ጦር ኃይል ትጥቁን ሊያስፈቱ አይችልም የሚል እንግዲህ በከፍተኛ ሁኔታ ተቃውሟን ታሰማለች። እነዚህ ነገሮች ተደምረው አሁን የሚያሳየን ልክ እንደ ሀገራቸው የደቡብ ክፍል በሰሜኑ ክፍልም መፍትሄ አልተገኘለት። አሸማጊዎች አሉ፣ አሸማጊዋ አሜሪካ ነች። ቢሆንም ግን እስራኤል እምነቱ ስለሌላት የእነዚህ ሀገራት ኃይል ወደ ቦታው እንዲግ ፍላጎቱ የላትም። አልፎ አልፎ እንዳልኩት በህዝቡላ በኩልም አንዳንድ የሽብር ፈጠራ ድርጊቶች ይታያሉ። ለዚህ አጸፋ እርምጃ እስራኤል ትወስዳለች፣ አሁንም እየወሰደች ነው። ያለ ሁኔታ የሊባኖሱ እና የእስራኤል ባለት በሀገራችን የሰሜን ክፍልም ተመሳሳይ ጦርነት ላይ ማለት ይቻላል። ሻየው
1: የደህንነት ዘጋቢያችን ጥላሁን መልኬ ለሰጠው ወቅታዊ ትንተና ዘገባ እናመሰግናለን። መልካም ሌሊት። የተከበራችሁ አድማጮች፣ እዚህ በመቀጠል ወደ ሳምንታዊ ወጣቶች ፕሮግራም በጥበብ አቅራ ሰጠኝ ዘመነ አዘጋጅነት እንሆ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ዛሬው የወጣቶች ፕሮግራም ወጣቶች ጥፋት ያጠፉ ከህግ አንጻር እንዴት ነው የሚታይ የሚለውን እንመለከታለን። በሀገር አቀፍ ደረጃ የህዝብ አቃቤ ህግ የመብት አስከባሪ አካል ኃላፊ የህግ ጠበቃ አወቀ አለሙ ዜና በስልክ መስመራችን ይገኛል። ስለ ህጋዊ ሂደቶች እሱም እንዲያብራራልን የጋበዝ ነው። ጤና ይስጥልን የህግ ጠበቃ አወቀ አለሙ ዜና፣ እንደምን አለ?
1: ሰላም ሰጠኝ ለአንተ አድማጮች በሙሉ።
0: በጣም ነው የምናመሰግነው።
1: አመሰግናለሁ ይህንን መድረክ ለሰጣችሁ።
0: እንግዲህ ያው እንደምታውቀው ወጣትነት አፍላ ጊዜ ነው። አንዳንዴ ወደ ግጭቶች ስንገባ በወጣትነት እድሜ አንገነዘብም፣ ነገ ምን ችግር ያመጣል የሚለውን ነገር አናይም። የራሱ እድሜ ተጽዕኖ የሚያሳድርበት ሁኔታ አለ። እዛ በኋላ ችግር ከተፈጸመ፣ ወንጀል ከተፈጸመ በኋላ ከዛ ለመውጣት ደግሞ አስቸጋሪ ይሆናል እና እንዲያው በትንንሽ ልጆች በወጣቶች ዘንድ ጥፋት ሲያጠፉ ህጉ ምን ይላል?
1: እሺ፣ የወጣት ሁኔታ በህጉ አስተያየት ለየት ያለ ነገር ነው። መጀመሪያ ወጣት ሲባል እንግዲህ በእኛ ህብረተሰብ ባህል የተነሳ ለውጥ ይኖረና ላይ የወንጀል ኃላፊነት ማወቅ ያለ ምንድን ነው? አንድ ግለሰብ ወይም አንድ ወጣት አንድ ታዳጊ እንበላቸው እንግዲህ እነሱ 12 ከሞላው 12 እድሜ ከሞላው ኃላፊነት አለው። የወንጀል ኃላፊነት 12 እስከ 18 ዓመት በእድሜያቸው ማለት ነው። ህጉ ለውጥ ያለ ለውጥ አለ። የወንጀል ህግ የወንጀል መቅጫ ህግ ሌላ ነው፣ የታዳጊዎች ህግ ደግሞ ሌላ ነው። እና መጀመሪያ ማወቅ ያለ ምንድን ነው፣ ወንጀል የሚጀምር ፓትም ብቻ ሳይሆን አንድ ግለሰብ ወይም አንድ ፖሊስ ወንጀል ሰርተዋል ተብሎ ጥርጣሬ ከተነሳ የዛን ጊዜ ነው የሚጀምር። ግን በታዳጊዎች ተነሳ እንደጠቀስኩት ቀደም ብዬ እነሱ ገና በህፃንነታቸው በአስራወት ድሜ ጀምሮ የወንጀል ኃላፊነት ስላላቸው የምርመራ ሁኔታ፣ የእግታት ሁኔታ፣ የፖሊስ ባላቸው ስልጣን ለወጥ ያለ ነው። ለምንድን እነሱ ገና ህፃኖች ስለሆኑ አስተያየቱ ለወጥ ያለ ነው። እና አንደኛ ለምሳሌ ህጉ የሚያተኩረው በታዳጊዎች ተነሳ መልሶ ለማቋቋም ለቅጣት ብቻ ሳይሆን መልሶ ለማቋቋም ገና ህፃኖች ስለሆኑ ቢያጠፉም ሆነ በወንጀል ጥፋት አስተያየቱ በወንጀል ቁጥጥር ቢኖሩም ትኩረቱ መሆን ያለበት ምንድን ነው? እነዚህ ገና ህፃኖች ስለሆኑ ልንመለስ እነሱን አቋቁሞ ለመመለስ ብዙ ጥረት ማድረግ ያስፈልጋል።
0: ከስህተታቸው እንዲታረሙ ለማድረግ ነው መጀመሪያ፣ ከቅጣት ይልቅ ከስህተታቸው እንዲታረሙ።
1: ትክክል። ለምን እነሱ ገና ህፃኖች ስለሆኑ በትምህርትም ሆነ በተለያዩ እንክብክ ማህበራዊ ሰራተኞች እንክብካቤም ሆነ እነዚህ ወጣቶች ታዳጊዎች በጥሩ ሁኔታ ጥፋታቸውን ይዘው ለወደፊቱም የሚታረሙበት መንገድ የሚያስፈልገውን ትምህርትና እንቅስቃሴ ሰጥተው እንዲመለሱ አብዛኛውን እነሱ ለምሳሌ በመጨረሻ እንግዲህ የፍርድ ሂደት ወይም የወንጀል ሂደት ሲታሰብ ምንድን ነው እነዚህ ታዳጊዎችም እንኳ ወንጀለኛ ናቸው ብሎ እንዳይበከሉ ወይም እነሱ እንዳይወሰን ጥረት አለ። ፍርድ ቤቱ ለወጥ ያለ ነው፣ ሌላ ነው ፍርድ ቤቱ። ለምሳሌ የትልቆች ወይም 18 በላይ ግለሰቦች ፍርድ ቤት ሌላ ነው፣ የታዳጊዎች ፍርድ ቤት ሌላ ነው፣ የዳኛዎች የእነሱ ስልጣኔም ሌላ ነው፣ የህግ ስነስርዓቱም ሌላ ነው። የትልቆች ሰዎች 18 በላይ እነሱ አውቀው ስለሚያጠፉ ማለት ነው እንግዲህ አስበው ስለሚያጠፉ ከበድ ያለ ስነ ስርዓት አለባቸው። እነሱ ከበድ ያለ እነሱም መፍትሄ የለ ማለት ሳይሆን ከበድ ያለ ታዳጊዎች ግን ለህብረተሰቡ መሳለፍ መግለጫ ምንድን ነው? ታዳጊዎች ገና ስለሆኑ የፖሊስን ኃላፊነት ብቻ ሳይሆን የቤተሰብ

0: ወንጀል በሰሩበት ጊዜ ለወላጆች ግድ ማሳወቅ አለ ወይ? አንዳንድ ጊዜ አናይም እንደዚህ አይነት ነገር እንደው ፖሊስም ሌላም አንዳንድ አካላትም መጥተው ልጆችን ወላጆችን ሳሳውቁ የሚፈትሹበት የሚወስዱበት ሁኔታ ሁሉ እንሰማለን በአድማጮቻችንና ይሄ እንዴት ነው ከህግ አንጻር?
1: አምሽ እርግጥ እስከ 18 አመት ወላጆች ሐላፊነት አለ። ሆኖም ግን በወንጀል የተነሳ ፖሊሶች ለወጣቶች ወይም ተደጋጊዎች በፖሊስ ቁጥጥር ሲውሉ ይጠይቋቸዋል። ልጆቻቸው ለማን ደውላችሁ ለምን መናገር ትፈልጋላችሁ? ለማን ይናገር መታሰራ ወይም መታገታችሁንም መታሰራችሁንም ብሎ ይጠይቃሉ። አብዛኛው እንደኛ ህብረተሰብ ልጅናነት አባት ከሸር የላቸው አሉ። ብዙዎች ከሸር የለም። በፍራቻ የተነሳ እነዛ ታዳጊዎች አንዳንዶች ማለት ነው አትናገር ብለው ይወስናሉ። ይሄ አንድ ነው። ከንጭማሬ ትልቅ መብት ያለ ምንድነው? ወላጅ ከምርመራ ውስጥ ከፖሊስ ጣቢያ ከምርመራ ውስጥ መገኘት መብት አለ ለታዳጊው ማለት ነው። ለምን ግን ሲባል ታዳጊዎች ገና ህፃኖች ስለሆኑ ፖሊሶችም የኛ ወንድሞቻችን አይደሉም ቤተሰቦቻችን አይደሉም። የነሱ አላማ የጥርጣሬው ወንጀል መረጃ ይዘው ያንን ታዳጊም ሆነ ማንም ግለሰብ ስለ ለማግባት ስለሆነ ወላጆች ተገኝተው እንዳይጭበረበሩባቸው እንዳይፎክሩባቸው እንዳይጮሁባቸው እንዳያስፈራሯቸው ተገኝተው ማየት ይችላሉ። ከዛ ይህም መብት ነው እና ስለዚህ ብዙ ሰዎች ብዙ ታዳጊዎች እናት አባት ጋር ከሸር ከሌለ ወይም ፍራቻ ካለ ይህንን መብት በእውነት ይጥላሉ። እና ዋናው ነገር ምንድን ነው በወላጆች
0: አብሮ ምርመራው አሁን መርማሪ ፖሊስ በታዳጊው ልጅ ጋር ምርመራ እያደረገ ባለበት ጊዜ አብሮ ቁጭ ማለት ይቻላል ወይ?
1: ትክክል። እና ዋን ስለዚህ እናት አባት አይጣል እንጂ እንግዲህ እኛ አምሰገመቱ ይሆናል ማለት ይቻላል። ይሆናል ብሎ መጠንቀቅና ይሆናል ብሎ መግለጽ ይቻላል። ስለዚህ ወላጆች ማድረግ ያለባቸው ልጆቻቸው ጋራ በንግግር አይጣል እንጂ ችግር ከወደቃችሁ እኛ ለእናንተ እንገኛለን፣ አትፈሩ፣ እኛ ማወቅ እንፈልጋለን፣ መድረስ እናንተ እንፈልጋለን። ይህንን ነገር ማስረዳት በጣም ይጠቅማል። ከዚህ ጭማሬም የጠበቃ ለምሳሌ ምክር መብት አለ። የጠበቃ ምክር መብት ይሄ ትልቅ ነገር ነው። ለምንድን ፖሊሶች ከምርመራ በፊት በህግ መሰረት አንድ ግለሰብ ወጣትም ሆነ ሌላም ጠበቃ ምክር ያስፈልገኛል ካለ ምርመራውን አቁመው መጠበቅ አለባቸው። የኛ የሰንጎራጭ ቡሪት በስድስት ወረዳዎች ነው የምንሰራ። 24 ሰዓት ቁጥጥር አለ፣ ጠበቃ አለ። አንዳንድ ጊዜ ምንድን ነው የሚሉ መርማሪዎች፣ የፖሊስ መርማሪዎች ለምን ትጠብቃለህ ጠበቃ? ምን ያስፈልግሃል ወንጀል ካልሰራህ? በተልተሎ እንጨርስና በቃ በትንክን እንፈታሃለን እያሉ ይህ ማጭበርበሪያ ነው እንጂ እውነት አይደለም። እና ስለዚህ መብትን ማስከበር የምንችል እኛ ብቻ ነን። የጠበቃ ምክር፣ የወላጅን መገኘት፣ ጠበቃ ከተገኘ ከመጣ ከደረሰ ያንን ግለሰብ የወጣቱን ሁኔታ ሰምቶ የሚያስፈልገውን ምክር ይመክራል እና ይህን ማወቅ አለ። በዚህ አጋጣሚ ሰጠኝ አንድ ገለጻ ንገልጸው ምንድን ነው እንዲያውም ባለፈው ወር አሁን አዲስ ህግ የተገደው ምንድን ነው እንኳን ወላጅ ነው እና የሚመጣው አመት እንግዲህ ስራ ላይ ውላለች በአዲሱ ህግ ጠበቃም እንዲገኝ የሚል ህግ ተደግጓል። ይህ በጣም በጣም በጣም ጠቃሚ ህግ ነው። አዲስ ነገር ነው። በወጣቶችና በታዳጊዎችና በተለያዩ በሃይምሮት ችግር ያለባቸው ሰዎች በፖሊስ እጅ ከዋሉ ጠበቃ ተገኝቶ ይህንን ነገር ቁጥጥር እንዲያደርግ አዲስ ህጎቷ ላይ ይህም በእውነት በጣም ይረዳል።
0: ጥሩ ነው ለህብረተሰቡ። እንግዲህ በዚህ ታዳጊ ልጆች በወንጀል በሚፈለጉበት ጊዜ ወላጅ የመግባትም መብት አለው። አሁን ደግሞ እንደገለጽከው ጠበቃ ማብሮ የሚገባ ከሆነ ጥሩ ነው። አሁን ልጆች ወንጀል ሰሩ ከተባለ በየትኛው እድሜ ጀምሮ ነው እስር ቤት መግባት የሚችሉት? እድሜያቸው ስንት ነው የሚሆነው?
1: መልካም። እስር ቤት ቅድም ብዬ የምጠቀስኩት የወንጀል ኃላፊነት በ12 ዓመት ከሞላው ነው። ሆኖም ግን 12 እስከ 14 በፍርድ አስተያየት እስር ቤት እስራት መወሰን አይቻልም ህግ የሚለው ነው እስከ 14 ድረስ። ሆኖም ግን በመጀመሪያ ያው 12ም ሆነ 13 በ24 ሰዓት ቁጥጥር ፖሊስ መቆየት ይችላሉ። ዳኛ ከገመገመ በኋላ መረጃውን ከያዘ በኋላ ፍርድ ከወሰነ ያው እስር ቤት መወሰን አይችልም። ሆኖም ግን ብዙ የስርዓት ለውጥ አለ። እንግዲህ

0: ልጆችም ዝም ብለው ነፃ መውሰድ መልቀቅ ማለት ስላልሆነ የተለያዩ ቲፑል እናደርጉ ያው ማቋቋም የትምህርት ስነስርዓት ሽኩም አስተያየት ሌላው ብዙ ሰዎች እስከ 18 ዓመት ወይም እስከ 14 ዓመት ብዙዎች ቦታዎች አሉ እና ይሄ ነው ለውጡ።
1: ስለዚህ እንደዚህ ታዳጊ ልጆች ቢያንስ እንኳን እንዳልከው እስከ 14 መታሰር ባይችሉ እንኳን ወንጀል ከሰሩ በተወሰነ ቦታ ወስዶ ያቆያቸዋል።
0: አዎ ያቆያቸዋል። እና ብዙም እንሰራው እንደሆነ ለምሳሌ እንደዚህ በሚዲያ ጎልቶ የሚታየው እንደዚህ ነፍስ ገዳዮችም ሆኑ የሚያቆስሉም ሆኑ አምባጓሮም ሆኑ እንዴት በተለቀቁ እንዴት ትምህርት ተመለሱ ብዙ እንሰማለን። እና ይሄ የህግ አንጻር ነው። ህጉ የሚለው እነዚህ ታዳጊዎች ምንም ቢሰሩ መጥፎ ወንጀል ከባድ ወንጀል ቢሰሩም አስተያየቱ ለውጥ ያለው ስለሆነ ይሄ ነው ዋና እንደዚህ እነዚህ ሰዎች የሚሰማቸውና የሚያስፈጣቸው ምክንያት እና የጣሪያ አድርስ እንጂ ለእኛ የሚደርስብን ይችል የሆነ ብለን ካሰብነ እንዳይሆን ጥረት እናማረግ እንችላለን። እንደምንለው ነው ታስሮ ምን
1: ማጠቀስ ከደሞ ተንቀቀ እንደምልህ። አሁን ባለፉት ጊዜያት ታዳጊ ልጆች እንደዚህ ወጣቶችን ህይወታቸውን አጥፍተዋል ተብሎ በተጠረጠሩበት ጊዜ ተለቀቁ እንደዚህ የተባለው ከህግ አንጻር ነው የምትለና አንተ?
0: ትክክል ትክክል። እንግዲህ ገና ህጉም በስነስርዓት ስላለ የህጉ ደግና ስላልተፈጸመ ህግ አንጻር እነዚህ ታዳጊዎች ወንጀላቸውን ከባድ ቢሆንም መልሶ ማቋቋም የትምህርት መስራት እንዳለችም ለትምህርት እንዲመለሱና ለወደፊቱ እነዚህ ታዳጊዎች ወንጀላቸውን ከባድ ወንጀል ቢሆን ይህንን ነገር ከአላፊነት ከወሰዱ በኋላ እንዴት አድርገን መልሰን ለህብረተሰቡ መመለስ የሚችለበት መንገድ መምረጥ ወይም መያዝ ነው እንጂ ሀሳቡ ለቅጣት አይደለም። እና ስለዚህ የህግ አንጻር ነው ይህንም ዴሞክራሲ ሀገር ስለሆነ
1: ባንስማማ መቀበል አለብን። ትንሽ ስሜትን የሚነካ ነገር ነው ካየናቸው አጋጣሚዎች አንጻር። አሁን እንዳልከው ደግሞ ህጉ ሚል ከሆነ ምንም ማድረግ ማይቻልም ህጉ ጋር በደንብ ጠለቅ ብሎ መግባባት ያስፈልጋል። ሌላው ወጣቶች ታዳጊ ልጆች ወንጀል ሰሩ እንበል መብታቸው ምንድነው የማድረግ አቅሙ ወይም ህጉ የሚፈቅድላቸው?
0: እንግዲህ እነዚህ መጀመሪያ ታዳጊ ወንጀል ከሰራ ፖሊሶችም ይህን ታዳጊ ነው ብለው ካወቁ አስተያየቱ ለውጥ ያለ ይሆናል። ዋናው ግን ፖሊሶች እነሱ መብትን ለማስከበር ብዙ ጥረት የላቸውም፣ ብዙ ፍላጎት የላቸውም። ስለዚህ ወላጆች ማለት ነው እንግዲህ እኛ ይህ መድረክ እንግዲህ ታዳጊዎች ስለማይሰሙ ወላጆች ማወቅ ያለባቸው ምንድን ነው ለእነዚህ ታዳጊዎች መጀመሪያ ጀምሮ ራስን ለማጋለጥ አያስፈልግም። የዝምታ መብት አለ። አብዛኛውን
1: ያለመናገር
0: ያለመናገር ወይም የዝምታ ማለት ነው
1: ማለት ከመርማሪ ፖሊሶች ጋር አለመተባበር ሲጠይቋቸው ዝም ማለት።
0: የመጀመሪያ እንዲህ ፖሊስ ጥርጣሬ አንደኛ ያው አምባጓሮ ለማንሳት እንዳለ መሳደብ ወይም ከፖሊስ ጋር ግጭት ማንሳት ይህ ነገር አይጠቅምም፣ ይጎዳል እንጂ አይጠቅምም። ይህ ነገር ማወቃለ ፖሊሶች ህግ ወጥ ስራ ቢሰሩ እነሱ ጉልበት ባለ ጉልበት ስለሆኑ ስልጣናቸውን ይዘው አለ ጉልበት መጠቀም ስልጣን ስላላቸው መጠንቀቅ ያስፈልጋል። እኛ አንዳንድ ታዳጊዎችም የደማቸው ጥቂት ሰራ ያህል ነው ቁጣት ያነሳሉ፣ አምባጓሮ ይነሳል። ከዛም በኋላ ያው ወንጀል የሚጀምር በተለይ በታዳጊዎች ተነሳ። ከዚህ ጭማሬ ደግሞ እንደሚታወቀው ብዙ ታዳጊዎች ትዳዘወት ተነሳ አምባጓሮ ይነሳ ላይ ከፖሊሶች ይጠይቃሉ። ያው እንግዲህ ሆፈሽ ጋር እንግዲህ ያለፈ ነው ብዙ ጎልቶ የምናየው የእኛ ህብረተሰብ ወይም ወጣቶች በሀገር አቀፍ እኛ ብቻ ሳይሆን በሀገር አቀፍ ወጣቶች ከፖሊስ ጋር ግጭት የሚነሳ ምንድን ነው በቦታ ውጭ ሄደጅ ስለሚያመሹ ጫጫት ሴ የሚያደርጉ ትዳዘወት ስጠይቋቸው አንሰጥም ይላሉ። ወይም አንዳንድ ታዳጊዎች 13 14 15 ትዳዘወት በሆነት የላቸውም እና በዚህ የተነሳ በቀላሉ የወንጀል ምርመራ ጥርጣሬ እና ያው በወንጀል አስተያየት በፖሊስ እጅ ቁጥጥር ሆነው ቆያሉ። እና ስለዚህ መብታቸው ምንድነው? መጀመሪያ ምን ሰራነ ከፖሊስ ጋር የሚያስፈልገውን እንቅስቃሴ ማድረግ፣ አምባጓሮ ለማንሳት፣ ወላጅ መጠየቅ፣ ለወላጅ ደውላችሁ መናገር እፈልጋለሁ ማለት ይህ በጣም በጣም ጠቃሚ ነው። እንደምን ወላጅ እኮ ደውሎ ከተናገረ ወላጅ ያንን ወላጅ አንደኛ ያው ድንጋጤው የተረጋጋለ እዛም ጭማሪ ደግሞ መብቱ እንዲከበር ከቦታው ተገኝቶ ጠበቃ ተይዞ መብቱ እንዲከበር ያደርጋሉ። እና ስለዚህ ስለዚህ ወላጆች ጠቃሚዎች ነው። ከውስጥ ከፖሊስ ጣቢያ ምርመራ ከገቡ ያው እንግዲህ ከአንዳንድ ጊዜ ወንጀል ሂደት አስተያየት በእርግጣት መሰረት እስከ 3 ሰዓት ማገት ይቻላል። ከሶስት ሰዓት በኋላ በቂ መረጃ ወይም የወንጀሉ መረጃ ካላገኙ በግዴታ እነዚህ ተጠራጣሪዎችም ሆነ ማንም ግለሰብ ነጻ ይወጣል። እና እስከ 3 ሰዓት ነው ማገት የሚችሉ። ከዛም በኋላ ግን ስርዓት ስነ ስርዓት ይጀምራል። ያው ፍርድ ቤት ነው ተፈለባቸው ከ24 ሰዓት በኋላ። እና ብዙ የህግ የወንጀል ህግ አስተያየት በሁለት ውስብስብ ስለሆነ ዋናው ነገር ነው መብትን ለማስከበር ሲባል ያው ጠበቃ መጠየቅ፣ ምክር፣ ይህንን ነገር በእውነት ያስፈልጋል ምክር መጠየቅ፣ ወላጅ እንዲገኝ ማድረግ። በዚህ ጭማሪ አንዳንድ ጊዜ ደግሞ ሰውጤ መሳዝነው ምንድን ነው ብዙ ወጣቶች ለምሳሌ ብዙ ወጣቶች በአደንዛዥ እጽ ሱስነት ብዙ ችግሮች ይመርቋሉ። ይገርምሃል፣ በአልኮሆልም ብዙዎች ታዳጊዎች 10 ዓመት ጀምሮ ይጠጣሉ። እና ይህንን መቆጣጠር የምንችለው ይህን ነገር አሁን ኃላፊነት መውሰድ የምንችለው ወላጆች ነን። እንግዲህ ኃላፊነት ያለብን ስለሆነ በዚህ ተጀመረ። በዚህ አንጻር ብዙ ወጣቶች ብዙ ታዳጊዎች በወንጀል ችግር የወደቁ በፖሊስ ቁጥጥርም ቆዩም አሉ። እና ስለዚህ ነው ከዚህ ጭማሪ በመጨረሻ ለምሳሌ እነዚህ አይጣል እንጂ በፖሊስ ቁጥጥር ውለው መረጃ አግኝተው የወንጀል ክስ ከቀረበ በኋላ ወይም ወንጀል ምስረታ ከቀረበ በኋላ ብዙ ትብብር ያስፈልጋል። መልስ ለማቋቋም ቤተሰቡ ሁላ መሳተፍ አለበት። ወላጆች በተለይ ብዙ ትብብር ስለሚያስፈልግ ይህንንም ማወቅ አለ።
1: ጥሩ፣ በጣም ጥሩ ነው። በጣም ነው የምናመሰግን። እንግዲህ ለወደፊትም ብዙ እንነጋገራለን። ማጠቃለያ
0: ያው ማጠቃለያ መጀመሪያ እንግዲህ ትምህርቱ ስንጀምር ለሁሉም መልካም ስኬት እመኛለሁኝ። ዋናው ነገር መብት እናስከብር የምንችል እኛ ብቻ ነን፣ ወላጆች ናቸው። አይጣል እንጂ ታዳጊዎች ከሰሙ ታዳጊዎች ራሳቸው ነው እንጂ ሌላ ግለሰብ ወይም ፖሊሶች ወይም ሌላ ሰዎች መብታችን ያስከብሩናል ብለው መገመት የለም። በዚህ የተነሳ ቅድም ጠቀስኩት ጠበቃ 24 ሰዓት በቁጥጥር ስላለ በተሰሚ ጎዳ ጥብሪት ውስጥ ይህንን መብት መፈጸም አለ፣ ማሙላት አለ። ይህ በጣም በጣም ብዙ ሰዎች በዚህ የተነሳ መብትን የፈጸሙ ድነዋል ማለት ነው። ከዚህ ጭማሬም ማወቅ ያለ የእኛ ህብረተሰብ ባህል ነክ ስለሆነ በቀላሉ ስለምንታለል ፖሊሶች አላማቸው አንድ ወንጀል ከተሰራ አንድ ጥርጣሬ ካለ በቂ መረጃ ይዞ ያንን ግለሰብ ፍርድ ቤት ለማምጣትና እስራት ለመወሰን ነው እንጂ ሌላ አይደለም። እና ስለዚህ በጣም አመሰግናለሁ። በሌላ መድረክ በሌላ ቀንም በሰፊ ይህን ነገር መገጽ ይቻላል። እናመሰግናለሁ ስለዚህ እድል።
1: በጣም እናመሰግናለን የህግ ጠበቃ አወቀ አለሙ ዜና። በጣም ነው እናመሰግን ከኛ ጋር ለነበረህ ቆይታ። መልካም ጊዜ።
0: መልካም ጊዜ ሁላችን።
1: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ። እስከ ሳምንት ቸር እንሰንብት። በደህና ቆዩልን።

የተከበራቸው አድማጮቻችን ስምንት ሰዓቱ ነው መጠናቀቁ ነው። ለዚህ ፕሮግራም መሳካት ለተባበረው ለቴክኒክ ባለሙያችን ለኢላን አዞላይ ምስጋና በማድረስ እንግዲህ በያላችሁበት መልካም ለሌት ይሁንላችሁ። በነገ ጠዋት በሰላም ያገናኘን። በደህና አደሩ።